0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሁለተኛው የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ አብራን ዘመን አቆጣጠር ዮም ረቢ ዩድ ኸት በሲቫን ታፍሽን ፔ ዩድ ቫቭ ሲሆን እንደ አውሮፓን ዘመን አቆጣጠር ጁን 3 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ግንቦት 26 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሚካኤል ኦልሽ ባንክ ነው። የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ዘም የጋዜጦቻም ዶክተር ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
3: ሰጠይ ዘመነ ጤና ይስጥልን እንደምናደርክ እንዴት ናችሁ? ስለጭማሬ ድካንቶ መከፈቻ ነውና ማይክሮፎን አስረከብከኝ አመሰግናለሁ። በየተቀበልኩ ዜናውን አርስተ ዜና የእስራኤል መንግስት በሰሜን ክፍለ ሀገር በሚገኙ የድንበር አካባቢ የግጭት መስመሮች ሰፋሪዎችን መልሶ ለማቋቋም የ13 ሚሊዮን ሸቅል አጸደቀ። በሚንሰፋፈፍ ድሮን ፈንጅ ፍንዳታም ትናንትና በደቡብ ሊባኖስ አራት የእስራኤል ወታደሮች ከመካከለኛ እስከ ቀላል ሁኔታ ቆሰሉም ለወላጆቻቸው ተነግሮላቸዋል። በእስራኤልና በሊባኖስ መካከል ያለው ቀጥተኛ ድርድር እንደቀጠለ ነው። ሂዝቡላ ሽብር ፈጣሪ ድርጅት ትጥቁን ለማስፈታት የታለመውን እቅድም አሜሪካ የሊባኖስም ጦር ልታሰለጥን ነው ተባለ። የአሜሪካ ወታደራዊ ኃይል በፋርስ ባህረ ሰላጤ በጎረቤት ሀገራት በሚገኙ ጦር ሰፈሮች ላይ የተሰነዘረውን የኢራን ጥቃት በተሳካ ሁኔታ ማክሸፉን አስታወቀም። ይህ የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የእስራኤል መንግስት በሰሜኑ በሚገኙ የድንበር አካባቢ የግጭት መስመሮች ሰፋሪዎችን ለመጠበቅ እና መልሶ ለማቋቋም ለማጠናከር በአጠቃላይ 13 ቢሊዮን ሸቄል ገደማ የወጣለትን እቅድ ማጽደቁን ጠቅላይ ሚኒስትር ናታንያሁ አስታወቁም። በመግለጫ ላይ እንደተጠቀሰው ይህ የእርምጃዎችም ስብሰባ ቀደም ሲል በመንግስት ከጸደቀ የ7 ቢሊዮን ገደማ ሸቄል ተጨማሪ እርዳታ ጋር የሚቀላቀል ነው። በአዲስ እቅድ ውስጥ ያለው የጥበቃ ክፍል መልሶ የማቋቋም በህዝባዊ ቦታዎች ላይ የ1800 ገደማ አዳዲስ ተንቀሳቃሽ መጠለያዎችን ሚጎኒዮትም በአስቸኳይ ማሰማራትና 500 ገደማ ደግሞ የህዝብ መጠለያዎችም ማደስም ያጠቃልላል። በተጨማሪም ከሊባኖስ ድንበር እስከ 9 ኪሎ ሜትር ርቀት ላይ በሚገኙ እስራኤላውያን ሰፋሪዎችም ውስጥ ባሉ የምድር ውስጥ ቤቶች፣ የግል ቤቶች ላይ የተመሸጉ ክፍሎችም ማማድ ለመገንባት ሙሉ ድጎማ ያደርጋል። እንዲሁም ለነዚህ ሰፋሪዎቹም የልማት የሚውል ለአካባቢ መስተዳድሮች የሚሰጡ ድጎማዎችና ለነዋሪዎቹ የሚደረጉ ቀረጥ አለመክፈል ያካተተ ብዙ ዓመታት እቅድም ተግባራዊ እንደሚሆን ተገልጿል። በሚንሰፋፈፍ ድሮን ፈንጅ ፍንዳታም ትናንት በደቡብ ሊባኖስ አራት የእስራኤል ወታደሮች ከመካከለኛ እስከ ቀላል ሁኔታ መቁሰላቸው ተነገረም ለወላጆቻቸው ተነግሯቸዋል። አንድ ተጠባባቂ ሚሊዊም ወታደር በመካከለኛ ሁኔታ ቆስሏል። 3 መደበኛ ወታደሮች በቀላል ሁኔታ ቆስሏል። ለሕክምና ወደ ሆስፒታል ተወስደዋል። የአሜሪካ ወታደራዊ ኃይል በፋርስ ባህረ ሰላጤ በጎረቤት ሀገራት በሚገኙ ጦር ሰፈሮች ላይ የተሰነዘረውን የኢራን ጥቃት በተሳካ ሁኔታ ማክሸፉን አስታወቀም። ወደ ኩዌት የተተኮሱ 2 ሚሳይሎችም ኢላማዎችን ስተዋል ወይም በአየር ላይ ተመትተው ተንኮታክተዋል። እንዲሁም ወደ ባህሪን የተተኮሱ 3 ሚሳይሎችም ተመትተው ወድቀዋል። በአሜሪካ ኃይሎች ላይ የደረሰ ምንም አይነት ጉዳት የለም። በተጨማሪም በሲቪል መርከቦች ላይ የተተኮሱ 3 አጥፊ ድሮኖች ተመትተው ወድቀዋል። ቃል አቀባያችን ናታን ጉትማን እንደዘገበው የአሜሪካ ኃይሎች በሆርሙዝ ባህር ወሽመጥ በሚገኙ የኬሴም ደሴት ላይ ያለውን የኢራን ወታደራዊ የምድር መቆጣጠሪያ ጣቢያ መትተዋል። የአሜሪካ መግለጫ ይህ እርምጃ ራስን የመከላከል እርምጃ መሆኑን አመልክቷል። በአንጻሩ የኢራን አብዮታዊ ጥበቃ ኃይል ባወጣው መግለጫ በኩዌት የሚገኙት የአሜሪካ ጦር ሰፈሮች በተሳካ ሁኔታ የጠላን ሮኬቶች ማውደሙን ተናግሯል። በእስራኤልና በሊባኖስ መካከል ያለውን ቀጥተኛ ድርድር እንደቀጠለ ነው። በአሜሪካ ዋና ከተማ ዋሽንግተን የውጭ ጉዳይ ሚኒስተር ቃል አቀባይ ትናንት ካደረጉት ውይይት በኋላ እንደገለጹት በፖለቲካ በሆነ በጸጥታ መስክ መሻሻሎች እየታዩ ነው። ቃል አቀባያችን ግሪ ኮሄን እንደዘገበችው ውይይቱ ዛሬም ይቀጥላል። ይህ በእንዲህ እንዳለ ሂዝቡላ ሽብር ፈጣሪ ድርጅትን ትጥቁን ለማስፈታት የታለመው አቅድም አሜሪካ የሊባኖስን ጦር ልታሰለጥን ነው ተባለ። ጉዳዩን በቅርብ የሚያውቁ ምንጮች ለካን ሀዳሾት ዜና አውታር እንደገለጹት በሊባኖስ በኩል በአሜሪካ አስተዳደር እየተቀረጸ ባለው እቅድ መሰረት የአሜሪካ ጦር ኃይሎች በቤይሩት አካባቢ ጭምር ከሂዝቡላ ጋር መጋፈጥ እንዲችሉ የሊባኖስን አቻዎቻቸው ወታደሮችን ያሰለጥናሉ ተብሏል። በተመሳሳይ ጊዜ አንድ የአሜሪካ አስተዳደር ባለስልጣን ለካን ሀዳሾት ዜና አውታር እንደገለጸው እኛ ያለን አመክንዮ ይቅርታ በሊባኖስ ያለውን ውጊያ መግታት እና መቋቋም የሚቻልበት ሁኔታ እያፈላለግን ነው ብሏል። የአሜሪካ ጦር ኃይሎች የሊባኖስ ጦር ከሂዝቡላ ጋር መጋፈጥ እንዲችልና የሽብር ቡድን ትጥቅ ሙሉ በሙሉ ትጥቁን ለማስፈታት እንዲያበቃ ማስፈታት ነው ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉትሬዥ በሊባኖስ በእስራኤል ድንበር ላይ የተሰማራው ዩኒፊል ሰላም አስከባሪ ወታደራዊ ኃይል የግዳጅን ጊዜ በዚህ ዓመት መጨረሻ ላይ ካበቃ በኋላም የተባበሩት መንግስታት ሰላም አስከባሪ ወታደራዊ ኃይል ሊባኖስ ውስጥ ማቆየት አስፈላጊ መሆኑን ተናግረዋል። ለጸጥታ ምክር ቤት በላኩት ደብዳቤ ላይ ጎትሬጅ የሰላም አስከባሪ ኃይሉን ለማሰማራት 3 አማራጮች ያቀረቡ ሲሆን የታዛቢዎችን ቁጥር በአሁኑ ወቅትም ካለው ወደ 8000 ገደማ ከ2000 እስከ 5500 በሚደርሱ ሰላም አስከባሪ ታዛቢዎችም መካከል እንዲሆን ሐሳብ አቅርቧል። እንደሳቸው ገለጻ ውጥረቶችን እንዳይባባሱ ለመከላከልና ከ20 ዓመታት በፊት ሁለተኛው የሊባኖስ ጦርነት ያቆመውን የጸጥታ ምክር ቤት ውሳኔ ቁጥር 1701 ተግባራዊ ለማድረግ የሚያግዝ የሚያስተባብር የግንኙነት አካል መቆየት እጅግ በጣም አስፈላጊ ነው ብለዋል። በሀያሉ አሜሪካ ውስጥ የተፈጸመ ወንጀል በካሊፎርኒያ ግዛት በቤከርስፊልድ ከተማ በሚገኝ አንድ ባንክ ቅርንጫፍ ውስጥ ሰውን ላይ ፈንጅ መያዝ የገለጸ ግለሰብ በርካታ ሰዎችን መጥለፉ ተገለጸ። የአካባቢ ፖሊስ እንዳስታወቀው ግለሰቡ ወደ ባንክ ቅርንጫፍ በመግባት በሰውነቱ ላይ ያሰረውን የፈንጅ ቀበቶም በማሳየት እንደሚያፈነዳ አስፈራርቷል። አብዛኛዎቹ ደንበኞችና ሰራተኞች ከአካባቢው ያመለጡ ቢሆንም ወደ 8 የሚጠጉ ሰዎች ግን አሁንም በቦታ ይገኛሉ። ፖሊስ ህንፃውን የከበበ ሲሆን የፌዴራል ምርመራም ግለሰቡ እጁን እንዲሰጥ ለማሳመን የድርድር ቡድን ልኳል። እስካሁን ድረስ የተጎዳ ሰው አለመኖሩን የተገለጠ ሲሆን ግለሰቡ የያዘውን ነገር በትክክል ፈንጅ መሆኑን ግን አልታወቀም ተብሏል። አንድ እስራኤላዊ ዜጋ በደቡብ ጀርመን በቼኮስሎቫኪያ ድንበር አቅራቢያ በሚገኝ ሆቴል ቤት ለመስተናገድ ባቀረበው ጥያቄ የሆቴል ባለቤት የሰጠው መልስ ይህ ሆቴል ቤት ይሁዲዎችን አስተናገድም ሲል አስተናብቶታል። በአውሮፓ የሚገኘው ዘጋቢያችን ዶቭ ጊልሃር እንደዘገበው አንድ እስራኤላዊ ባቀረበው አቤቱታ መሰረት ዙም ሄርሸን የተባለው ሆቴል በኪንግ በቡኪንግ ማለኮም ከተባለው ታዋቂ የማስተናገጃ ወረፋ ማስያዣ ድረገጽ ላይ ተሰርዟል። በሙኒክ ጀርመን የእስራኤሉ ጠቅላይ ኮንሲላ ታሊያ ላዶር ሆቴሉ ከድረገጽ መወገዱን በኤክስ ማህበራዊ ገጻቸው ላይ በማበረታታትና ለመሆኑ ወደ ባለፈው ክፍለ ዘመን 1930ዎቹ ዓመታት ተመልሰናል እንዴ በማለት ጠይቃለች። የዛሬ እሮብ የአየር ጸባይ ሁኔታ በአብዛኛዎቹ አገሪቱ ሙቀቱ በመጠኑ ቢጨምርም ለወቅቱ እንደተለመደ ይሆናል። ነገ ሐሙስ የሙቀቱ መጠን ይጨምራል። በተለይ በተራራማ አካባቢዎችና በመሃል አገር ከፍተኛ ሙቀት ይሆናል ተብሏል። የዛሬ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ እንዲሁም ተላቪቭ አካባቢ 29 ዲግሪ ሴንቲግሬድ፣ ሃይፋ ከተማና አካባቢዋ 27፣ ቤርሼባ ከተማና አካባቢዋ 34፣ ኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል። ሰጠኝ የሰዓቱ ዜና እስከዚሁ ነው።
2: ኢሻያው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ነው ሰግደሽ ባጭሩ እናቀርባለን። የማሪብ ጋዜጣ በዛሬ ዘገባው የሰሜን እስራኤልን መረጋጋት መቀጠልና መጀመሩን በተመለከተ ዘግቧል። ፕሬዝዳንት ትራምፕ በናታንያሁ ላይ ጮህት የተሞላበት ንግግር ካደረጉ በኋላ የተፈጠረው ጸጥታ በሚል የሰሜን እስራኤል ሁኔታ እየተረጋጋ መሄዱን ማሪብ ዘግቦ በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ከመደረጉ ጎን ለጎን ሁለቱ ሀገራት ለአራተኛ ዙር ድርድር በአሜሪካ ዋሽንግተን ትላንት ጀምሯል፣ ዛሬም ይቀጥላሉ ብሏል ጋዜጣው። እንደ ማሪብ ጋዜጣ ዘገባ ከሆነ በዓለም ዙሪያ መገናኛ አውታሮች ትላንት ሲያነሱ የዋሉት በጠቅላይ ሚኒስትር ቢንያሚን ናታንያሁና በፕሬዝዳንት ዶናልድ ትራምፕ መካከል የነበረውን ወቀሳ የተሞላበት ንግግር ነው። ትራምፕ ናታንያሁን ከባድ ቃላት በመሰንዘር መውቀሳቸው ትኩረት ተሰጥቶታል። ይህ ጉዳይም በጣም መነጋገሪያ ሆኖ ውሎ ነበር በማለት ከዘገበ በኋላ እስራኤል ሳትፈልግ በአሜሪካ ጫና በሊባኖስ ሂዝበላ ድርጅት ሂዝበላ ላይ የምትወስደውን እርምጃ ለማቆም መገደዷን ማሪብ ዘግቧል። ሌላው የሰሜን እስራኤልን መልሶ ለማቋቋም ትላንት ጉባኤ ተካሂዶ ነበር። ህብረተሰቡ በጠቅላይ ሚኒስትር ናታንያሁ ላይ ወቀሳ በማቅረቡ ምክንያት ጠቅላይ ሚኒስትሩ ዘግይተውም ቢሆን በስብሰባው ተካፍለዋል በማለት ዘግቧል የማሪብ ጋዜጣ። የሂዝበላ ድርጅት በደቡብ ሊባኖስ ከትላንት ወዲያ ሰኞ ዕለት በተኮሰው ቀላል ድሮን የተገደለው ወታደር ሻምበል ዶክተር ኦሪ ዮሴፍ ሲልቨስተር የቀብር ስነስርዓት ትላንት ተፈጽሟል። የወታደር ኦሪ የቀብር ስነስርዓት የተፈጸመው በፔታቲክባ ከተማ በሚገኘው ስጉላ በተባለ ወታደራዊ መካነ መቃብር ነው። ወታደር ኦሪ ዮሴፍ የ30 ዓመት ወጣትና በጊባቲ ክፍለ ጦር በሼኬድ ብርጌድ የህክምና ዶክተር ሆኖ አገልግሏል። ገና በወጣት እድሜው መስዋዕት መክፈሉ ብዙዎችን አሳዝኗል። ብዙ ተምሮ ብዙ አውቆ ባጭር መቅረቱ ብዙዎችን አሳዝኗል። በርካታ ሰዎችም በመካነ መቃብሩ ተገኝተው የመጨረሻ የክብር ሽኝት አድርገውለታል። ባለቤቱ ኦሪ አንተ ጦርነትና መከላከያ ሰው አልነበርክም፣ አንተ ህክምና የምታደርግ ሰው ነበርክ በማለት መሪር ሀዘኗን አሰምታለች። ይህ በእንዲህ እንዳለ እስራኤልና ሊባኖስ ከተኩስ አቁም ስምምነት ላይ ደርሰው እንኳ ወደ 15 የሚሆኑ ወታደሮች በድሮን ጥቃት ተገድለዋል፣ በርካቶችም ቆስለዋል። ሰላም አለበት በተባለበት ወቅት ወታደሮች መስዋዕት መክፈላቸው ብዙዎችን ማሳዘኑን ጋዜጦች ዘግበዋል። የማሪብ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የእስራኤል ዓለም አቀፍ የስለላ ድርጅት የሆነው ሞሳድ አዲስ ኃላፊ ትላንት ስራ ጀምረዋል። አዲሱ የሞሳድ ድርጅት ኃላፊ ሮማን ጎፍማን በአሁኑ ወቅት የ49 ዓመት ግለሰብ ሲሆን የጦር መኮንን ናቸው። ሜጀር ጀነራል ጎፍማን ባለፉት ዓመታት ሞሳድን የመሩትን ዳዲ ባርኒያን ተክተው ለመስራት ትላንት ኃላፊነቱን ተቀብለዋል። ጠቅላይ ሚኒስትር ናታንያሁም በሹመት ቀይሩ ላይም ተካፍለዋል። መማርና ድል ማድረግ የሚፈልጉ ሰው ናቸው በማለትም አድንቀዋቸዋል። ሞሳድ የኢራንን ጉዳይ እየተከታተለ የሚቀጥል ድርጅትም ነው ብለዋል ጠቅላይ ሚኒስትር ናታንያሁም። ሮማን ጎፍማን በበኩላቸው ስልጣኑን የተቀበሉት አሸባሪው ኢራን መንግስት በተዳከመበት ወቅት ግን ሙሉ በሙሉ ባልተደመሰሰበት ወቅት መሆኑን ገልጸው ሞሳድ ድርጅት አባላት በጸጥታ የሚሰሩ እስራኤልና የይሁዲ ህዝብ ጠንካራ የጀርባ አጥንት ናቸው፣ እኔ ኃላፊነቱን የምረከበው በእውቀታችሁና ልምዳችሁ ላይ መሰረት በማድረግ ነው ካሉ በኋላ ሞሳድ ካሁን በፊት የሰራቸውን መልካም ነገሮች አድንቀዋል። አዲሱ የሞሳድ ድርጅት መሪ ሮማን ጎፍማን በመከላከያ ሰራዊቱ ከ30 ዓመታት በላይ ያገለገሉ የጠቅላይ ሚኒስትር ናታንያሁ ወታደራዊ ጉዳይ ጸሐፊ ሆነው የሰሩና በርካታ የጦር ክፍሎችን በአዛዥነት የመሩና በብዙ ጦርነቶች የተካፈሉ ልምድና እውቀት ያላቸው ሰው ናቸው። ማሪቭ የእስራኤል ክኔሴት እንዲበተንና የመንግስት ህግ አማካሪዋ ኃላፊነት በተለይ በህግ ማማከሩና አጠቃላይ የአቃቢ ህግን ስራ ይሰሩ ነበር። ሁለቱ ስልጣኖች እንዲለያዩ እስራኤል ፓርላማ አጽድቋል። ክኔሴቱ እንዲበተን የሚለው ረቂቅ ህግ ከትላንት ወዲያ መጽደቁ ይታወሳል። ምርጫውም ከመስከረም 8 ቀን እስከ ጥቅምት 20 ቀን 2026 ዓ.ም ባሉት ጊዜያት ይካሄዳል ተብሏል። ክኔሴቱ የመንግስት አቃቢ ህግ በጥምረት የያዙት ኃላፊነት ማለትም መንግስትን በህግ ና ፍትህ ዙሪያ ማማከሩና ከፍተኛ ባለስልጣናት ወንጀል ሰሩ ተብለው ሲጠረጠሩ የመክሰስ መብታቸው ማለትም ጠቅላላ አቃቢ ህግ ኃላፊነታቸው እንዲለያይ ሁለቱ ስልጣኖች እንዲለያዩ ክኔሴቱ ድምጽ ሰጥቶ 65 የክኔሴት አባላት ሲደግፉ 47 ተቃውመዋል ብሏል የማሪብ ጋዜጣ።
የኢዲዮት አሩነት ጋዜጣ በበኩሉ የሰሜን እስራኤልን ወቅታዊ ጉዳይ ተመልክቷል። እስራኤልና ሊባኖስ የደረሱበትን የተኩስ አቁም ስምምነት ተከትሎ የደጀንዙ በሰሜን እስራኤል በጦርነት ቀጠና ውስጥ ሆነው የቆዩ ከተሞችና ሰፈሮች ዛሬ የመማር ማስተማር ሂደት እንዲጀምሩ ወስኗል። ያመኖ ትምህርት የሚሰጥባቸው ቦታዎች ሮኬትና ሚሳኤል መከላከያዎች በደንብ ባሉባቸው ህንጻዎች እና ወደ አደጋ መጠለያ ቦታ መግባት የሚቻልባቸው ቦታዎች ካሉ ብቻ ነው ብሏል። የደጀንዙ እስራኤልና ሊባኖስ ከተኩስ አቁም ስምምነት መድረሳቸው ታወጀበትና አሜሪካ በእስራኤል ላይ ጫና መፍጠሯ በሰሜን እስራኤል የአካባቢ መስተዳድሮች ዘንድ ከፍተኛ ቁጣን አስከትሏል ብሏል የኢዲዮ ታህሮነት ጋዜጣ። ጋዜጣው ዛሬ ካቀረባቸው ዘገባዎች መካከል ሌላኛው ጉዳይ የእስራኤል ክኔሴት ዛሬ ምስጢራዊ በሆነ መንገድ ቀጣዩን የመንግስት መስሪያ ቤቶች ዋና ተቆጣጣሪ ይመርጣል። የክኔሴት አባላት ድምጽ የሚሰጡት በምስጢር ነው። ለመንግስት መስሪያ ቤቶች ዋና ተቆጣጣሪነት ከታጩት መካከል ሁለት ሰዎች ስማቸው ጎልቶ ይጠራል። የህግ ጠበቃ ሚካኤል ራቢሎ እና የቀድሞ የከፍተኛው ፍርድ ቤት ዳኛ ዮሴፍ ኤሊሮን ዋነኞቹ ናቸው። ክኔሴቱ ዛሬ በሚያደርገው ምርጫም ከሁለቱ አንዳቸውን ለመንግስት መስሪያ ቤቶች ዋና ተቆጣጣሪነት ይሾማል ተብሎ ይጠበቃል። የሐሬጽ ጋዜጣም በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት በተደረሰበት ወቅት የአሜሪካ ጣልቃ ገብነት መኖሩ ብዙ ትችትን እያመጣ ነው ብሏል። የእስራኤል መከላከያ ሰራዊት ጦር አዛዦች የአሜሪካ ጣልቃ ገብነት አስተማማኝ ነገር እንዳይኖር እያደረገና በጦርነቱ ላይም ችግር እየፈጠረ ነው ማለታቸውን ዘግቧል። ሌላው ሐሬጽ የዘገበው በእስራኤል ያለውን የሐሬዲ ማህበረሰብ ጉዳይ ነው። በተለይ የውትድርና አገልግሎት አንሰጥን በማለታቸው ምክንያት ብዙ የሐሬዲ ማህበረሰብ አባላት በሚጣልባቸው ማዕቀቦች እየተጎዱ ነው ብሏል ጋዜጣው። እነሱም በአቋማቸው እንደጸኑ ነው፣ የበለጠ በማጠናከር ትግላቸውን የሚቀጥሉ መሆኑን ዘግቧል። በተለይ ውትድርና እናገለግልም ያሉ የሐሬዲም ወጣቶች በወታደራዊ ፖሊስ በቁጥጥር ስር ሲውሉ በርካቶች ወደ አደባባይ በመውጣት ተቃውሟቸውን ይገልጻሉ፣ መንገዶችን ይዘጋሉ። ይህ ጉዳይም በጸጥታ የማይታለፍ መሆኑን የፖሊስ ቃል አቀባይ መግለጻቸው ይታወሳል። ይሁን እንጂ የሐሬዲ ማህበረሰብ አባላት አቋማቸውን የበለጠ እያጠናከሩ የሚሄዱ መሆኑን መግለጻቸውን ሐሬጽ በዛሬ ዘገባው ተመልክቷል። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን አሁን ታይ ዘገባ የምናቀርብበት ሰዓት ነው። ሻየው እንደምናደርክ እንዴት ነው? ጧቱ ምን ይመስላል?
1: ደና ነው እግዚአብሔር ተመሰገነ። ይሁን እንግዲህ በሰሜኑ ክፍል በሊባኖስ አቅጣጫ በተከታታይ የሂዝቦላ አሸባሪ ወደ ሰሜናዊ ክፍል በድንበር በቅርብ ርቀት ወደሚገኝ እስራኤላውያን ሰፈሮች እንዲያው ሲተኩስ ነበረ። ትናንትም ዛሬ ለሌትም ከሰነበተው ትንሽ የመረጋጋት ሁኔታ እንደተከሰተ ነው እንግዲህ የሚያሳየው። እንዴት ይመስልሃል የተኩስ አቁም? ይህን በተመለከተ በዋናነት የአሜሪካ ፕሬዚዳንት ዶናልድ ትራምፕም እስራኤል ጦር የእስራኤል መንግስትም የፖለቲካ አመራሮችም መጠነ ሰፊ የሆነ እርምጃ በሊባኖስ ዋና ከተማ ቤይሩት ላይ የጥቃት ለመፈጸም እቅድ ነበረው፣ ግን ይህንን የገቱት የመከላከያ ሰራዊቱ በቤይሩት ከተማ ላይ እርምጃ እንዳይወስድ ያደረጉት ትራምፕ ናቸው ተብሏልና ምናልባት እንግዲህ ይህን ሁኔታ በተመለከተ የሰሜኑ ክፍለ ሀገር በብዙ ሺህ የሚቆጠሩ እስራኤላውያን ህብረት ነዋሪዎቹም ጸጥታ ከሌለባቸው ጠቅላይ ሚኒስትሩ የተናገሩት ምንድን ነው? እኛ እናጠቃለን፣ የማጥቃት እርምጃ እንወስዳለን ብለዋል። እንግዲህ ያለው ተጨባጭ ሁኔታ የተረጋጋ ሁኔታ እንዳለ፣ ድርድር ደግሞ በቀጥታ ደካማ ነው የሚባለው የሊባኖስ መንግስት ከእስራኤል መንግስት የዲፕሎማሲያዊ ድርድር በአሜሪካ ዋና ከተማ ዋሽንግተን ላይ ድርድራቸውን አጠናክረው እንደቀጠሉ ነው። እንደዚህ በቅርብ ማለት ፊት ለፊት ማለት እስካሁን በተዘዋዋሪ ነበረ ድርድር ሲካሄድ የነበረው። አሁን ግን በእውነት በአንድ አዳራሽ ውስጥ ተቀምጠው እየተደራደሩ ወደ ምናልባት ታሪካዊ የሰላም ስምምነት ላይ ይደርሳሉ የሚል አንዳንድ ጭላንጭል እየሰማን ነው። ሰጠኝ
0: ጥሩ ነው እንግዲህ በጦርነቱ ቆይታ የነበረው አካባቢ መረጋጋቱ ጥሩ ነው። ግን በጣም ስጋት ያለው ነገር የሰሜን እስራኤል መስተዳድሮችም እየጠቀሱ ያለው ምንድን ነው? አሜሪካ ለምንድነው ጫና የምታደርግ? ማለትም በሂዝቦላ ድርጅት ላይ የበለጠ እስራኤል እርምጃ ልትወስድ ስትል አቆሙ ብለው ያሉበት ሁኔታ በጣም ያስደሰተ አይደለም። ድርድር ሌላ ጉዳይ፣ ተደራድረህ በቃ ተኩስ አቁሙን ስምምነት እንተወው እናንተም ተውት ነው። ግን ሂዝቦላ ከዚህ ተኩስ አቁም ስምምነቱ አልተጠቃለለም። የሊባኖስ መንግስት ደካማ ነው እንዳልከው ደካማ ነው። ምንም በሂዝቦላ ላይ እንደው እርምጃ መውሰድም የማይችል ነው ለራሱም ስለሚፈራ እና ሂዝቦላ የበለጠ ከመንግስት የበለጠ አቅም ስላለው ነው። እና በሁለቱ ሀገራት መካከል ሂዝቦላን አግልሎ የሚደረገው ድርድር ምን ያክል ውጤት ያመጣል የሚለው ሌላ ጥያቄ ነው። ምና ይሆናል ውጤቱ ምን ያክል ነው? እንግዲህ ድርድሩ ዛሬ የሚቀጥላል ተብሏል። ትላንት ተጀምሯል አራተኛ ጊዜ፣ ዛሬ የሚቀጥላል ተብሏል። ምን ያክል ውጤት ያመጣል የሚለው እናየዋለን። ይሻየው ሌላው እንግዲህ
1: ከዚያው ጋር ወደዛ ከማለፋችን በፊት ደቡብ ሰሜኑ ክፍል የጸጥታ መደፍረስን አሳሳቢ ሆኖ ሰነበተና አሁን ደግሞ እንደገና የተኩስ አቁም ላይ ተደረሰ ተባለ በትራምፕ ትዕዛዝ ልበለው። እንግዲህ ሁለተኛዋ አሜሪካ ካሏት አያሉ አሜሪካ ሀገራት የተባበሩት የአሜሪካ ከቢሉት ወደ 53 ሀገራት ከነሱ አሁን 54ኛ ሀገር እስራኤል ናት ማለት ይቻላል። አስተዳደሩ በትራምፕ አስተዳደሩ
0: ስለሆነ 50 ናቸው፣ ግን ሌሎች ከግዛት የማይቆጠሩ ቦታዎች አሉ። እና ያው እንግዲህ ከነዛ አንዷ ናት ነው ናታንያው ሳይሆን ትራምፕ ነው የሚወስኑ እየተባለ ትችት ይቀርባል። በአንድ በኩል እንግዲህ ከሀገራት ጋር ተባብረ ስትሰራ የግድ ነው እንደዚህ አይነት ነገር ይኖራል። ግን እንደው በስምምነት ቢሆን ጠቅላይ ሚኒስትር ናታንያውን ወቀሷቸው ምናሏቸው የሚለው ነገር ትንሽ ያስደሰት አይመስልም በእስራኤል በኩል።
1: አዎ ተኩስ አቁም የሚለውን ዜና ተከትሎ ደግሞ በሰሜኑ ክፍል ትምህርት ቤቶች ተዘግተው ነበረ። ዛሬ ደግሞ የተኩስ አቁም አለ፣ መረጋጋት አለ ተብሎ ትምህርት ቤቶች እንደ ዛሬ እንደሚከፈቱ ነው የተነገረው። ግን ተኩሱ ከቀጠለ ግን ሌላ እርምጃ ይወሰዳል ይባላል። ሰሜኑ ክፍል እንግዲህ ወደ ሁለተኛው ርዕሰ ጉዳይ ልታሸጋግረን ስነድ
0: ወደ ሁለተኛው የተያዘ ነው። በኢራን በዚህ በሊባኖስና እስራኤል መካከል ድንበር በድንበር አካባቢ ሰላም እያስከበረ ያለው ዩኒፊል የተባለው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ጊዜው በዚህ አመት ቢያበቃም እንዲራዘም ይፈልጋሉ። እንደምናስታውሰው በ2006 ዓመተ ምህረት በነበረው ሁለተኛ ሊባኖስ ጦርነት ጊዜ ነው ስምምነት ሲደረስ ይህ አካል ያው በዛ አካባቢ እንዲሰፍር የተደረገውና እንዲራዘም የተባበሩት መንግስታት ድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬስ ሐሳብ አቅርበዋል። ሁኔታውንም ለጸጥታው ጥበቃ ምክር ቤት አቀርባለሁ ብለዋልና የጥሩ መስሎ ይታያል። የአካባቢውን ግን ዩኒፊል እስካሁን በነበረበት አመታት ከሀያ አመታት ያክል እዛ አካባቢ ተቀምጦ ብዙም የሰራው ነገር የለም። መራዘሙ ምን ይጠቅማል የሚለው ነው። ህዝብ ላይ የፈለገውን ሲያደርግ ሲፈነጭ ያደረገው ነገር የለም። ግን በዛ አካባቢ የሰላም አስከባሪ ኃይሉ መኖሩ ጥሩ ነው ብለዋል። ቀጣይ ምን ይሆናል?
1: ይህ የሰላም አስከባሪ የተባበሩት መንግስታት ድርጅት ዩኒፊል የተሰኘው በደቡብ ሊባኖስ እስካለፉት ቅርብ ጊዜ ወደ 8000 የሚሆኑ ወታደሮች ሰላም አስከባሪ ተመድበው ነበር እና አሁን የተባበሩት መንግስታት ድርጅት ዋና ጸሐፊ ጉቴሬዥ ያቀረቡት ሀሳብ ለምክር ቤት ያቀረቡት በደብዳቤ ያቀረቡት ሀሳብ ምንድን ነው? ያው ቁጥሩን ቀንሶ እስካሁን የነበረው 8000 ወታደሮች ነበሩ ሊባኖስ ውስጥ። አሁን ግን የያዝነው 2006 ዓ ም ማለቂያ ላይ የተጣለለት እንዲያገለግል የተሰጠው ጊዜ ያበቃል ተብሎ ይጠበቃል። ዋና ጸሐፊ እንደሚሉት ከሆነ ምንም ከ8000 ውስጥ ቀንሶ ወደ 5000 ቢያንስ የሚሆኑ ሰላም አስከባሪ ወታደሮች በሊባኖስ ቆይታ በጣም አስፈላጊ ነው ብለዋል። ግን ተጽዕኖነቱ የሰላም ታዛቢ ወታደራዊ ኃይል ምን ልበልህ፣
0: ሰላም ካላስከበረ ሰላም አስከባሪ የሚለው ስሙ ብቻ ነው ያለ። ሂዝበላን መቆጣጠር አልቻለም። አሁንም እስራኤል ጦርነት የገጠመችው ሂዝበላ መቆጣጠር ስላልቻለ ነው። ግን ያው እንግዲህ እናየዋለን። በአሜሪካና ኢራን መካከል ሌሊቱን የተኩስ ልውውጥ ነበረ። የተኩስ ልውውጥ ድርድር አለ ይባላል። ተኩስ ልውውጥ ስለምን አስፈለገ?
1: ይህ እኮ ነው የተኩስ አቁም ይባል እንጂ የተኩስ ልውውጥ እየተካሄደ ነው። በፋርስ ባህረ ሰላጤ የሚገኙ የአረብ ሀገራት እንደ ኩዌት፣ እንደ ባህሬን ወዘተርፈ ወደ መሳሰሉት የአረብ ሀገራት የኢራን ምድር ጦር አቤታዊ ወታደራዊ ኃይል ያው ሮኬቶችን፣ ሚሳይሎችን፣ የረዥም ርቀት ተምዘግዛጊ ሚሳይሎችን እንዲሁም ደግሞ በድሮን የተሰኙ ያለ ሰው አውሮፕላኖችን ወደዚያ ወደ እነዚህ ሀገሮች እየተኮሰ ነው የሚገኝ። ለዚህ ምላሽ ደግሞ የአሜሪካ መከላከያ ሰራዊት በፋርስ ሰላጤ የሚገኘው ወደ እሱም ወደ አሜሪካ ጦር ሰፈሮች ላይ ደግሞ ኢራኖች ተኩሰዋል። ለዚህ አጻፋውን በመመለስ ደግሞ የአሜሪካ ጦር ሰራዊት በዚህ በሆርሙዝ ባህር ወሽመጥ በሚገኙ ደሴቶችም ሳይቀር የአጸፋ እርምጃ ወስዶ እንደ ነው የሚባለው። እንግዲህ በቀጣይነት ከቀን ወደ ቀን ከተባባሰ ጦርነቱ እንደገና ታደሰ ተጀመረ ማለት ይቻላል። ግን
0: ድርድሩ ውጤት ካላመጣ እንግዲህ እየተደራደርን ነው የተኩስ አቁም ስምምነት አድርገናል ይላሉ። የተኩስ አቁም ስምምነት የለም። አሁን ወደ ጎረቤት ሀገራት በዚህ በኢራን አካባቢ የሚገኙ አሁን እንዳልከው ወደ ኩዌት፣ ወደ ባህሬን ኢራን ከተኮሰች እና የአሜሪካ ጦር ደግሞ ተከላክያለሁ ካለ፣ ኢራን ደግሞ በአሜሪካ ጦር ሰፈር ላይ ጉዳት አድርሻለሁ ካለች ሁኔታው ከድጡ ወደ ማጡ እንደሚባለው ነው ማለት ነው።
1: እንየው እንደ ፕሬዚዳንት ትራምፕ እሳቸው ከጦርነትን ተወት አድርገው ሰላማዊ በሆነ ሁኔታ መፍትሄ ለመሻ ስምምነት ላይ ለመድረስ ድርድሩ እንደቀጠለ ነው። በይፋ በሆነ ወይም በምስጢር በሆነ ሁኔታ ድርድሩ እየተካሄደ ነው ያለ በአሜሪካና በኢራን መካከል። አሁን እንግዲህ ውጤቱ የቀረቡት ሀሳቦችን እስካሁን የምን ስምምነት ላይ ይደርሱ ይሆን እያደረጉ ካልሆነ ሌላ ጦርነት ቅድም እንዳልከው ሊባባስ ሊችል ይሆናል ነው እንግዲህ እናየዋለን። አሁን ደግሞ ወደ ቀጣዩ ወቅታዊ ዘገባ ስናልፍ የሩሲያና ዩክሬን ጦርነትም ዛሬም እንደቀጠለ መሆኑና በሁለቱ ሀገራት መካከል ግጭቱ ማገርሸቱ ተገልጿል። እንዴት ነው የሚሆነው? ከአራት ዓመት በላይ እያስቆጠሩ ናቸው።
0: ግራ የሚያጋባ ነው እንግዲህ የዩክሬንና ሩሲያ ጉዳይ ወደ ኢታማራል ነው ጦርነቱ እንደቀጠለ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም ቃል ገብተው ነበር ቃላቸውን እየፈጸሙ አይደለም እንዲያውም ሴንት ፒተርስበርግ በምትባለው የሩሲያ ሁለተኛ ከተማ ከሞስኮ ቀጥሎ በሷም ያየር በረራ ሁሉ የቆመበት ሁኔታ ሰምተናል በዩክሬን ጥቃት የድሮን ጥቃት ምክንያት ማለት ነው ከአራት አመት በላይ የሆነውን ጦርነት ማን ያስቆመው የሚለው በአውሮፓ ምድር ከሁለተኛ ዓለም ጦርነት በኋላ የተከሰተ ከፍተኛ ጦርነት ነው የሚባል በአውሮፓ ምድርና ይሄንን ማስቆም አልቻሉም አውሮፓውያንም አሜሪካም ተጽዕኖ ማሳደር አልቻሉም ጦርነቱ ሁለቱን ሀገራት እየጎዳ ነው ሩሲያንም ዩክሬንም ገንዘብ ይወጣል የሰው ልጅ ህይወት ይሰዋል እንደው በእውነት ይሄ ጦርነት የሌሎች ሀገራት ጦርነት ነው እየተባለ ነው የሚነገር ማን ያስቆመው መቼ ይቆማል የሚለው የሁላችንም ጥያቄ ነው ባጭሩ ምጨምረው ካለ
1: እኔ ምጨምረው መቼም ሀያሉ አሜሪካ ፕሬዝዳንት ትራምፕ ሞክረው ነበረ ሁለቱን ዩክሬን እና ሩሲያ ጦርነቱን ለማስቆም ስምምነት ላይ እንዲደርሱ ሞክረው ነበረ ግን አልተሳካም እንግዲህ መቼ እንደሚጨረስ እንዳልከው በሰው ህይወትና በንብረት ላይ በጣም እስካሁን ላለፉት አራት አመት ጦርነት በሁለቱ ወገኖች አጥፍቷል በዚህ ላይ እንግዲህ ለሊቱን የደረሰው ዜና ምንድን ነው የሚለው ዩክሬን ጦር ሰራዊት ወደ ቅድም ወደ ሩሲያ በሁለተኛ ደረጃ ያሉ ከተሞችን ለማጥቃት ሞከሩ የአለሰው አውሮፕላን ድሮን ተኩሷል ቢያንስ ለሊቱን ወደ 3 የሚሆኑ ድሮኖችን ወንጭፋለች ዩክሬን በሰው ላይ ጉዳት እንዳልደረሰና ይሄን በጸረ ሮኬት በጸረ አውሮፕላን ሩሲያ እንዳመከነች ነው እየተገለጸች ያለችው
0: ጥሩ ሻየው እናመሰግናለን

0: የተከበራችሁ አድማጮቻችን ከዚህ ቀጥለን በጤና ጥበቃ ሚኒስቴር ጽፈት ቤት የስነ ልቦና ችግር ላለባቸው ዜጎች የምክር አገልግሎት ከሚሰጠው አካል ከመሰረው የማህበራዊ ጉዳይ ሰራተኛ ወይዘሮ ወርቅ ያለው ጋር ቃለ ምልልስ እናካሄዳለን። ሷም እዚህ ስቱዲዮአችን ተገንታለች። እንኳን ደህና መጣሽ ወርቅ።
1: ሰጣይም ሻያሁን በጣም ነው ማመሰግናችሁ ለዚህ መድረክ ሰጣችሁና እዚህ መጣ ሆይ
0: አክብራሽ እዚህ ድረስ ስለመጣሽ እኛም በጣም ነው እናመሰግን ሻያሁን።
2: አዎ እንግዲህ በእውነትም ህብረተሰቡ ማህበራዊ ባለሙያዎቹ በጣም ገንቢ የሆነ ሰራተኞች ባለሙያተኞች ስለሆኑ ያው ባለሳሳት በውይይታችን የምንሆነው በአእምሮ ጤናን በተመለከተ ስለሆነ እስኪ ኦቨሬ ሶሳሊቲ ማህበራዊ ባለሙያ ወርቄ ያለው እስኪ እንደው ራስሽን አስተዋውቂ ወደ ጥያቄዎች እንለፍ።
1: እሺ አመሰግናለሁ። ስሜ ወርቅ ያለውን እንዳላችሁኝ ባለ 2 ዲግሪ ኦቨደ ሶሻልስ ከሆነ ሆይ ከአመት በላይ ይሆናል። በአይምሮን ምን በተመለከተ ሀተኮርሁና መሰራ ከ12 አመት በላይ ይሆናል። ያው የምክር ደገፋ ከሚለው የበተሰበ ሀካል አንደኛ ደረጃ በሚባለው ህዛ ምክር ለጋሽ ሚላም ከሚባለው ነው መሰራ። የጤና መሰራ በተገልግሎት ነው። እዚህ አይነት ቅርንጫፎች 13 ቅርንጫፎች አሉ በእስራኤል ሀገር ውስጥ። ከዚህ ህኛው ቅርንጫፍ ነው የአማርኛ ተናጋሪ ያለ ወይም አገልግሎት የሚሰጥ እና እኔ በጣም ደስ ይለኛል በዚህ ውስጥ ገብቼ ስሰራ እና አገልግሎቱ ህብረተሰባችን እንዲያውቅ። እናንተ ለምታደርጉት ትግል ዛሬ ብቻ አይደለም በራዲዮን ብዙ ጊዜ ቀርብ ያለው ዛሬ ደግሞ በአካል ደግሞ በጣም ደስ ይለኛል።
0: አካል በአካል መገናኘት ጥሩ ነው።
1: ሰዎችም ይህን ሲሰሙ ቀስ በቀስ የተረዳው እየሄደ ነው እና በጣም ነው የማመሰግነው።
0: ዛሬ ጥሩ ነው። እንግዲህ ዛሬ ትኩረት የምናደርገው የስነ አእምሮ ችግርና የአእምሮ ችግር የመቋቋም ሁኔታን በተመለከተ ነውና እስኪ እንግዲህ ጥያቄዎችን ከማቅረባችን በፊት አንድ ሰው በአእምሮ ችግር አለበት በስነ ልቦና ችግር አለበት ሲባል ምን ማለት ነው?
1: የአእምሮ ህመም እርግጥ በእኛ ቅርንጫፍ አነጋገር የአእምሮ ችግር ወይም አጋጣሚ ችግር የአእምሮ እንለዋለን። ዶክተሮች እያንዳንዱ አእምሮ በሽታ በስሙ መጠራት አለበት ይላሉ። ግን ለእኛ ለሰው እንዲቀለው ብለን የአእምሮ ጭንቀት ወይም ችግር እንላለን በደፈናው። የአእምሮ ችግር ሲባል ብዙ ዘርፎች ናቸው። በብዙ ዘርፍ ይከፋፈላል። ቢያንስ በአምስት ዘርፎች እነዚህን ጠቅስ ፈልጋለሁ። አላፊ ነገር ድንገተኛ አለ፣ በዘር የሚመጣ አለ፣ የሆነ ነገር ችግር አጋጥሞት ትራውማ ይባላል ወይም የአእምሮ ጠባሳ ይባላል። በዚህ አለ። አንድ ሰው ደግሞ የተለያየ ሁኔታ ሲያጋጥመው በዛ ሀሳብ ሲያገባ ደግሞ በዛ ያነ አላፊ ችግር አይነት ይመስላል። ብዙውን ጊዜ ለእኔ ላስረዳ የሚቀለኝ እንደ አካል በሽታዎች ብዙ እንዳሉ የአእምሮ በሽታዎች ደግሞ ብዙ አይነቶች አሉ። በሽታ ተብሎ የሚጠሩ አሉ። ይረብሻል አእምሮንም ይረብሽ የሚባል ደግሞ የሚባሉ አሉ።
0: ያውካል አእምሮንም ያውክ።
1: አዎ ይሄ ራሱን ችሎ እያንዳንዳቸው የሆነ የጠቀስኳቸው ስም አላቸው። ህክምናውም ደግሞ በዛ ዘርፉ ይለያያል።
2: ይህንን የአእምሮ ህክምናን በተመለከተስ በምን መልኩ ነው? በቅርብ ቤተሰብ አለ፣ ወላጅ አለ፣ እህት ወንድም አለ? አንድ ሰው የጤና የአእምሮ ጤና ጉድለት እንበለው የዛ ችግር ያለበትን በህክምና ለማግኘት ያለውን ሂደቱን እንዴት ያል
1: ህክምና መድረሱ በፊት ትንሽ ልጠቅስ መፈልገው ወይም ላሰፋ መፈልገው እንደተናገር ነው የአእምሮ ህመም ሲባል እንዴት ነው የሚታይ ምልክቶቹ ለመለየት ሰውየው ማመሙን ለማወቅ ምን ማየት ያስፈልጋል? እንደዚህ ያልሁታይ ለምሳሌ አክል ቀላል ሁኔታ ብሰጥ አንድ ሰው ከስራ ሲንፈናቀል ስብራት ወይም የስራ መልቀቅ የገንዘብ ማጣት ትካዘናት ሊያገባው ይችላል። የዛን ጊዜ ከሰው ሊገለል ይችላል፣ ጓደኛ ሊርቅ ይችላል፣ ተጫዋች ተሆነ ሊቀንስ ይችላል። ይሄ እነዚህ ምልክቶች የሚያሳዩ ናቸው። ቅርብ የሆነ በምክር መሆነህ ነው በማለት አይዞህ በማለት ሳይባባሱ ሰውየው መቋቋም የሚችልበት ነገር ነው። አንዳንድ ጊዜ ኪሉ ለፈረንጆች ሳስረዳ የአእምሮ ህመም ያበሾች እንዴት ነው የሚያዩተኝ ምን ስም አለ ይላሉ። እኔ ራሴ ልጅ ሳለሁ ጀምሬ ይህን ሞያ ስታተኩር ድረስ እብድ የሚባለው ነው እንጂ ወይም በጣም ያነ ስድብ የሚሆናል ባል ጋም ሳይክሉ ሰው ወይም ጫርቁን እንትን ያለ ግምኛ የሆነ ገጽ ባህረው ከባድ የሆነ ነው የሃይምሮ በሽተኛ የሚባል የሚመስል ግን አዛ በፊት ብዙዎች አሉ
2: ያልነው ሙሽጋም ሊሆን ይችላል በብራይስት ማለት ነው
1: አዎ ዘኪሉ ሚሊሚስቲግማቲም
2: በሳሐቅም ይጨመርበት ነው ስድብ ሳይሆን ለሳቅና ለጨዋታ
0: ነው አንዳንዴ ያገላለጹ ትንሽ ራስ የሚጎዳ ነው መስሎ የሚታየው ምናልባት በቀልድ ሊሆን ይችላል ግን የአምሮ ችግር ስነ ልቦና ችግር ወይም ደግሞ የአምሮ ጭንቀት ያለበትን ሰው በዛ መልኩ መጥራት ብዙ የሚያስቀይም ሆኖ ያገኘንበት አጋጣሚ አለ
1: አዎ ሱራሱ ባገሪቱ ባለነበት ሁኔታ አበሻሉነ ወይ ጥቁራሉነ እንደምንለው ማለት ነው ኪሎ ግናይ ይባላል ለስድብ የሚጠቀሙት ወይም ደግሞ ኒያብጃለሁ ኪሎ እንደዚህ ብለ ምትናገራይ ብሎ እንትን ያለ ለዛን ጊዜ ያመመው ሰው አክሎ ያመዋል ምክንያቱም ያነ አንደኛ ተሰው ተራ እንደወጣ ወይም ዝቅ እንዳለ ስለሚያሳየው ያነ ስድብ ነው ግን ሀዛ በፊት ግና ያይምሮ ህመም ሲባል ያልኳችሁ በውትድርና ሊሆን ይችላል በስራ እንትን ማለት ይችላል ከጓደኛ መለያየት

0: ወይም ደሞ ወይም ተሳዳቢ ወይም ፍት ትግስተኛ ከነበረ ኋላ ትግስተኛ ላይሆን ይችላል። በገጽ ባህሪው መበሳጨ ይሆኑ ለምንና
1: ይነት ያሳያል በአለው ያካሄድ በቤትም ውስጥ ሌላም ቦታ በስራም ቦታ ይነት የሚያሳይበት ሁኔታ አለ። ከመደበኛው እንቅስቀሴ በኢብራይስት ማንዳንዴ መጨመር ትችያለሽ ያለውን ግልጽ ለማድረግ ምናልባት የኢብራይስቱ ቃል አንዳንዴ ጥሩ አርጎ ሊገልጽ ይችላል። ባምሮ መታወክና ባምሮ ህመም መካከለ ያለው ልዩነት ምንድነው? እንዴት ነው አሁን አንድ ሰው ህመም አለው ታውቋል ብለን ምንልበት ልዩነቱ ምንድነው?
0: ጥሩ ጥያቄ። የሃይምሮ ሚረብሽ በሽታ ብዙን ጊዜ ለሰዎች የሚገለጥ በባህሪ መልክ ነው። በህብረተሰባችን ብናይ ወይ ደፋር፣ ጨካኝ፣ ተሳዳቢ፣ ፍረት የሌለው፣ ትግስት የሌለው ምናምን ተብሎ ገጽ ባህሪ ሊሰጠው ይችላል። ግን ይሄ አፍራትና ጉቲት አፍራቲሽዩት ግቡሊት ይባላል። አፍራቲሽዩት ግቡሊት ሰዎች ልጅነታቸው ጀምሮ ነው የሚታይ። ራሱ አፊሉ ከርግዝናው ጀምሮ ይታወቃል ይባላል። ኪሉ ሴቲቱ ርግዝሁና ያነ ሊረብሻት ይችላል። ልጁም ሲወለድ ወይ አልቀሻ ወይ ረባሽ ምንም ነገር ሲጫወት ራሱ ህፃን ጋር አይስማማም። ይሄ ባህሪው ይዞት የሚያድግ ነው። አፍራት ሹት ግቡሌት ወይም አፍራት ትናጉቲት ይባላል። በቤተሰብ
2: ጸባዩ ረብሸዋልን በለው ጸባዩ
0: 18 ዓመት ድረስ ስሙ ይሄነት በሽታ አለው ተብሎ አይገለጥም። ልጅ ኪል እንደዚህ ያለ ሰው
1: ለና ታዳጊ ስለሆነ
0: አው ምንድነው የሚባል አፍፔሬክቲቭ ዩት ባዮቲት ናጉቲዮ ተፍራት ከሸበሪኩዝ ይባላል።
2: የሰከን የማለት
0: ችግር ያለበት የመረበሽ
2: የጸባይ መቀያየር
0: አው አንዳንድ ጊዜ ከረባህ ስራ ሰለ በምርት ቤት ሰህድ ወላጆችን ሳናገር ህፃን ልጅ እኮ ነው ይላል። ህፃን ልጅ ቢሆን ዳቅሞ የሚሰጠውን ትዛዝ ማክበር መቀበል አለበት። አከበደው ለልጆች ግራለሁ። ይሄ ቅጣት ተሰጥቶ የሚዳን ነገር አይደለም። ምክር ሰጥቶ ያስፈልጋውን እንክብካቤ ሰጥቶ በመጥኑ እንዳቅሙ እንክብካቤ የሚሰጥ ማስፈልግ ነው። ብዙውን ጊዜ ወላጆች ሲባል ወይም ቅጣት መስጠት ወይ በሰፈር ቅጣት ማሰጠት ወይ ቤትም ደሞ አትውጣ ማለት እንደዛ ሊሆን ይችላል። ይሄ ፍራት ነፍሽ ከልጅነት ጀምሮ የሚታይ ጸባይ ነው። መሐላ ነፍሽት በሽታ የሃይምሮ ህመም የሚባለው ቅድም ይጠቀስኳቸው ትልቅ ስም ያላቸው ልበል ገጽ ባህሪያቸው የበሽታው ፈንቅሎ ሰውየው እንደውኑ አይደለም። የሚናገረውን አውቅም የሚይዘውን አውቅም አተሳሰቡ ትክክል አይደለም።
1: አልተጠበቁ ነገሮችን ያሳያል።
0: አዎ ይሄ ደግሞ ዝም ብሎ ደርሶ የሚገነፍል ነው። ደርሶ የሚገነፍል ነው ሲል ኪዱ መጀመሪያም ልክቶች አሉ። ግን ሰውየው አልቋቋም ሲል ሐኪም አላገኝ ሲል ግና የዛን ጊዜ ግና ገጽ ባህሪያቸው ከባዳ ናቸው። አደጋም ሊያደርስ ይችላል። ግን እንደዛ ያለበት ሰው ጨርሶ አደጋ ያደርሳ ማለት አይደለም። አንዳንድ ጊዜ የሚበላውን ምግብ ሁላ ራሱ እናቱን መድኃኒት አድርገሽበታል ሊል ይችላል። ጎረቤቱን ወይም አባቱን አንተ ሰይጣን ወይም አንተ እሽንበል ዳቲ ሃይማኖት አክባሪ ከሆነ አንተ እንደዚህ ያለው ቄስ ነህ ሊለው ይችላል አባቱን። የተለያየ በራሱ የሚታየው እኛ ማናየውን ነገር ነው የሚናገረው። ወይም እግዚአብሔር እንደዚህ ብሎ አዞኛል ወይም እንደዚህ አሁን አኪም በሰሰራ አንድ ምንድን ስለ ነበር እኔ ከትልቅ ጦርነት እንትን አዛጅ ነኝ እንደዚህ ኪሎ እንደዛ ይላል። እና ሲናገሩ ራስ
1: ትክክል ራስም ያስባቸውን በሰነ ልቦ ነው።
0: አዎ
2: አሁን የማህበራዊ ባለሙያ የአእምሮ ህክምና ባለሙያ ወርቄ ያለው ምልክቶቹን እንግዲህ እንደሆኑ ገልጸሻልና እንግዲህ በዚህ ላይ እንዴት ነው እንደዚህ አይነት ምልክቶች ከተለዩ ያን የህክምና የጤና ህክምና ባለንበት ዘመናዊ ሀገር ምንድነው ህክምናው የሚሰጠው ለእንዲህ አይነት ሰው እንዴት ይታያል?
0: እንግዲህ ብዙ ምሳሌዎች በራሴ ይመጣሉ። አሁን ልገልጽም ፈልገው ህክምናውን በጠየቀው ሁኔታ ጥሩ ጥያቄ ነው እንዳልሁት ይከፋፈላል። በክኒና የሚሰጥ በመድኃኒት የሚሰጥ ህክምና አለ። በምክር የሚሰጥ ህክምና አለ። እንደ በሽታው አይነት እኔ ስም እየጠቀስኩ ልናገር ፈልጋለሁ። ማለትም እሺ ማኒያ ዲፕሬሽን የሚባለው በሽታ ቅድም የጠቀስኩት አይነት ነው። ሰውየው የሚናገረው ሌላ ነገር ነው የሚታየው ሌላ ነገር ነው። ስለዚህ እሱ የዚህ አይነት በሽታ መድኃኒት ካልወሰደ ምክር አይረዳውም። መድኃኒት ወስዶ ተረጋግቶ ቀልቡ ሲመለስ የምክር ህክምና እየወሰደ እያገገመ ህይወቱን መምራት ይችላል። ይሄ በህክምናው ዘርፍ ነው። የክኒና ህክምና ራሱ የክኒና ህክምና በመርፌ የሚሰጣለ። የመርፌ ህክምናዎች የመድኃኒት ህክምናዎች ደግሞ ይለያያሉ። ብዙ አይነቶች ናቸው። እንደ በሽታውም ይለያያሉ። ለምሳሌ የድብርት የሚሰጠው መድኃኒት ለሲዞፍሬኒያ አይሰጥም። እና ስለዚህ ብዙ አይነቶች አሉ። መድኃኒቱ ደግሞ ብዙውን ጊዜ የኛን ህብረተሰብ በጠቅስ

0: በመርፌ ሲሰጥ የሚከብድ ይመስላችኋል? በመርፍ የሚሰጠው ቀለል ያለው መድኃኒት የማይሰራ ሲሆን ወይም ደግሞ ሰዎች ህባሳቸው በኋላ ስለሚመጡ ያንን ለማስታገስ በመርፌ መውሰድ አለበት። በመርፌ የሚሰጠው አንደኛ እንዳይረሳ፣ ሁለተኛ በብዛት ስለሚሰጥ ወዳው ያረጋል፣ ሶስተኛ የመርፌው ጊዜ ይሰጣል። ለሁለት ሳምንት አለ፣ ለሶስት ወር አለ፣ ራሱ ለግማሽ ዓመት አለ፣ ለወር አለ መርፌው ሲሰጥ እንጂ መርፌ ስለተሰጠ አይደለም ሰውየውን በጣም የሚያመው። በጣም የሚያመው ታሞ የነበረበት ሰዓት ሲመጣ ህክምናው በጣም ተጎድቶ ስለነበረ የዛን ጊዜ ብዙ ክኒን አይሰጣል። ብዙ መድኃኒት ሲሰጥ ራሱ ብዙ አይነቶች ባህሪ ሊያሳይ ይችላል። አንድ ጊዜ በተሰብ ላድን አምጥቻ አሳመምሁት የሚሉት ይመናል። ግን ይሄ ቀስ በቀስ የሚቀረፍና የሚቀነስ ነገር ነው። የድብርትን አክተካከም ብናገር ድብርት አሁን ቀለል ባለ ሰዓት ክኒን አለመረጋጊያ ወስዶ በምክር ለተወሰነ ሰዓት በክኒና ወስዶ በምክር ህይወቱን እየመራ ክኒናውን መተው ይችላል። የሚተውበት ሰዓት ይደርሳል። በድብርት ሜጆሪ የሚባል አለ። ሜጆሪ የሚባለው በጣም ራሱን ስትረሳ ባዶነ ሲሰማው ድረስ የደረሰበት የድብርት በሽታ ነው። ያን አይነትም መጀመሪያ በመርፌ ሊቅታከም ይችላል። በዛ ባለ መድኃኒት ቀስ በቀስ እየወረደ ኋላ ደግሞ ቀስ በቀስ በምክር የተመከረ እዛ ወዲያ ራሱን አምኖ ሲቀበል የሚያገግምበት መንገዶች አሉ። ይህን ወደፊት እንጠቅሳለን። በዚህ እንትን ልበል ብዙ ነው፣ ብዙ ይችላል።
1: ጥሩ፣ ለህብረተሰባችን በሚጠቅም ሁኔታ እንግዲህ
2: ወርቄ፣ ከዚሁ ጋር በተያያዘ የህክምናው ሁኔታ በዝርዝር አስረጃ ነገርሽን። አሁን ከዚሁ ላይ ደግሞ ሽቁም በተመለከተ መልሶ ማቋቋም፣ አሁን ከጊዜ ወደ ጊዜው ሐኪም የሚሰጣቸውን የመድኃኒት አይነቶች መርፌም ተከታትሎ የወሰደ የሰው ልጅ መቼም የማይታመም የለም በዚህ ዓለም ይታመማል። በተለያየ ህመም አለው ለሰው ልጅ አይደለ? አሁን እሱን መልሶ ለማቋቋም የሚደረገው እርዳታ እንዴት ተያለ?
0: ከሽኩም በፊት ሰፋ ላድርግ ፈልጋለሁ። የመድኃኒት አጠቃቀም ጥቂት ጠቀስሁኝ። አሁን እዚህማ አስተውሳቸው ጠቀስ ጠቀስ በማድረግ ነው እንጂ ሰፋ ያለ አይደለም። የራሱ የምክር ህክምና ብዙ ዘዴዎች አሉ። ብዙ ዘዴዎች ስል በምክር ህክምና ቲፑል ዲናሚ የሚባል አለ። ይሄ በየሳምንቱ ውይይት የሚሰጥ እስከ 2 አመት እስከ 3 አመት የሚወስዳሉ ፈረንጆች አሉ፣ እስከ 10 አመት የሚወስዳሉ። አጭር ህክምና የምክር አለ። ለምሳሌ ትራውማ ወይም የአይምሮ ጠባሳ እንትን ያለባቸው 12 ግንኙቶች በዛ ውስጥ በየሳምንቱ ህክምናውም እየሰጠው ምን ማድረግ እንዳለበት ትእዛዝ የተሰጠ በምክር ማለት እዛ ማገገም ይችላል።
1: 12 ጊዜ ከባለሙያዎች በመምጣት ባለሙያዎች በሚሰጡት አስተያየት መሰረት
0: 12 ቲፑል በትራውማ የምክር አሰጣጥ ዘዴ አጠር ባለ መልኩ አለ። ብዙ አይነቶች አሉ። ፕሶትራፒያ የሚባል አለ፣ ኤምዲአር የሚባል አለ፣ ኤሲቲ የሚባል አለ፣ ዲቢቲ የሚባል አለ፣ ሲቢቲ የሚባል አለ። ዲቢቲ እና ሲቢቲ ለምሳሌ ያክል ይሄም የምክር ህክምና ነው። ግን የባህሪ ርብሽ ያላቸው ሰዎች ትግስት የሚያሳጣቸው ችግራቸው አይነት ትግስት የማጣት ሁኔታዎችን አሁን ይሁን የሚሉ በባህሪ ይሄ በአስረድተኸው የሚታገስ ሰው አይደለም። ይሄ ትእዛዝ ሰጥተኸው ይችን ይችን አድርግ እንደ መድኃኒት እንደምትወስንለት የትእዛዝ ባህሪ አይነት ሰጥተኸው የሚፈወስበት ነው። ይሄ ዲቢቲ ይባላል፣ ሲቢቲ ይባላል። ለምንድን ነው ይህን ሰፋ የማደርገው? ብዙውን ጊዜ የእኛን ህብረተሰብ ሳይ ህክምና ሲባል ወይ ህትክ ይጻፍብኛል ወይም ክኒና ነው
1: ፍራቻ አለ።
0: አዎ፣ ፍራቻውም ሌላ ደግሞ ክኒና ነው መርፌ ነው ብለው ነው የሚያስቡት። መርፌ ብቻ አይደለም፣ ብዙ የምክር ዘዴዎች አሉ። ይህን እነዚህን ማወቅ ያስፈልጋል።
1: እንደው እዚህ ላይ እንደው አሁን ሌሎች ጥያቄዎችም አሉን፣ ግን አንዳንድ ሰዎች በአእምሯቸው የሚፈጥሯቸው ነገሮች አሉ። ቅድም እንዳልሽው ለምሳሌ ከሌ እንዲያደርግብኛል፣ እንዲሆንብኛል፣ ምግቤ ይመረዛል፣ በቃ ራሳቸው ፈጥረው ሰዎች ጉዳት ያደርሱብኛል የሚያሉ ያለ እንቅልፍ የሚያድሩ ራሳቸውን ለመጠበቅ በጣም ከፍተኛ ጥረት የሚያደርጉ ግን ምንም ከጀርባቸው ሊጎዳቸው የሚችል አካል እንደሌለ፣ ይህስ ከስነ ልቦና ችግር ነው ወይ የሚቆጠረው?
0: አዎ፣ ቅድም ያልሁ አይነት ለምሳሌ ያክል አናሽምሽ ሰውን ሚስዞፍሬኒያ ሚማንያ ዲፍረሲያ የሽላይ መክሻቦች ያ ማለትም ግማ አተሳሰብ ነው ያላቸው
1: ነጥፎ።
0: አዎ፣ ራሱ ይሄ ያለሁ ነው የሚሉ እኮ አብረው እንትን ብሎ የሚታያቸው ያለ ነው የሚመስል። ይህ እንደዚህ እንደዚህ ብሎ ተናግሮኛል፣ ሰምቼዋለሁ፣ ነግሮኛል፣ እንደዚህ ብሎ አልብሎኛል። አንዳንድ ጊዜ ለምንድን ነው ብዙ ነገሮች የሚታዩ የግድያ የሚታዩ ከእንቅልፍ ወይም ሀቀርብ ጠብ ሳይኖር ሳይሰማ ጠቡ ገደለም ይባሉ ባሹት ተነስተ ያነ ይሄን አድርግ ብሎኛል
1: ማምራቸው ይጭራል የሆነ እንደዚህ አድርግ
0: ይታያቸዋል አዎ እንደዚህ አድርግ
1: ግናል ሆነ ነገር ነው
0: አዎ
1: አሁን ሰው ችግር እንዳለባቸው ርዳታ እንደሚያስፈልጋቸው እንዴት ነው ማወቅ ምን ይችላል
0: አንደኛ በተሰብ ቅርብህ ያውቃል ባህሪህን እሺ ንበልና ያነ አንድ ሰው ቅርብህ ሰው ያውቀው እሺ ንበል ባል ከሆነ እንደዛ ከሆነ ወይም ልጅ ከሆነ እናታባት ያየዋለን ሰው የባህሪውን ለውጥ
1: አዎ
0: የባህሪውን ለውጥ ሲያየው ቅድም እንደጠቀሷቸው በትንሹ ሲታይ በትንሹ ምክር እሱም ይረዳል አሁን አንዳንድ ጊዜ እኮ ቅርብ በተሰበ አንተ ምን እንደዚህ ይሆን ህብለ ተቆርቆረ ተጠይቀዋለ
1: አዎ
0: እዛን ጊዜ በክፋት ያየው እንዲያውም በጥሩ እንደዚህ ነው እንደዚህ እስከዚህን ራሴን አልታዘኩትም ብሎ በቀላሉ ምክር እንዲቀበል ይችላል ለዛ ነው በትንሹ ሲታይ በተሰብ መናገር ያስፈልጋል መደገፍ ያንን ሰው ዳኪም ወደ ምክር መሄድ ያስፈልጋል ዛሬ ምክርና ህክምና ግድ በበተሰብ ሐኪም ወይም ፋይል ሄዶ ይጻፋል ብቻ ሳይሆን ክብሩ ይስፋ በግልም ይቻላል
1: ለግልም ሄዶ ታክሞ መምጣት ይቻላል
0: አሁንም እንደውም እንደ ፋሽን ማየው የኛ ህብረተሰብ ስንቱ ነው መኪና ጅፕ ያዘ ይሄድ ያንን ማድረግ ይሄን ነገር
1: ጥሩ አጋጣሚ አለ አንዱ ችግር ግን እኛ ህክምናን ህብረተሰባችን ባህል ሆኖብን ይሁን የህክምና ሁኔታን የመፍራት በስነ ልቦናም በአምሮም ችግር ሲኖር ብቻ ሳይሆን ለሌላውም ቶሎ ብሎ ለችግሩ መፍትሄ የመስጠት ሁኔታ የለም ራሱ ልጆች እንኳን ያየነ በትንሽ ድቢያቸው ችግር አለባቸው ሲባሉ የኔ ልጅ ምንም አላጋጠመውም እሱ ምንም አንሆነም እንልና ፍራቻ ነገር አለ እና ቆየዋለን ችግሩ ሲብስ እዛ በኋላ ደግሞ እንወጣለና ይሄን አስቀድሞ ለይቶ የህክምናን ሁኔታ ሳይፈሩ ወይም ደግሞ አንዳንድ ጊዜ ደግሞ በህክምናው ዘርፍም ያሉ አንዳንድ ትክክል ያልሆኑ ነገሮች አሉ በፋይላችን ይጻፍብናል የሚባለውን በማስቀረት እንዴት ነው ወደ ህክምና ቦታ መድረስ የምንችለው በቀላሉ
0: ይሁን አሁን የጠቀስካቸው ጥያቄዎች ጥሩ ናቸው እነሱንም ትንሽ በትንሽ ልጠቅሳቸው ፈልጋለሁ አንደኛ የኛ ህብረተሰብ እዚህ ሀገር ስንመጣ ብዙ ችግር አጋጥሞታል ለዚህ ማሽበርክ ሊታይ ይባላል ስለዚህ እዚህ ሀገር ለመቋቋም ብዙ ችግሮች ስላደረሱ ምንድን ይባላል ከሰው ሀገር መሄድ ውሻይቱና ለፈየ ነከሰች ይደረም ይባላል አይደለ ዳ ስለሆነ በሃሉ ትንሽ ስለማይታወቅ ብዙም ተጨብርብሯል እኛ ሰው ብዙ ችግር ደርሶበታል በዛ የተነሳ የባለሙያ አለማመኑ ተጽኖ አሳድሮብናል ሁለተኛው እኛ ብዙቻችን ከገጠር ስለመጣና በእግዚአብሔር ማመን በቅንነት ጎረቤት ኪሎ ማመን አለ ግን ያነ ሆኖ ላለነበት ሀገር ከዚህ ሀገር ሰለጠን ሻገር መጥተን ሁኔታዎችን በስነ ስርዓቱ ለመቀበል ብዙ ጊዜ ተፈጅቶብናል እየፈጀን በእናም ነው ከዛ የማይታወቁ ነገሮች ደግሞ አሉ አሁን ይሄን የሃይምሮን መን በተመለከተ እንዴት ነው በኢትዮጵያ የሚፈወሰው አንደኛ እንዳልሁህ የብዙ አይነት የሃይምሮን መን ስሞች አላውቅም
1: አዎ
0: ሁለተኛ
1: ቱም ምን ያክል ይታወቅ አልነበረም
0: በስም ያላቸው ለምሳሌ ክርስቲያን ወልዳ ብዙን ጊዜ ሴቶች አሁን ዲካኦን የሚባለው ድብርት ለሴቶች ይገለጣል ወይ ከመደፈር የተነሳ ወይ ከወሊድ የተነሳ የዚህ አይነት ያጋጥማል ብዙዎች ሴቶች ይህ አይነት አልነበረም ማለት ነው ኢትዮጵያ ነበረ ግን በሰዓቱ እንትን ይላል አንደኛ ስትወልድ ሴት 40 ቀን እስከ 80 ቀን ሰው አይለቃትም ሰው ጎኗ ነው ያው በምግቡ በመናምኑ ስለሚዘጋጅላታይ ምናልባት ቀስ በቀስ ያንን ያቋቁማታል ግን ደሞ ሰረቀን ምናም ብዙ ነገሮች አበለ ግሩፕ አድርገስ ውጅ ሲመጣ ስለዚህ ሰዎች አውግተውኛል አለ እንዳልሁ ስሚል
1: ባህላዊ በሆነ መልኩ ስለወለደች ተብሎ ብቻ እንጂ በአምሮዋ ችግር ያጋጥማታል ተብሎ ታስቦ አይመስለኝም በዛው
0: ባህላዊ ነው ጋም አትተውም ብቻዋን ለምሳሌ አክል ብርቀለበት ምናምን ማስቀመጥ ይባላል አይደለ ይሄ እንግዲህ ኪሎ በእምነት የተነሳ ምናልባት እንዳልኩስም ባይኖረውም ይሄ በህብረተሰብ ስፍራ የሰጠው ነገር ነው እና እስከዛም ድረስ ደግሞ ታገግማለሽ ራሷ ሰውነቷ ኦቨርሽኩም ተቋቋማለሽ ሰውም በህዝቡም ገልጾ አይታይም ቢገለጽም ላይ ጎላ ያሉ ነገሮችም ቢሆኑ አይ በባህላዊ ሊሄድ ይችላል በቅጠል በውሃ ዛሬም ቢሆን እዚህ ሀገር የኛ ህብረተሰቦች ኢትዮጵያ ይሄዳሉ ውሃው ጠበል እንደዛ የሚረዳቸው አለ የማይረዳቸው አለ እና የለም ብለው ቅድም እንደጠቀስኳቸው ነው እንደ በሽታዎቹ ናቸው ሚረዳቸው ለምሳሌ ከድብርት በተመለከተ አጋጣሚ የለት ጭንቀት ከሆነ ከዛ ሀገር መሄዱ እንደዛ ማድረጉ ያስተግሳል
1: በዚህ ሀገር ግን ከኢትዮጵያ ይለያል የኑሮ ጫናም አለ 10 ቀን 80 ቀን 40 ቀን አብሮ የሚቆይ ሰው የለም ይሄ ሁሉ ራስን ይቻለ ችግር የሚፈጥር ነውና ባጭሩ ችግሩ ሲታይ ወደ ህክምና ቦታ መድረስ ጥሩ ነው ነው በጣም ጥሩ ነው ዘሮ ወርቅ ያለው በጣም ነው እናመሰግን ለሰጠሽን ሙያዊ ምክር ዛሬ ተነጋገርን እንጂ ገና አልጨረስነውም ችግሩም ብዙ ነው ወደፊት ደግሞ በሌሎች ርዕሰ ጉዳዮች እንዋያለን ከሩቅ ነው የመጣሽ ከጧት አንስቶ እንግዲህ መጓዝ ነው አሁንም መጓዝ አለብሽ በጣም ነው እናመሰግን እግዚአብሔር ይስጥልን ለህብረተሰባችን ብዙ ትምህርት ለግሰሻል ብለን ተስፋ እናደርጋለን ጥያቄዎች ካሉ ደግሞ በህብረተሰባችን የሚነሱ እናቀርብልሻለን እንጠይቃለን በጣም እናመሰግናለን
0: እኔም በጣም በጣም አመሰግናለሁ ለሰጣችሁ እድል ለምሰጡኝ እድል እናንተም አላፊነት አላችሁ ይሄን ስታቀርቡ አላፊነት ስል በመልካምነት ይሄን ነገር ትኩረት ሰጣችሁ ለምታደርጉን ነገር በህብረተሰቡስም አመሰግናለሁ
1: ያው እንግዲህ ቀለም ልሱን ይመስላል እንቀጥልበታለን ጧት እንግዲህ ስርጭታችን እየተጠናቀቀ ነው
2: አው እንክብካቤ አምሮ እንክብካቤ ከምና ለብን በተመለከተ እንግዲህ በቀጣይነት ፕሮግራም ቀለም ልሱ ይቀርባል ማለት ነው እንግዲህ ፕሮግራማችን የጧት ፕሮግራማችን
1: ዝላይ ተጠናቀቀ ለቴክኒክ ባለሙያችን ሚካኤል ሮልሽ ባንክ ለማብራሪ ጉዳይ ሰራተኛ ወርቅ ያለው እናመሰግናለን
2: ያስተናገድናችሁ ሰጠይ ዘመንና
1: ያው ደግ እንግዲህ ሁለታችንን እንቀጥላለን ከሰዓት ምን እንገናኛለን
2: ቀን ለክስ አንድ ሰዓት ላይ በሰላም ያገናኘን መልካም ቀን
1: መልካም ቀን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረናል።

0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አላችሁ? እለቱ በግራን ዘመን አቆጣጠር ዮም ረቢዕ ዩድኸት በሲቫን ታፍሺን በይባን እንደ አውሮፓ ዘመን አቆጣጠር ጁን 3 ቀን 2026 ዓ.ም እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 26 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ዮሴታ ኑሪ ሲሆን የስቱዲዮ ተረኛ ተናጋጆች ይሻየው ደጉ፣ ወርቅነሽ ሸቴ፣ ሰጤ ዘመንና ራህሚም አላዘርነን በቅድሚያ ማለት ዜና። የእስራኤል መንግስት በሰሜን ክፍለ ሀገሮች የሚገኙ የድንበር ኗሪ ዜጎችን በገንዘብ እርዳታ ለማቅረብ 13 ሚሊዮን ሸቀል ወሰነ ተባለ። በሰሜን ክፍለ ሀገር በሊባኖስ ድንበር አቅራቢያ በሚገኙ እስራኤላውያን ሰፈሮች ሌሊቱን ጸጥታ እንደደፈረሰ ነው። በእስራኤልና በሊባኖስ መካከል ያለው ቀጥተኛ ድርድር ዛሬም ዋሽንግተን ይቀጥላል ተብሎ ይጠበቃል የሚሉት ለሰዓቱ ካለን ዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በይሻየው ደጉ።
1: ረሃሚ ማላዛር አመሰግናለሁ። ከበርካታ ረጅም ሰዓታት በኋላ በግጭት መስመር ላይ ባሉ ሰፈሮችና በደቡብ ሊባኖስ ውስጥ በሚንቀሳቀሱ የእስራኤል መከላከያ ሰራዊት ኃይሎች መካከል ትናንት ሌሊቱን ጸጥታ ሰፍኖ አደረ። ሂዝቦላም ሮኬቶችና ድሮኖችን ወይም ፈንጂ ድሮኖችን ከመተኮስ ተቆጥቧል። ይህም አሜሪካ ቀውስ እንዳይባባስ ለመከላከል የምታደርገው ጥረት ምላሽ የተደረገ ነው። ይሁን እንጂ ቃል አቀባያችን ካርሜላ ምናሽ እንደዘገበችው ትናንት በደቡብ ሊባኖስ 6 የእስራኤል ወታደሮች በድሮን ጥቃት ቆስለዋል። አንዱ ወታደር ሁኔታ መካከለኛ ሲሆን የተቀሩት 5 ደግሞ በቀላል ሁኔታ ቆስለዋል። ለሕክምና ወደ ሆስፒታል ተወስደዋል። ስለዚህ ሁኔታ ለየወላጆቻቸው እንዲያውቁ ተደርገዋል። ሂዝቦላ ይህ በተመለከተ በአሁኑ ሰዓትም ቢሆን እየዛተ ነው። የማጥቃት እርምጃ ወስዳለው። የእስራኤል መከላከያ ሰራዊት በዋናነት በሊባኖስ ዋና ከተማ ቤይሩት የማጥቃት እርምጃ ከወሰደ አጻፋውን ሂዝቦላ የረጅም ርቀት ተምዘግዛግ ሚሳይሎችን በመጠቀም እስከ መካከለኛው እስራኤል እስከ ቴላቪቭ ወነጭፋለው እያለ ነው። የእስራኤል መንግስት በሰሜኑ የሚገኙ የድንበር አካባቢ የግጭት መስመሮች ሰፈራዎችን ለመጠበቅ እና ለማጠናከር በአጠቃላይ 13 ቢሊዮን ሸቀል ገደማ የሚወጣ እቅድ ማጽደቁን ጠቅላይ ሚኒስትር ናታንያሁ ትናንት አስታወቁም። በመግለጫው ላይ እንደተገለጸው ይህ የእርምጃዎችም ስብሰባ ቀደም ሲል በመንግስትም ከጸደቀው የ7 ቢሊዮን ገደማ ሸቀል ተጨማሪ እርዳታ ጋር የሚቀላቀል ነው። በአዲስ እቅድ መሰረት ያለው የጥበቃ እና የመልሶ ማቋቋም በህዝባዊ ቦታዎች ላይ ያሉትን ተጨማሪ የመከላከያ ወደ 1800 የሚሆኑ አዳዲስ ተንቀሳቃሽ መጠለያዎችም መከላከያ ክፍሎችን በአስቸኳይ ማሰማራትና ወደ 500 የሚሆኑ የህዝብ መጠለያዎችም ማደስም አቅዷል። መንግስትም በህፃናት ማቆያ ህግ ማውኖት ህግ ዙሪያ በክነሴት መደበኛ የገንዘብ ኮሚቴ ዛሬ ጠዋት ባካሄደው ስብሰባም ከባድ ውዝግብ ተፈጠረም። የዲሞክራቲክ ፓርቲ የሆኑት ጊላድ ካሪብ በያዱት አቶራ ፓርቲ ሊቀመንበር ሙሼ ጋፍኒ በሚመሩት የገንዘብ ኮሚቴ ስብሰባ ላይ በድንገት በመጮህ ጣልቃ ገብተው ገቡም። በዚህ ሳምንት አሉ እሳቸው እንደተናገሩትን በቁጣም በዚህ ሳምንት ቤተሰቦች በጦር ሜዳ ለወደቁት ልጆቻቸው የሐዘን መቀመጫ ሽብአም ላይ ተቀምጠዋል። አንተ ግን የጀምላ ወታደራዊ ዘመቻ ማምለጥና ስራ ፈትነት ወዘኔነትን ታስፋፋለህ። ባለጌ እስኪ አንተ በዚህ ዝራ ሀገራችን በፈተና ጊዜ በምደረስበት ጊዜ እንዲያገለግሉ ወታደሮች ያሬድም ሃይማኖት አጥባቂ ወጣቶች ለምን ግፊት አታደርግም? በማለት ትችት ከባድ ወቀሳ ሰንዝሮባቸዋል። የሊኩድ ፓርቲ ሚኒስተር ዳቪድ አምሳልም ለካን ዜና በሬዲዮ ረሸት ቤት ሬዲዮ እንደተናገሩት እስራኤል ከሂዝቡላ ጋር በሚደረገው ጦርነት ዙሪያ ለአሜሪካ ጥያቄዎች የተስማማንበት ምክንያት በደህንነታችን ላይ የተጋረጠው እጅግ ከፍተኛ ስጋት ለማስወገድ የአሜሪካም እርዳታ ስለሚያስፈልገን ነው። ይህም በኢራን ግዛት ውስጥ የቀረው በጣም አስጊ የሆነበት የኒውክለር ቦምብ የበለጸገን ዩራኒየም ንጥረ ነገር በተመለከተ ሲሆን ጥያቄ ዋናው ጥያቄ ይህ ነው። አሜሪካውያን እንሰማለን ወይስ አንሰማም? በእኔ ግምት የኒውክለር ጉዳይ ባይኖር ኖሮ እኛም አንሰማቸውም ነበረም። በሊባኖስም ማንንም ሳትጠይቅ ሂዝቦላን ለማጥፋትና ከፊል ሊባኖስ ደቡብ ሊባኖስን ለመደምሰስ እንችል ነበር ብለዋል። ለውትድርና አገልግሎት ያሉት አማጽያን በፖሊስ መታሰራቸው ምክንያት የአሪዲም ሃይማኖት አጥባቂዎች መሪዎቹ ከፖሊስ ጋር አንተባበርም የሚል መግለጫ ወጡም። የኪርያት የአሪም አካባቢ አስተዳደር ሸንጎ ሊቀመንበር ይስሐቅ ራቢ እንደተናገሩት የተከሰተውን አለመግባባት ቀውስ መፍትሄ መሻት የሚቻለው በመወያየት ብቻ እንጂ የኃይል እርምጃ በመውሰድ አይደለም ብለዋል። እስራኤል በሊባኖስ ዋና ከተማ ቤሩት ደህያ ወይም በሊባኖስ ባካ ሸለቆ ላይ ጥቃት ከሰነዘረች ሂዝቦላ የተኩስ መጠነ ሰፊ የሆነ ወደ ሰሜኑ እስራኤልና ወደ ቴል አቪቭ ጉሽ ዳን ለማስፋፋት የማስፈራሪያ ማስጠንቀቂያ አስተላለፈ። ሂዝቦላ ከፍተኛ ባለስልጣን ሙሐመድ ኪሜቲ ለአልአረቢ የኳታር ቴሌቪዥን ጣቢያ እንደተናገረው እስራኤል ጠላት ጥቃቷን ማስፋፋት የአጻፋ እርምጃዎቹ ከባድ አደጋ እንደሚጠብቃትን ከውዲሁ አስጠንቅቋል። የአሜሪካ ወታደራዊ ኃይል በፋርስ ባረሰላጤ በጎረቤት ሀገራት በሚገኙ ጦር ሰፈሮች ላይ የተሰነዘረው የኢራን ጥቃት በተሳካ ሁኔታ ማክሸፉን አስታወቀ። በእስራኤልና በሊባኖስ መካከል ያለው ቀጥተኛ ድርድር ዋሽንግተን ላይ ዛሬም እንደቀጠለ ነው። በዋሽንግተን የውጭ ጉዳይ ሚኒስተር ቃል አቀባይ ትናንት ካደረጉት ውይይቶች በኋላ እንደገለጹት በፖለቲካም ሆነ በጸጥታ መስክ መሻሻሎችም እየታዩ ናቸው ብሏል። በመጨረሻም የአየር ጸባይ ሁኔታ በአብዛኛው ዛሬ ሀገሪቱ በሙቀቱ በመጠኑ ቢጨምርም ለወቅቱ እንደተለመደ ይሆናል። ነገ ሐሙስ የሙቀቱ መጠን ይጨምራል። በተለይ በተራራማ አካባቢዎችን በመሃል ሀገር ከፍተኛ ሙቀት ይሆናል ይላሉ የአየር ጸባይ ተመራማሪዎቹ። ረሃሚም የሳቱ ዜና ይህን ይመስላል።
0: ይሻያው ደግሞ

ክቡራትና ክቡራን አድማጮቻችን እንግዲህ የዛሬ እንደምታውቁት የውይይት መድረክ ክፍለ ጊዜያችን ነው። ከእለታዊ ውይይት ቀጥለን አድማጮችን ስልክ ነው የምንቀበል። የቴሌፎን ቁጥራችን የተለመደው ነው 0723940555 ደግሞ አለው 0723940555 ነው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ከሽራሚን በድጋሚ እንደምን አልክ?
1: ዳይ ወርቅ እንዴት ነሽ?
0: ደህና ነኝ እግዚአብሔር ይመስገን። ያው ሙዚቃው ጥሩ ነበር አይደል? ግን ማቋረጥ አለብን። ያው የተለያዩ ወቅታዊ ጉዳዮች አሉን፣ እነሱን ለመመልከት የተለያዩ ርዕሰ ጉዳዮች አሉን። ዛሬ ጋሽራሚም አንዱ እንደው ለወራት ያክል ሲያወዛግብ የቆየው የሜጀር ጄኔራል ሮማን ጎፍማን የሹመት ጉዳይ የሞሳድን ድርጅት ቀጣይ መሪ ሆነው እንዲመረጡ የእሳቸው ስም እንግዲህ ከተማሪ ይመረጣሉ ተብሎ ይፋ ከሆነ በኋላ አወዛጋቢ ነበር። እስከ ከፍተኛው ፍርድ ቤት ድረስ አቤቱታ ቀርቦ ነበር። መጨረሻ ላይ ግን ያው ተሹመዋል። ትናንት በይፋ የስልጣን ርክክብ አድርገዋል ከቀድሞ የሞሳድ ድርጅት ኃላፊ ጋር። እንዴት ነው ይሄ ነገር? በፍርድ ቤቱ የነበረው ሁኔታ በአጠቃላይ እንደው ውዝግቡ መጨረሻ ላይ ደግሞ አሸንፎ መግባታቸው ምን ይመስላል?
1: በርግጥ እንግዲህ ይህ ሂደት በጣም ጥቂት አሰልችና መጥፎ ባህሪ ነው ያሳየ። ባህሪ ስልሽ ሰውየው ሳይሆን ሁለታው ሂደቱ ደስ ማስተይ ነው። ሁሉም በተለያየ ምክንያት እኒህ ሰውየ እንዳይሾሙ ሙከራዎች ተደረጉ። ሰውየው እንግዲህ በርግጥ ዝርያቸው ከሩሲያ የመጡ ናቸው ወላጆች። ከዚያ እዚህ ነው ያደጉት፣ አሽዶድ ከተማ ነው ያደጉት። በነገራችን ላይ አሽዶድ ከተማ ይኸው የሞሳድ ኃላፊም የሻባክ ኃላፊም አሽዶድ ከተማ ነው
0: እዛ የተመረጡት ያለው
1: እና ከዚያ ነው ያደገው ሮማን ጎፍማን። ከዛ እንግዲህ ያው ውትድርና ተመልምሎ እንደጠቀሽው እስከ ጀነራል ማዕረግ ድረስ የደረሰና ከዚያም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደራዊና የእሳቸው ጽህፈት ቤት አገናኝ በመሆን ልክ ዋና መስቀለኛ መንገድ ላይ የነበረው ሰውዬ ናቸው። ሁሉን ነገርም የሚያዩ በወታደሩ በኩል መብረጃ በኩል በመሳሰሉት ሁሉ የጠቅላይ ሚኒስትሩ ጆሮና አይን የነበሩ ሆነው ያገለገሉ ሰውዬ ናቸው። እና ከዚያ ሞሳድ ያው ዳዲ ባርኒያ 5 ዓመት የሹመት ጊዜያቸውን አጠናቀው የሚሰናበቱበት ጊዜ ሲደርስ እኒህን ሰውዬ ጠቅላይ ሚኒስትር ኔታንያሁ መሾም እፈልጋለሁ ብለው አስታወቁ። እንግዲህ የሆነ መቼም አንድ ሰው ሹመት እድገት ሊያገኝ ሲል ተቃዋሚዎች ይኖራሉ። ለእኔም ይገባኛል የሚሉም ሊሆኑ ይችላሉ። ያን አግባብ ነው ለእኔም ማለት መቼም ያለ ነው። ይሁንና ከዚያ በኋላ ግን ያ ሰውዬ እንዳይሾም የተለያዩ ምክንያት እየፈጠሩ የተለያዩ ውንጀላዎችን፣ ክሶችን፣ አቤታዎችን እየፈጠሩ ብዙ ጊዜ ማጓተትና ማስቸገር እንደ ልማዱ ነው፣ ለዚህ ሀገር እንደ ባህል ሆኗል። እና ያንም በዚሁ እንደገና ወደዚህ በመሸጋገር እንዲህ ሰውዬም የተለያዩ ሁኔታዎችን አቤታዎችን አሉ እየተባለ በተለይ በመንግስት አቃቢ ሕግ ጽሕፈት ቤት በኩል ነው በአብዛኛው ችግሩ ተፈጥሮ የነበረው። ከዚያም ያው ከፍተኛ ማዕረግ ያላቸው ሹመት የሚሾሙ ሰዎችን ታሪካቸውን የሚያጠራና የሚወስን አካል አለ። እነሱም ደግሞ ኮሚቴ አለ፣ 1-5 ነው አባላት ያሉበት። እነሱም ሁኔታውን አጣርተው እኒህ ሰውዬ ያን ያለ ከሌለ አልሰሩም ይህን ከሹመታቸው እንዳይሾሙ ምክንያት የሚሆን ነገር አልተፈጠረም ብለው ሁለት የውላ ተገናኝተው ሰነድ ቢያስተላልፉም አቤቱታ ያቀረቡት ሰዎች በመቀጠል ወደ ጠቅላይ ፍርድ ቤት ቀረበ። እውነታውም ጠቅላይ ፍርድ ቤት መጀመሪያውን ዙር ካየው በኋላ እንደገና አንዳንድ ነገሮች አሉ እነዚህ የሚጣሩ እንደገና ብሎ ወደ አጣሪው ወደ ኮሚቴው ተላከ። ኮሚቴውን በድጋሚ ካጠና በኋላ የቀደሙን እንደገና በማጽደቅ ወደ ፍርድ ቤት ውሳኔው የመጨረሻ ውሳኔ እንዲሰጥ አስተላለፈ። ጠቅላይ ፍርድ ቤት ዳኞችም ወስነው በመጨረሻ እኒህ ሰውዬ ትናንት ተሹመዋል በይፋ እንግዲህ። እና ጠቅላይ ሚኒስትር ኔታንያሁም እሳቸው የሚቀየሯቸው ሰውዬም ንግግር አሰምተዋል። እዚያ ከሞሳድ ጠቅላይ መምሪያ ጽህፈት ቤት አለ ተገናኝተው ከዚያ ንግግር ባደረጉበት ጊዜ እኒ አዲስ የተሾሙ ሰው ምንድሩ የሞሳድ ኃላፊ ሮማን የኢራን መንግስት ከስልጣኑ እንዲፈናቀል የሞሳድ ድርጅት አስፈላጊውን እርምጃ መውሰድ አለበት ብለው ጠቅላይ ሚኒስትር ኔታንያሁ ትናንት ተነግረዋል። በዚያ ሹመት ሰዓት ሮማን ብሮፍማንም በራሳቸው ድርሻ ንግግር ሲያደርጉ እኔ እንግዲህ ከዚህ የተከበረና የታወቀ ድርጅት ኃላፊውን የስሾም በትልቅ ክብርና በትልቅ ክብር ሁኔታ ነው የምቀበለው እና እኛም ደግሞ ይህንን የመንግስት ዜጎች ሀገሬ የሚጥልብንን ኃላፊነት ለመወጣት ጥረት አደርጋለሁ ሲሉ ንግግር አሰምተዋል። እና በዚህ አይነት ይህ ብዙ ውጣ ወረድ የነበረበትና ደስ የማያሰኝ ሂደት እስከ ፍጻሜ ደርሷል።
0: በጣም አው ደስ ይላል። እንግዲህ ጥሩ ነው ከተሾሙ በኋላ ስለሳቸው ስለሰሯቸው ስራ በህይወት ዘመናቸው ጥሩ ነገር እየተነገረ እየሰማን ነው። መሪዎቹም ጠቅላይ ሚኒስትሩም እንዳልሆነ ያሰሙት ንግግር ከልጅነታቸው ጀምሮ የነበረውን ሁኔታ የሚያሳይ ነው። እንግዲህ መጀመሪያ ቅሬታ ቀርቦ የነበረ ቢሆንም ከተሾሙ በኋላ ደግሞ ጥሩ ነገሮች በብዛት ሲሰሙ አይተናል። እንግዲህ የተለመደ ነገር ሊሆን ይችላል እንዲህ አይነት አካሄድ።
1: እንትን በማይገርምሽ በእኛውን ለምሳሌ በእኛ ባህል ብሄር ሲሆን አንድ ሰው ጋር የሆነ ነገር ተቃውሞ ወይም ያን ነገር አድርጎ ቢሆን ይኮራረፋል። እነዚህ ፈረንጆች ግን መጀመሪያ ሳያገባቡ ቀርተው በመጨረሻ ከአንድ ቦታ ሲደርሱ አንደኛው አካልም ያሸነፈ መስሎ ቢታይም ይሄኛው አካል አኩርፎ ፊቱን ዙሮ አይሄድም፣ ተቀብለው በክብር ነው የሚለያዩ። ይሄ ደግሞ እንደዚህ ነው። ትላንት
0: ትልቅ ነገር ነው። ጥሩ ነው፣ በጣም ጥሩ ነው። አዎ፣ በተለይ በእንደዚህ አይነት ትልቅ ስልጣን እርከን ላይ ጥሩ ነው መቀባበላቸው። ሌላው እርስ ጉዳይ ጋሽራሚም እንግዲህ በሊባኖስና በእስራኤል መካከል ነው የምንለው። በእርግጥ እንግዲህ ሊባኖስ ውስጥ የሂዝቦላ ድርጅት ነው እየረበሸ የሚገኘው፣ የሂዝቦላ አሸባሪ ድርጅት። ግን በሊባኖስና በእስራኤል መካከል ሰላም ለመድረስ ድርድር እየተካሄደ ነው በአሜሪካ አማካኝነት፣ አሸማጋይነት የተኩስ አቁም ስምምነት እንዲደረስም እንግዲህ ተብሎ ሌሊቱን ያው አካባቢው ሰላም ሰፍኖ እንዳደረ እየተነገረ ነው። ዛሬ እንደገና እንግዲህ ሁኔታዎችን የሚሉ ነገር ብንሰማ አሁን ከረፈደ ያለው ሁኔታ ምን ይመስላል? እንደው ያልተጣራ ነገር ድፍርስ ያለ ነገር እንደዛ ነው ያለው ስሜት በሰሜን እስራኤል እንዴት ነው?
1: አሁን ስናየው እንግዲህ የሊባኖስና የእስራኤል ሁኔታ ልክ በማይገናኙ ሁለት መስመሮች ይሄዱ ነው ያሉት። አንደኛው የሂዝባላ ጉዳይ ነው። ሂዝባላ ራሱን ችሎ እንደፈለገ እያደረገ ነው የሚገኘው። በሌላ በኩል ደግሞ የሊባኖስ መንግስት ከእስራኤል መንግስት ጋር በአምባሳደሮች አማካኝነት ዋሽንግተን ድርድር እያካሄዱ ነው የሚገኙት። አሁን እንግዲህ በተለያየ አቅጣጫ ማለት በአንድ በተለያየ መስመር ነው እየተጓዙ ያሉት። አሁን እንግዲህ ወደ ሂዝባላ ስንመጣ ሂዝባላ እስራኤል ያው እንደገና እየወሰደች ባለችው ወታደራዊ የማጥቃት እርምጃ ከባድ ጉዳት ደርሶበታል። ከ2500 በላይ ታጣቂዎች እንደሞቱበት የሚነገር ያለው እና ከተጀመረበት ጊዜ ጀምሮ ይሄ ሁኔታ እንደቀጠለ እንዳለ የእስራኤል መንግስት ሂዝባላ ወደ እስራኤል ዜጎች በተለይ በሰሜን በኩል ወዳሉትና በተለይ ደግሞ ወታደሮች ላይ አደጋ እያደረሰ እስከ 15 የሆኑ ወታደሮችን ህይወት ሊያጠፋ ችሏል። እና ይህ በዚህ አይነት መቀጠል አይቻልም፣ ዜጎቻችንም የተቸገረው ነው አሉ፣ ወታደሮችም እዚያ ገብተው እየተወዱብን አሉ። ስለዚህ ጠንካራ የሆነ እርምጃ መወሰድ አለበት የሚለው ጥያቄ እየጠነከረ ሲሄድ ጠቅላይ ሚኒስትር ናታንያሁ እና የመከላከያ ሚኒስትሩ ኢስራኤል ካትዝ በደቡብ ቤይሩት በሚገኘው ዳኼ የሚባለው የሂዝባላ ዋና መሰባሰቢያ ሰፈር ነው፣ በዚያ ላይ ወታደራዊ እርምጃ እንወስዳለን ብለው ሁለቱም እስራኤል መሪዎች አስታወቁ። ይህ ሁኔታ በሊባኖስ መንግስት ላይም ከባድ ጉዳት የሚያደርስ ስለሆነ ጦርነቱ ይህን እቅድ እንዳታወጡት ተግባራዊ እንዳታደርጉ ብለው ፕሬዚደንት ትራምፕ ትእዛዝ ሰጡ። ጠየቁን ብለው ትእዛዝ ሰጡ ማለትም ያስደፍራል። ትእዛዙ
0: እየሰጡ
1: በዚህ ሁኔታ ይሄ ማጥቃቱ እርምጃ እንዲቆም ሆኖ አሁን እንግዲህ አሜሪካና ኢራን ያው ውጣ ወረድ ያለበት ድርድር እያካሄዱ ነው የሚገኙት። አሁን ኢራን አለች የሚባለው ለአሜሪካ የሂዝባላ ጋር ጉዳይም ከእኛ ጋር አብሮ መታየት ያለበት ጉዳይ ነው ብለው ጥያቄ አቅርበዋል ኢራኖቹ። ስለዚህ ነው ትራምፕ እስራኤልን ይህን ውጊያሽን አቁሚ ብለው ጥያቄ ያቀረቡት የሚባል ሁኔታ አለ። እንግዲህ በዚህ ሁኔታ ሂዝባላ አሁን ዛሬ መተኮሱን አቁሟል። እስራኤልም ያዘችውን ቦታ በሰሜንና በምስራቅ አካባቢ በኩል ባለው እስከ ቡፎር የሚባል ይሄ ትልቅ የድሮ የጦር ምሽግ የነበረበት ነው፣ በዚያን ቦታ እስራኤል እንዲያዘችው ነው የሚገኘው። በደቡብ በኩልም እንደገባች ያለችው ያ በዚያ እንዳለ ሆኖ የእስራኤል እና የሊባኖስ መንግስት እና የእስራኤል መንግስት አምባሳደሮች ዋሽንግተን አራተኛው ዙር ድርድር እንደገና ዛሬ ጀምረው ተብሎ የሚጠበቀው በዚህ ሁኔታ እንግዲህ ምናልባት የተረጋጋ ሁኔታ ይፈጠራል የሚል ተስፋ አለ።
0: ጥሩ ነው እንግዲህ እናያለን። እንደው ትራምፕ በቁጣ ነታንያሁን ተናግረዋል የሚባል ነገር አለ እንሰማለን በሁለቱ መሪዎች መካከል። ጋሽራሚም እንደምናስታውሰው አንዳንዴ ተጣሉ አልተግባቡም ሁለቱ መሪዎች እንደተባለ እንደውም አንዳንድ ያልተጠበቀ ነገር ይታያል ወይ ጦርነት ይከፈታል ከኢራን ጋር በነበረው ሁኔታ ሁለቶች ተጣሉ አልተግባቡም እንዲኖር ሲባል ግን ሌላ ደግሞ አልተጠበቀ ሁለቶች ተግባብተው የሰሩት ስራም ሊኖር ይችላል። ባለፈው አጋጣሚ እንደው ሰሞኑን እውነት ይሆን በመገናኛው ታሮች ይወራል እንሰማለን በቁጣ እየተናገሩ ነው ትራምፕ ይባላል እና እንደው በናታኔ ውሳኔ ላይ ተጽዕኖ ይፈጥር ይሆን ይሄ ነገር?
1: ምን መሰለኝ ለምጣለሽ መሰለሽ የነዚህ የናታኔውና የትራምፕ ሁኔታ ያለው ለጊዜው ሁለት ባልና ሚስት ሁሌ የሚጣሉ ቆርጠው ደግሞ ማይፋቱ ማይለያዩ እንደዛ ናቸው። አሁን እነሱ ደግሞ ሴት በመጣላትም በመፈቀርም ግን አብረን እንቀጥል
0: አብረን ደግሞ ግድ ነው
1: እንቀጥል የሚል እንትን አላቸውና በዚህ ሁኔታ ነው የምናየው።
0: አዎ እንግዲህ ጥሩ ያለውን ሁኔታ በሂደት እናያለን። ዛሬ ከአድማጮች ጋር የሚካሄድ ውይይት ነው የሚቀጥለው። ጋሽራሚ ምናልባት ቁጥሩን በድጋሚ ማስታወስ ያስፈልግ ከሆነ ማስታወስ ይቻላል።
1: በድጋሚ ካስፈልግ እንግዲህ 0723940555 ለተለመደው ቁጥራችን እንጠብቃለን። ደውሉልን እንወያይ።

0: ክቡራትና ክቡራን አድማጮች አሁን ወደ ቴሌፎን ውይይቱ አልፈናል። መስመር ላይ አምባሳደር አለልኝ አድማሱ ይገኛል። ተናስተልኝ አቶለልኝ።
1: ተናስተልኝ አቶ ረሃም እንዲሆን አቶ ሰጠኝ እንደምን አላችሁ?
0: አለናለን። ሰላም ነው?
1: እግዚአብሔር ይመስገን ሰላም ነው። አዎ ሰላም ነው።
0: ኢትዮጵያ ወጭ አምባሳደር ነበር። ስንት ወር
1: አራት አመት አገልግያለሁ። በ2020 ጀመረ እስከ 2024
0: አራት አመት ብዙ ጊዜ ነው።
1: አዎ በጣም ግሩም ጊዜ ነው ያሳለፍኩት። የሁለቱን ሀገር ግንኙነት በማጠናከር ብዙ ስራዎችን ሰርተናል። ብዙ በዛም በኩል ደግሞ የተለያዩ መሰናክሎችን ቢኖሩ የኮሮና ጊዜ ነበር። እንደገናም ደግሞ የሀገር ውስጥ የግጭት ነበር። ግን ያው ሁላ ተቋቁመን ብዙ ነገሮችን ሰርተናል።
0: አሁን ለምሳሌ አንተን አምባሳደርነት ይህን ያለ አራት አመት ባገለግልክበት ጊዜ እንዲሁ አሻራ አስቀርቻለሁ በእኔ ስም የሚጠራ አሻራ ነገር አስቀርቻለሁ የምትለው አለ የምታስታውሰው? አንድ ሁለት
1: በጣም በጣም ብዙ ነው። አንዱ ለምሳሌ ልጠቅስ ልንፈልገው ኢትዮጵያ እስራኤል ከአፍሪካ ህብረት እንትን አልነበራትም፣ መቀመጫ አልነበራትም የታዛቢነት። ይህንን ከ21 አመት ተሞክሮ በእኔ ጊዜ ይህንን እስራኤል ከአፍሪካ ህብረት እንድትገባ ያደረግኩት በጣም ትልቁ ስራ ነው። ሁለተኛው ደግሞ የእስራኤል ትልልቅ ካምፓኒዎችን ኤልቢት የሚባለው እና የታስቲያ ቢሪት እስራኤል ኦስፔስ እነዚህ ሁለት ካምፓኒዎች ኢትዮጵያ አስገብቼ የታስቲያ ቢሪት ከኢትዮጵያ ኤርላይንስ ጋር በትብብር በማድረግ 3 በአፍሪካ አንደኛ የሆነ ቦይንግ ጃምቦ ሰርተው አሁን ኢትዮጵያ ያላትን የኤክስፖርት እና ኢምፖርት የምታመላልስበት በጣም በዓለም ከፍተኛ የሆኑ ወንጎቹን የሰራ ነው ነው። በሶስተኛ ደግሞ ልነግርህ እንዲያው በቀላሉ እንትን ልነግርህ የምፈልገው እኔ ሲሄድ ሲጀምር 4 ፍላይት ነበረ ኢትዮጵያ በሳምንት። እኔ ግን ከጀመርኩበት ጊዜ እንዲጨመር ስለፈለጉ ያለው የሁለቱ ሀገር የኢኮኖሚ እድገት ስለጨመረ በጣም ስላስፈለገ ዛሬ 28 ፍላይት በሳምንት ማለት በቀን 4 በረራ ይደረጋል። በሳምንት አንድ ጊዜ የነበረው ዛሬ በቀን አንድ ጊዜ 4 ጊዜ 28 በረራ አለ እና ይሄ ከብዙ ትኬቶች ልጠቅስል የምፈልገው ነው።
0: የሚገርም ነው። ኦኬ ወደዚህ ተመለስክና አሁን እዚህ ሀገርስ ምንድን ነው የምትሰራ?
1: አሁን ከተመለስኩኝ የጀመርኩት ዶክትሬት ነበረ። ብዙ ጊዜ እነን ጨረስኩ። አንድ መጽሐፍ ደግሞ ጽፌ ጨርሼ አሁን ታትሞ ወጥቶ ለአንባቢያን የማቀርበው ነው። ከዛ አሁን በአሁን ወቅት ወደ 6 ወር በላይ ይሆናለኝ ናፍታሊ ቤኔት የድሮ ጠቅላይ ሚኒስተር የነበሩ አሁን ደግሞ የጠቅላይ ሚኒስተር እጩ የሆኑት ከእሳቸው ጋር በዚህ በፖለቲካው ውስጥ ገብቼ እየሰራው እገኛለሁ።
0: ምንድን ነው የምታደርገው እየሰራው ስትለኝ?
1: አዎ እንግዲህ የፖለቲካ በጣም ሰፊ ዘርፍ ስላለው በዛ አንዱ የማደርገው በሚቀጥለው ሳምንት ሰኞ ማለት ነው ሀገር አቀፍ ስብሰባ አጠርቻለሁኝ። በዚህም ስብሰባ ትልልቅ የመንግስት ባለስልጣንና ናፍታሊ ቤነት ይኖራሉ። ይህም ስብሰባ የምናደርገው እርሾ ለጽዮን ነው። ጠቅላላ ህብረተሰቡን ጠርተናል። አላማው ምንድን ነው? እንግዲህ እንደሚታወቀው በህብረተሰባችን የተለያዩ ችግሮች አሉ። በህብረተሰባችን አንደኛ የወገኖቻችን አዲስ አበባ፣ ጎንደር በተለያየ ገጠር ያሉ ወገኖቻችን ለመምጣት እየተበቁ የብዙ ጊዜ በሩ ተዘግቶባቸው እንደገናም ደግሞ ብዙ ችግር እየደረሰባቸው ለመኖር በጣም ተቸግረው ከዚህ ያሉት ወገኖች እነሱን ያው ሁላችንም እንደምናውቀው እያንዳንዱ ቤተሰብ እዚህ ያለው ቤተሰቡን ማስተዳደር አልፎ ከዛ ደግሞ ያሉትን ለመርዳት በጣም እየተቸገሩ ስላሉ በዚህ ዙሪያ እንመክራለን። በሁለተኛ ደግሞ በሀገራችን ደግሞ ብዙ የተለያዩ የማህበረተሰብ በተለይ በወጣቱ የሚደረገው ያለው ግድያ፣ ያለው ሰቆቃ፣ ያለው ችግር ውሎ ሰርቶ መመለስ የተቸገርንበት ጊዜ ስለሆነ ይህንን በተመለከተ እንመክራለን። የስራ መድሎች አሉ። በሃይማኖት በኩል ደግሞ ያው አንዳንድ ጊዜ በቃ በጣም ሲብስ አንዳንድ እንትን ይሰጣሉ እንጂ ምንም አይነት መፍትሄ የለም እና በዚህ ዙሪያ እኛ የምንመካከርበት ቀን ነው የሚከተለው ሰኞ። ህብረተሰቡን ጠርተናል፣ ይመጣል። ስለዚህ በእነዚህና ሌሎችም ደግሞ ለህብረተሰቡ በጣም አስፈላጊ ናቸው የምንላቸውን ነገሮች እያነሳን የምንወያይበት ነው የሆነው። እርሾ ለትሆን ነው በማታ ነው የምናደርገው። ከሰዓት በኋላ በስድስት ሰዓት ነው ሰው መግባት የሚጀምረው እና ይህም በተመለከተ ያው ሰውን ጥሪ አድርገናለኝ። ሰውም እየተመዘገበ ብዙ ሰው ተመዝግቧል ለመግባት።
0: አንተ አሁን ክነሴት አባል ሆነ ለመመረጥ ቦታ ሰጥተውሃል? መድበውልሃል? ቃል ገብተውልሃል?
1: አሁን እንግዲህ እንደምናየው በማንኛውም ፓርቲ በሁሉም ፓርቲ እንትን ቦታ አልተመደበም። ስለዚህ እኔ አሁን የቦታ ምድብ የለኝም ልክ እንደዛ ማለት ነው። ምክንያቱም ሁላችንም እንደምናውቀው የምርጫ እንትኑ ቀኑ ወሩ ገና አሁን በህግ ሊጸድቅ ነው ወይም መስከረም መጨረሻ አካባቢ ይባላል ወይም ደግሞ በዛው በህጉ ባለው በጥቅምት ይሆናል እየተባለ ነው። እንግዲህ አንድ አራት ወር ቀርቶታል። እንግዲህ ምርጫው እየተቃረበ ሲሄድ የምደባ ስንት ቁጥር የሚለውን ያንን እሰማለሁን ልክ እንደሌለው ማለት ነው።
0: ገባኝ። እሺ፣ እንግዲህ አቶ አምባሳደር አለልኝ አድማሱ እናመሰግናለን።
1: እኔም አመሰግናለሁ። መልካም ቀን ይሁን ለሀገራችን። ደግሞ ይህን ጦርነቱን አርቆ ሰላም ይሁንልን እንፈልገው። ሰላም ስለሆነ መልካም ሰላም ይሁንልን። በጣም አመሰግናለሁ።
0: ሰላም ሰላም። ሄሎ
2: ሄሎ።
0: ጤና ይስጥልኝ።
2: ጤና ይስጥልኝ።
0: ማን ልበል?
2: ጮማው ዋሴ ይባላሉ።
0: እሺ አቶ ጮማው፣
2: እና ዲጂሉ አንተም ስላጋጠመኝ ይሻየውን መወደዋሉ፣ አንተን መወዳሉ፣ ሁላችሁንም መወዳችኋሉ፣ እነሰጠይንም ሁላችሁንም
0: እናመሰግናለን።
2: የአይን ፍሬ ናችሁ እናንተ።
0: እናመሰግናለን።
2: እና ምን ለማለት ፈልጌ መሰላችሁ፣ አሁን እንቼ እንድትቀበለ እያልኩተኝ አሁን እኔ ሽማግሌ ሰውዬ አሁን ሰው እንትን ካለ አንድ ጊዜ ወደዚህ አንድ ጊዜ ወደዛ ነው የሚለው፣ ወደ እድሜው ገፋ ካለ እና የእኛ ወታደሮች እዛ እየተቃጠሉ የእኛ ወታደር ልሄድ ወደዛ ወደ ሊባኖን ማለት ነው አቁም ማለት ልቢና ሳይሆን መሳደብ ማለት እኔ እንጃ። እንግዲህ ቢቢና ሳ የበለጠ መንግስት ይመጣል ማለት እኔ እንግዲህ ያው ራሚን በቃ ሀገሪቱ የለም ማለት ነው። ደፋል በልኝ በሆንሽ የምናገረው ነኝ እኔ እውነቴን ተናግረ ነው እንትን ብለው እና የሰው ልጅ ወጣት ወልደ ከብደ እየደ እየፈነዳ እየሞተ በአንድ በኩል ደግሞ ለዛኛው በኩል አድለ ገና የተባበሩት መንግስታት ተፈረቀልብኛል ብለ አቁም ማለት ጥሩ አይደለም። አይልም ደስ ቤት ኮንም ገሶ መዳነስ ይባላል።
0: ምን ማለት
2: አይልም ደስ ቤት ኮንም ገብቶ መዳነስ ይባላል።
0: እሺ
2: እኔ እግዚአብሔር እናንተ ጋር ይሁን እንጂ እንደገና ደግሞ ሁላችሁ የኛ ብዙ ነገር ታቃለስ የኛው ጣቶች ደግሞ ፈሪደረጃ የሚደርሱታኝ አባስናት አሁን ለምሳሌ ባለፈው ሻዮን ሲናገር ሰምቻለሁ አንዲ አንዲ አንዲ ልጅ ለአባስዮ ባክን ገንዘብ ስጠኝ ይለዋል አሁን የለኝም ይለዋል አሁን የለኝም ብሎት ልጅየው ሞቶ ሄደ አሁን ከዛ አባስዮው አንሽ ሚያርጋዝ ሁለት ዳርጋዝ ቢራይ ይገዛና አምጥቶ ለእንግዳ ለሊሸት ማለት ነው ሀገሩ ሲያገባ ሀምና ገኘው ለኔ የለኝም ማልከው ምን አገኘው ምን አባገባ ብሎ አወጣው ይባላልና
0: ገባኝ እሺ ባጠር ባለው ነው ተመለክቱ ምንድነው
2: አጠር ባለው ነው ተምናገረው እኛ ባለነበት አቋያ በዚህ መሬት ማለት ነው በዚህ ምድር የተቀደሰች መሬት ናት የምጣ ነው ግማሻችሁ በሱዳን እኔ ሞክሬ ነበር ተመልሼ እንደገና በአዲስ አበባ መጥቻለሁ እና አጥር ባለ ምክንያት ነው የምነግርህ እኛ ልጆቻችን እናሳድገው እርስ በርሳችን እየተባበርን እኛ በእኛ እየተባበርን ተማብሎን እንኳን ምንጣላ ሰዎች አለን በገዛ ማዶናችን ይሄ እንደዚህ ነው ይሄ እንደዚህ ነው አይ ዶንት ነው ጀስት ቢሊቭ እንደዚህ አይነት ነገር የለም እና እናንተን ደግሞ ያቆይልን ያሰንምትልን
0: እናመሰግናለን አቶ ጨዋ
2: እሺ ያኑልን እግዚአብሔር ይስጥልኝ ስለተቀበላችሁ
0: እናመሰግናለን አቶ ጨዋ
2: ሰላም ይሁንላችሁ
0: ሰላም
3: ሄሎ
0: ጤና ይስጥልኝ ማለበል
3: እንዴት ዋላችሁ
0: እግዚአብሔር ይመስገን ማለበል
3: አዳኑ ሩቤል እባላለሁ ወይ
0: እሺ ወይዘሮ አዳኑ
3: ሰላም ናችሁ ስለተቀበላችሁ በጣም አመሰግናለሁ ወይ እዚያው ያላችሁ ስመጥራት ከሸ ነው አመሰግናለሁ በጣም አሁን እኔ ገባ ያልኩተኝ ቀድሞ ኢትዮጵያ ሳለን የትልቁ ልጅ አባት በጣ ተመርጦ ውትድርና ደርግ ባባተ በስምንት አመቱ ነው በጣ ወጥቶ ነው የሄደ አሁን እኛም በዚህ በየማዶኑ ስብሰባ አለ እየተባለ እየሄርነ አስመዝግቤው ነበረ ሁለት ሶስት ጊዜ እዚያ በኋላ ግን ትንሽ እህቱ ሁልጊዜ በወር ሶስት ጊዜ አራት ጊዜ ስታስመዘግበው ነበር። ተስፋ ማላገኘሽ።
0: ማን ነው የሚመዘግበው? ከየት ነው የሚመዘግበው? መዝጋቢው ማን ነው?
3: ትግራይ አገር አለ የሚባል ወሬ ሰምተን ነበረ። ትግራይ ሶስት ልጆች ወልዶ ቤት ይዞ ትግራይ አለ ሲባል ሰምተን ነበር። አሁን እንችላለ ውላይ በይሆት ይኖራን እያለች ትታገል ነበር። አሁን እሱ አለም ተለየሽ። የሚያስተውሰው ጠፋ። አሁን ደግሞ እኔ
0: ስሙ ማን ነው?
3: አስማረ ጌታሁን ተስፋዬ ይባላል። ያለቃ ያቆብ ያክስት ልጅ ነው ነፍስ ይማር። አሁን ትግራይ ሶስት ልጆች ወልዶ ባለትዳር ነው የሚባል ወሬ ለፍላይ 25 አመት የታማኝ ስምስጋዬ ነው ሰምቼ ነበረ። አሁን በሰሞን በትግራይ ትወጣ ሲድን ጌታ አምላክ በታች እንዳለ ታለም አለ አይደለም ደግሞ ልጆች አሉ ያባታቸው ስም ሲጠራው ላይ ደግሞ ልጆች ደግሞ እኛ አለነ ብለው ይወጡ እንደሆነ በማለት ነው ለዚህ ገባ ያልኩኝ። ሁለተኛው ደግሞ ትንሽ ወንድሜ ቀድሞ በባዩና ጊዜ እንደዚያው ሊዳር አንድ ወር ተኩል ቀርቶ ገሾምናም ሊሸምትዶ እዚያው ተጠልፎ ቀረ።
0: መቼ ነበር?
3: በባዩና ጊዜ የሰሊጡ አጨዳ ጊዜ።
0: ማን ነው ስሙ?
3: አቦ ሃይሩቤል ያቆብ ይባላል። አሁን ያው ዘደቅተን እዚህ መጣነ አሽ ተመጣነ ግና መቼም ባንዱ ባንዱ ወሬ ስሰማ እንደዚህ የጎንደር እጀ መዝገቡን አስፈለግኩተይ። አቦ ሃይሩቤል የተባለ ሰውዬ እንደተጣፈ እንደሄደ ነው። ሞት የተባለ መዝግብ አልተቀበልንም ብዙዎች ተቀብለናል የሞቱተይ ብሎ ነገረኝ። እዚያ በኋላ ደግሞ ሁለተኛ እጅ አስፈለግኩኝ ጥሩ ወሬ አገኘሁ። በአምላክ እርዳታ እሱ እንጃ ይሆት ይኑር አይኑር እንጃ ከልጁ ጋር ግና በቴሌፎን ተነጋግሬው ሁለት ምልክቶች ነገረኝ። በዚህ የተነሳ ይኸው እንግዲህ ህስቅታ እንደክቼ በፍለጋን ያለው አሁን ያቆምኩት ሰውዬ አግኝቼው ነበር። በአማርኛውም በጦቢ አማርኛም አስፈልጌው ነበር በደንብ አስፈልጌው ነበር ቀርቦ ተነጋግሮት ነበረ። አሁን አለበት ቦታ ሸዲ የተባለ ቦታ አለ የተባለ ቦታ ባስፈልገው እንደገና ወደ መተማ ሄዶ ጠፋኝ። አሁን እጀዛ ሰው እንዳላስፈልግ ገንዘብ ሰጥቼ አምጥልኝ ባካችሁ ይየብል ሰው እየተያዘ እየታሰረ ተዚያ ቦታ አንሄድም አሉኝ። አክሜ በላይ ሆነ ልጁ በደንብ አለ ተነጋግሬዋለሁ እንደነገርሽኝ በአማርኛ ሀዳሽ ወጥተኝ ተነጋግሬዋለሁ ያርሹ ሰውዬ ወንድምሽ ልጅ እርግጠኛ አለ አሁን ግና ሀግን ቦታ ስላለብኝ ከሸ
0: ማን ነው እንደሚል
3: ይበላይ ሆነ አለኝ
0: እንደሚል ማን ነው
3: አይ ሰው ስማል ዘረዝር
0: የት ነው ያለ እንዲያለው ሰውዬ እዚህ ያለ ነው
3: ወንደር ነው ያለ ወንደር ነው ያለ
0: ምትተዋወቁ ሰውዬ ነው
3: አላውቀው
0: ዋሽቶላችሁ እንደሆነስ ዋሽቶላችሁ እንደሆነስ
3: ውሸት ነው እንዳልልማ እርግጠኛ ሰማሁ እርግጠኛ አሁን ይሄን የላማንም ቢሆን እንዲህ አልጠነክርም ነበር በቴሌፎን ስነጋገረው አላችሁን አለ አይ ሁለት ጊዜ ግን እኮ ፈልገናችሁ አለኝ ታምን ያምን ሀገር ፈልጋችሁ ብለው አንደኛ የነበርንበት ቀድሞ የነበርንበት ሀገር ሁለተኛ ደግሞ ያን ቦታ ለቀኝላ ቦታ አደን ተለቀቀንበት ቦታ እንዴ ያለ ቦታ ደርሰን አተናችሁ መጣነ እኔ በክር ልጅ ነኝ ሰጠያ ቦታ ያቆም ነው የምባል ብሎ ልጅ በቴሌፎን ተነጋገረኝ አሁን እዚህ ስላስኩ ይሆናል ለተቀን እንደ ሽሮጥ ይብላል ልቤ እና ስለዚህ እንዲያው ተረዳዱኝ ልጅ አባትዮ ቢሞት ልጅዮ አለ እርግጠኛ ነው ሰጠያ ቦታ ያቆም ነው የምባል ብሎኛል የጠራቸው አገሮችም እርግጠኛ ናቸው
0: አቡሃይ ሮቤል ያልሽ መስሎኝ
3: አቡሃይ ሮቤል ያቆብ ወንድሜ ትንሽ ወንድቁ ወንድሜ ነው
0: ይሄ ወንድምሽ ነው
3: ወንድሜ ነው
0: አስማረ ጌታሁን
3: የትልቁ ልጅ አባት ነው የበኔ አባት ነው
0: ጥሩ እስቲ እንግዲህ እኛ መቼስ ያው ማስተላለፍ ነው እንግዲህ ህብረተሰቡ እንዲያውቀው እንዲሰማና ከዚያ በኋላ የሚያውቀው ካለ መተባበር የሚችልም ፍቃደኛ የሚሆን ካለ እንዲያውቅና ከእናንተ ጋር እንዲነጋገር እንግዲህ ያው አንቺም እውነታ
3: ወጥሽው አው ይቅርታ እንጂ ይሄን ያነሳሳይ ቤተውን ምወሳ የትግራይ ነገር ነው አንኮ አይቼዋለሁ ወተለያየነ 3 አመት ይሆናል እኔ ተመጣው 22 አመት የነው ብሎ ቀድሞ ነው የነገረኝ አጎቴ በቴሌፎን ዘመድ ብጠይቅ አሞታኔ ለመነጋገር አይችልም ግና ትግራይ መሃል ነው ያለ እናችን እርግጠኛ ስለያስኩ ነው አንድ ወሬ ደግሞ አንድ ካልናት ናት ያበቃው ነው አመሰግናለሁ
0: ያ ጊዜያችን ያለቀ ሰው ስለአለ ብዛት
3: አውነት ነው አምናለሁ ተዋበሽ ማማ እዘሮ ተዋበሽም ትባትዩ ደግሞ በመተማ ሰው ያስፈልኩ ነው በሱዳን ስትል ቴሌፎኗን ቁጥር ደግሞ የሚፈቀድ ከሆነ ብትሰጥኝ ያልቀበረ ሰው መቸሞኝ ነው
0: ማን ነው ስሟ?
3: ተዋበሽ ነው ያሉ ለፍኔ ሳምንት የተነጋገሩ ነሰጠይ ጋራ ለፈለገ ቴሌፎን ቁጥር የጻፈው እኔ የማላውቀው ቦታ የለኝም በተማ ነው የምኖር ሱዳን ነው የምኖር ተናግረዋል
0: ጥሩ ሰጠይ ጋር የተነጋገሩ ነው አለ ብሏል እንግዲህ እንሰጣቸዋለን
3: ልጠብቅን ልጣፍን
0: በስልክ በሳይሆን እኛ እንደውላለን በኋላ በግል በሬዲዮ
3: እሺ ተመስገን አመሰግናለሁ አገሯን ሰላም ያርግልና አመሰግናለሁ በጣም
0: ሰላም ወይዘሮ
3: ሰላም አባት አለምዬ
0: ሰላም ሄሎ ጤና ይስጥልኝ
4: አቶ ራሃሜን
0: ጤና ይስጥልኝ አቶ ማልበን
4: ፈቃዱ አፈጋ
0: እሺ አቶ ፈቃዱ
4: አሁን እንዳጋጣሚ ሆኖ አሁን ከኔ በፊት የነበሩት ደንበኛም ያው አፋልጉኝ ነው እኔም አፋልጉኝ ጉዳይ ነው በእውነት እንግዲህ ለነገሩ የመጀመሪያ ጊዜ አይደለም ነገር ግን እስቲ መቼም ደግሞ ሰሞኑን በተለይ ያው በተደጋጋሚ እንደዚህ አይነት ተመሳሳይ ሰዎች ገባ እያሉ ስለሆነ እሰማለሁ ስለዚህ
0: ሰዎች ላሉ
4: በብዛት አሁን እንዴት መሰለህ አቶ ራሚን ቆየት ብሏን የእናቴ ሁለቱ ወንድሞች ተጠፉ እና አሁን እንዲያው አጋጣሚ ያው በሱዳን አንድ ወንድማችን ከብዙ አመታት በኋላ ስለተመለሰ እንደዚህ ያሉ ምክንያቶች ሲገኝ እስኪ እንደው አጋጣሚ ሰውየውም አየውም የለው ነገር ካለ እና በእናንተም ቢሆን ልክ ያው ሁልጊዜ ትብብራችሁን እንደምትለግሱት ለህብረተሰቡ ያው ካሁኑ ከሰማችሁ ጀምራችሁ እንደው ያላችሁን እዚያ ስናርጋታ ብታካያዱ ፈልጌ
0: የት ነው የጠፉት? መቼ ነው?
4: ጥሩ እንግዲህ የእናቴ ወንድም የጠፋው በ1981 አካባቢ ነው። ከገንደዋ ነው የጠፋው። እሱን የወሰዱት መጥፋት ብቻ ሳይሆን ያው እንደምታውቁት በደርግ ጊዜ የነበረው ለእናት ሀገር ጥሪ ምናምን እየተባለ ያው አፋና ልጆቹን 6 ልጆቹን ገና ህፃኖች ነበሩ። እንዲያውም እነሱም አስቀምጠው ያው መቼም በሊቀመንበር ተገድዶ ሄደ። ከዛ
0: ስሙ ማን ነው?
4: ደመቀ መላክ።
0: ደመቀ መላክ።
4: ደመቀ መላክ ይባላል። ሄደ። ከዛን ጀምሮ ተቆየ። በኋላ ከባለፈው 12 ዓመት አካባቢ ከዚህ እንዳጋጣሚ አሁን ሰጥዮ እንዳሉት አንድ ወንድማችን ለተንኮልም ሳይሆን ለበጎም ሊሆን ይችላል፣ ስሙን መግለጽ አልፈልግም ለጊዜው፣ ልጆቹን በዚህ በህዳር አካባቢ ልጆቹን አይ አባታችሁን እንደዚህ እንደዚህ ወደ ሞያሌ አካባቢ እኔ በንግድ ስለምሄድ እንደገና የኔ ወንድም ደግሞ ጠፍቶ ቆይቶ ከዛ ስላገኘሁት አጋጣሚ እሱን አገኘሁት ምናምን ብሎ ለልጆቹ ነገራቸው። ወደ አፋር ሞያሌ ልጆቹ ወደ እኔ ደወሉና ነገሩኝ። ሰውየው እንደማን ብዬ ተገናኘሁት። አብረን ቢቻል አብረን እንድመድ ሰውየው ጋር ተነጋገርኩኝ፣ ጨረስኩኝ። እሱም ይሻለ። ከዛን ጀምሮ ግን ሰውየው ያው ላገኘውና ሊቀርብልኝ አልቻለም። እንደዚሁ በዚሁ ቀረ ማለት ነው። ሌላው ሁለተኛው ደግሞ እንደዚሁ እሱ በገዛ እንትኑ ነው የጠፋው። በ77 አካባቢ ነው የጠፋው። እንዲሁ ደግሞ አንዱ ወንድሙ ወይም እናቴ ወንድም ማለት ነው አደራጀው መላክ ይባላል። እሱ ደግሞ ከብዙ አመት በኋላ አንድ የኔ ቤተሰብ አሁንም እዚህ ሀገር አምላክ ፍቃድ ሆኖ ተመልሶ መጥቷል። በሱዳን ብዙ አመት ተቆየ በኋላ እሱ ነው እንዲያውም ይሄ እርግጠኛ ወሬ ነው፣ ዝም ብሎ ባሉ ሳይሆን እሱ ያው ሸዲያ ስራ ቦታ ለአንድ ቀን ተገናኝተን ነበረ እና እኔ ወደዚህ ስመጣ ወደ ኢትዮጵያ ወደ ሀገሬ ስመለስ ናን ብሎ አለድማለች ሸዲ ነበር ብሎ እሱንም ነግሮኛል። በቃ እንደዚሁ ቀረ። ያው ወደ ኢትዮጵያ እኔም ህጀት አንድ ትንሽ ወንድም አለ።

0: አንዴ ብቻ ነው ደጋግሞ መሄድና ማጠያየቅ ግን ደጋግሜም ሄጄ ነበረ። እኔም ምንም ወሬ አላገኘሁም። ያው ቅድም ታልኩ ወሬዎች ተለቀየው ደመቀ ያው ሞያሌ አካባቢ አለ ከሚባለው ውጭ ይህም ያው ሱዳን አለ ከሚባለው ውጭ ሸዲ ሌላ አዲስ ወሬ ልናገኝ አልቻለም። እና በቃ አሁን የታላቀየው ልጆች በቃ እያለቀሱ በዚህ ሀገር ው በቃ ሁሉ ጊዜ ብታይ እንዲያው በእውነት በጣም ያሳዝናል። ሁላችንም ሀዘናችን ነው።
1: እነዚያም ሁለቱ አጎቶች ናቸው። አንተ እናት ወንድሞች?
0: አዎ እናቴ ወንድሞች ናቸው።
1: ገዳም ደመቀ መላክ እና አደራጀው መላክ።
0: ደመቀ መላክ እና አደራጀው መላክ
1: ገንዷ። ከገንዷ ነው አልከኛል?
0: ከገንዷ ነው። ከገንዷ ነው።
1: ሀገራቸው ገንዷ ነው የነበረው። ኦኬ እንግዲህ የሚያውቅ ካለም ያው እኛም በኩል ደውሎ ቢነግረን በእናንተ የሚነግራችሁ እንግዲህ ደስ ይለናል። እናመሰግናለን። ይቅናችሁ።
0: በጣም አመሰግናለሁ። ጥራ
1: ሰላም ሰላም። ሄሎ
2: ሄሎ።
1: ደህና ስትልኝ።
2: ደህና ስትልህ ያሽራኔም።
1: ደህና ስትልኝ መልበል።
2: እኔ ስሜነ ማለደ።
1: ሰላም አቶ ስሜነ።
2: በሙሉ ሬዲዮን ለምታስተላልፉት እንዲሁም ለአድማጮች ብዙ መዘርዘር ጊዜ ስለሚያቃጥል ነው እና አሁን ገብቻ ሀሳቤ እንድገልጽ እድል ስለሰጣችሁን ከልብ አመሰግናለሁ።
1: ችግር የለም።
2: እና እኔ አሁን የገባሁትኝ ይሄ ሆፈሸ ጋዶል ስለመጣ ለዚህ ለልጆቻችንን ጥንቃቄና ትብብር ስለሚያስፈልግ በእውነት እንግዲህ ሆፈሸ ጋዶል አንዳንድ ችግር ስለሚከሰቱ ከዚህ ነገር እናት አባት ኢትዮጵያ ሳለ ላሙን በሬውን አህያውን በቅሎውን ደሮውን ፍየሉን በጉን ሲሰበስብ የነበረው ዛሬ አንድ ልጆቻችንን በእነዚያ ትክ መሰብሰብ ሲገባን እንደየቦታው ሲበተኑና ተበትነው ሲያድሩ የመሰብሰብ ልምድ ተረስቶ ብዙ ነገር እየተሰራና እየተጎዱ እንዲሁም አልፎ ተርፎ ደግሞ ለእናት ለአባት እዳው እየተረፈ ስለሄደ ለዚህ ቅድሚያ ዝግጅት ማድረግ አለ። በእውነት ምንም ባልና ሚስት ባይስማማም በውጭ ያለ አባት ለልጆቹ መርዳት፣ ማስተማር፣ መምከር ያስፈልጋል። በእውነት እነዚህ ህፃን ዛሬ ትንሽ ህፃን ጀምሮ እስከ ትልቁ ድረስ ይህ ቴሌፎን በሙሉ ሰውነቱን ልብን በሙሉ ማርኮታል ሰውን ትንሹም ትልቁም እና አንዱን አንዱ አልሰማው በማለት ይህ ቴሌፎን ነው እንጂ ቢሰማ እናት አባት የማይሰማበት ሀሳብ ነው አሁን ያለው እና ለዚህ ቅድሚያ ዝግጅት ተውሃ መርጨት ተውሃ ዋና እንዳይገቡ ለምሳሌ መደሌት ያለው መካሬር ወጦ ሲወድቅ ያንን ቸውንን ከልቶ መጣል ያስፈልጋ እንዳለህነትው አለመተው ልጆች በጃ ሲዳበሉ ሲሸሸጉ ታፍለው እንዳይሞቱ ለዚህ ጥረት ያስፈልጋል። ብዙ ነገሮች አሉ። ብድር ሄደው አንዱ ተበድረው ለእናት አባት አዳጋ እንዳያደርሱ ይህ ሁሉ መቆጣጠር ያለ የእናቴ አባት አላፊነት ነው እና ይህ አንዱ ሲሆን፣ ሁለተኛው
1: አሁን ቀደም ሲልጠር ያርጉት ሰው
2: እሺ ቀደ አንድ ወንድማችንን ስለ ኢትዮጵያ የቀሩት ወገኖቻችን ስለ ካህናቶች አንዳንዶችን ችግር ይህንን ለመወያየት በመሰኞው ጥሪ አድርገናል የሚል ገለጣ ሲያደርግ ሰምቼ ነው እና በእውነት ይሄ ወገኖቻችንን እስከ 30 ዓመት በላይ ነው ያሉ በየ5 ዓመቱ እንደዚህ እንደ ሸቀጥ እህል ተጠራቅሞ ችግራቸው ይመጣል ይነገራል። እውነት ነው በማለት አሁን እርጎውን ያጎርሱናል፣ ያጠጡናል። በኋላ ግና ያሉበት አይታወቅም እና ሁለዚህ ለመምርጫ ለቦታ እየተባለ ለወንበር እየተባለ እኛ ዘመዶች ሁለዚህ መሸጫና መለወጫ በመሆናቸው በጣም ያሳዝናል። እስከ ዛሬ ድረስ 5 ዓመት 20 ዓመት ሲቀመጡ ማን ያያቸው ማን የጠየቃቸው? ዛሬ ነው ለእነሱ የሚታሰብላቸው?

0: በእውነት በጣም ያሳዝን ነገር ነው የሚል ነው ሐሳቤ።
1: እሺ አቶ ስሜን አመሰግናለሁ።
0: እሺ እኔም አመሰግናለሁ።
1: ሰላም ሰላም። የመጨረሻ ሰው ነው። ጤና ይስጥልኝ ባልበል።
2: ጤና ይስጥልኝ። ምን ታመራት ሰው ከሃይፍ።
1: እሺ ምን ታመር?
2: ለእናንተም ለአድማጮችም እንዴት ዋላችሁ?
1: ያለናለን።
2: ከዚህ በመቀጠል ማለት ነው ያው ካሁን በፊት የተባሉት ነገሮችን ማስፈላጊ ሆኖ ታገር ግን አሁን የደበሁት ማለት ነው አስተያየት ልሰጥ ብዬ ነው። አስተያየቱ ደግሞ ምንድነው ያው በዶናል
1: ያው የትናለሽ በጣጣሳል አንድ እንደ መስመሩ
2: አምሰማል
1: ስከቴስቲ።
2: እሺ እኔ አስተያየት መስጠት የፈለኩት ማለት ነው ትናንትና ሲወራ በሰነበተውና በዶናልድ ትራምፕ እና በቢንያሚን ነታንያሁ የነበረውን ሲሃ ማለት ነው ኪሉ ውይይት ነበረ እና የሰማሁትን እንግዲህ ያንን እንትን ለማለት ስለፈለኩ
1: የቴሌፎን ውይይት ነበራቸው።
2: አዎ የቴሌፎን ውይይት ነበራቸው እና ከዛ ላይ ማለት ነው ያው ትንሽ ህዝብ አይወድህም ይሄ እንደዚህ አለህም ያሉት ማለት ነው ኪሉ ትንሽ እንደ አስተያየት መስጠት ስለፈለኩ ነው። በፖለቲካ እኔ የለውበትም ምናምን
1: ይሄ ግን አስተያየትሽ ምንድነው አጥር አርገሽ?
2: አስተያየት ማለት ነው ለምሳሌ ማለት ነው በሰው ሀገር አንዳንዴ ፖለቲካ ሲባል ማለት ነው በአገር ባገሩ ነው አይደለ እንትም ይለው አገር ባገሩ ነው ህዝብ ወደደው ወይም ደግሞ ህዝብ አልወደደው እያንዳንዱ ሰው የሚያውቀው ማለት ነው አገሩ ላይ ነው። ስለዚህ እሱ አንዳንዴ ጥሩ ነገር እያደረገ ይያለ ለእስራኤል ማለት ነው እኔ ስላለሁ ነው እንደዚህ እኔ እንደዚህ ስላለሁ ነው እንደዚህ ከሆነማ እሱ ስላለ ወይም ደግሞ እንደዛ ከሆነ ለምሳሌ ማለት ነው ጠቅላይ ሚኒስትር ማለት ነው ህዝቡ ነው አይደለም የሚመርጠው ህዝቡ ነው የሚመርጠው ህዝቡ የመረጠው ይያለ
1: የት ነው ያለሽው መስበረሽ እዛ ባላ ሄሎ ሄሎ

0: ይባላል።
1: ሄሎ
2: ሄሎ፣
1: ፈጠን ብለሽ ጊዜያችን።
2: ይቅርታ ይቅርታ፣ ምን ታመር ነኝ እና ማለት ነው ይሄ ያላግባብ የሆኑ በሰው በሀገሩ ላይ ማለት ነው ህዝብን ወክሎ ይሄ ህዝብን ወክሎ ነው የተናገረው ማለት ይችላለሁ። ምክንያቱም ለምንድን ነው ህዝቦች አይወዱህም እንደዚህ ሀይሉህም ምናምን ተብሎ ይሄ የንግግር ዘለፋ ማለት ነው ትንሽ ተገቢ ነው ብዬ ስላላሰብኩኝ አዝ ይህን ያስተያየት እንድናገር ብዬ ነው። እና አመሰግናለሁ። እንደዚህ ማለት አልነበረበትም። ምክንያቱም የሰው ልጅ ማለት ነው ለምሳሌ ጠቅላይ ሚኒስትር ማለት ነው የአንድ ሀገር ጠቅላይ ሚኒስትር ህዝብ ነው መርጦት ነው አይደለ የሚቀመጠው ወይም ደግሞ እንደሚለው ማለት ነው።
1: አይ እንግዲህ ወዳጅነት በጓደኝነት አንዱ ለአንዱ በመተሳሰብ ምክንያት መቼም አንዳንዴ የምትወጂውን ሰውም ገሰጻ አለበት መቼም ያው በቅርብ እና እንዲሁ ሁኔታውን ለማመቻቸት ሲባል እና እንደ መጥፎ ትርጎማ መተርጎም የለብንም ብዬ ነው መገመተው እኔ
2: እኮ እሱ እኮ ገብቶኛል እኮ። ለምሳሌ አንድን ሰው መናገር የምትችለው ወይም ደግሞ መምከር የምትችለው ያው የምታቀርበውን ሰው እንደሆነ አውቃለሁ። ነገር ግን ይሄ ላይ ግን ማለት ነው የሚታየው ምንድን ነው ህዝብን ወክሎ ነው የሚመስለው። ገብቶሃል? እንደዚህ እኔ ባልኖር ህዝብ አይወድህም እንደዚህ የሚለውን ነው የተቆያየንኩኝ እንጂ እኔ እሱ እኮ መናገር ይችላል የፈለገውን ነገር እንትን ማለት ይችላል መብቱ ነው። ነገር ግን ማለት ነው እንደ አቅራቢያው እንደ አቀራረቡ ምናምን ሁሉ ነገር መናገር ይችላል። ነገር ግን ህዝብን ወክሎ ነው የሚመስለው። ምክንያቱም ህዝብህ እኮ አይወድህም እኔ ስላለሁ ነው እንደዚህ ምናምን የሚለው ትንሽ አግባብ ነው ብዬ ስላላሰብኩኝ ነው በእኔ በራሴ ማለት ነው ፖለቲካ ገበኝ ምናምን፣ ግን በእኔ በራሴ አባባል ይሄ ተገቢ ነው ብዬ አላስብም።
1: ገባኝ። አመሰግናለሁ ወይዘሮ።
2: አመሰግናለሁ።
1: ሰላም ሰላም። ክቡራትና ክቡራን አድማጮች ፕሮግራማችን ለማከናወን ሶስት ደቂቃዎች አልቀርተውናል። እስከዚያ ድረስ አርዕስተ ዜናውን በድጋሚ ነው። በጦርነቱ ምክንያት ጉዳት ለደረሰባቸው የሰሜን እስራኤል ነዋሪ ዜጎች የድጎማ ገንዘብ 13 ቢሊዮን ሼቄል መመደቡ ተገለጸ። በእስራኤልና በሊባኖስ መካከል ያለውን ችግር ለመፍታት በአሜሪካ በሚካሄደው ድርድር እንደቀጠለ ነው። ለመዋለ ሕጻናት የገንዘብ እርዳታ ለመመደብ በመነጋገር ላይ ያሉት የክሬስት አባላት መካከል ከባድ ውዝግብ ተከተለ ተባለ። በአሜሪካና በኢራን መካከል ጦርነቱ አልተቋረጠም የሚሉት ለሰዓቱ ከነበረ ዜና መካከል ዋና ዋናዎቹ ናቸው። ፕሮግራማችን ማከናወናችን ነው። ከዚያ በፊት ለተባበሩ ለሰጠ ዘመነ ለወርቅነሽ ሸቴ ሻያው ደጉ ምስጋና ይድረሳቸው። እንዲሁም ለቴክኒክ ባለሙያችን ምስጋና ይድረሰው። አብሬያቸው ቆየሁት ረሃም ይመረዘር ነኝ። በምሽቱ ክፍለ ጊዜ ባልደረቦች ይጠብቋቸዋል። እስከዚያ ድረስ ሁላችሁም በያላችሁበት በሰላም አሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። እስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ ዩድሄት በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 3 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 26 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳባክ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ሳምንታዊ የስፖርት ፕሮግራሙም ሰዓቱን ጠብቆ ይቀርባል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ናታንያሁ ለመንግስት ተቆጣጣሪ መስሪያ ቤት ኃላፊነት እንዲመረጡ ያቀረቧቸው የህግ ጠበቃ ሚካኤል ራቪሎ አብዛኛ ድምጽ አግኝተው መመረጣቸው ታወቀ። የሙቮት ሄርሞን ሸንጎ አስተዳደር ሊቀመንበር ቤኒ ቤን ሙቭሃር በደቡብ ሊባኖስ አዋሳኝ ድንበር የሚኖሩ ዜጎችን ማጠናከሪያ መንግስት 13 ቢሊዮን ሸቄል መመደቡን አመሰገኑ። በርሾለጽዮንና በሉድ ከተሞች መካከል በሚገኝ ሳዶት ዳን በተባለው የሸንጎ አስተዳደር አካባቢ መኪና ውስጥ ተረስቶ የቆየ 4 ወር ህፃን በከባድ ሁኔታ መጎዳቱ ተገለጸ። እስራኤልና ሊባኖስ በአሜሪካ የሚያካሂዱት ድርድር ዛሬ 2ኛ ቀኑን አስቆጠረ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ለመንግስት ተቆጣጣሪው መስሪያ ቤት ኃላፊነት እንዲመረጡ ያቀረቧቸው የህግ ጠበቃ ሚካኤል ራቪሎ አብዛኛ ድምጽ አግኝተው መመረጣቸው ታወቀ። የጠቅላይ ሚኒስትር ናታንያሁ አቃቢ ህግ የነበሩትና ለኃላፊነቱ እርሳቸው ያቀረቧቸው ጠበቃ ሚካኤል ራቪሎ መመረጣቸው ናታንያሁ አሸናፊ መሆናቸው እየተነገረ ሲሆን የምርጫውን ሂደት ህጉ የሚፈቅድ መሆኑን ለማጣራት ወደ ከፍተኛው ፍርድ ቤት በአጋዝ ቀርቦ ሳይጣራ እንደማይቀር ተገልጿል። የክነሴቱ አፈ ጉባኤ አሚር ኦሃና የምርጫውን ውጤት እንዲህ ሲሉ አስተውቀዋል። ኢንሰርት
2: מר יוסף אלרון קיבל 57 קולות, מר מיכאל רבילו קיבל 61 קולות. לפיכך נברך את מבקר המדינה הנבחר.
1: ዮሴፍ ኤለሮን 57 ድምጽ አግኝተዋል። ሚካኤል ራቢሎ ደግሞ 61 ድምጽ አግኝተዋል። በድምጽ ቆጠራው ውጤት መሰረት በአብዛኛ ድምጽ የተመረጠው የለመንግስት ተቆጣጣሪ መስሪያ ቤት ኃላፊ ተመርጧል ብለዋል አሚር ኦሃና። ራቢሎ አሁን የስልጣን ዘመናቸውን የሚጨርሱትን ማታንያሁ አንግልማንን የሚቀይሩ በሚቀጥለው ወር ይተኳቸዋል ተብሎ የሚጠበቅ ሲሆን በመንግስት ተቃዋሚ ፓርቲዎች በኩል የድምጽ አሰጣጡ ሂደት ለምርጫው ፍትሃዊነት ጥሩ እንዳልሆነ በመግለጽ በህጉ መሰረት ሚስጥራዊ መሆን ያለበት የድምጽ አሰጣጥ ሂደት የተወሰኑ የጥምር መንግስቱ አባላት ራቪሎን በመምረጥ ለመንግስት ታማኝ መሆናቸውን ለማሳየት የሰጡትን ድምጽ በእጅ ስልካቸው የቀረጹ መሆናቸውን ገልጸዋል። የአስተዳደር ጥራት ንቅናቄ የምርጫውን ሂደት በሚመለከት ለከፍተኛው ፍርድ ቤት በአጋጽ አቤቱታ የሚያቀርብ መሆኑን ያስታወቀ ሲሆን የመንግስት ህግ አማካሪዋ እንደገና በትክክል ሚስጥራዊ ምርጫ እንዲካሄድ ካላዘዙ አቤቱታ የሚቀርብ መሆኑን ገልጿል። የክነሴት አባል ናማ ላዚሚ የመንግስት ህግ አማካሪዋና የመንግስት አቃቢ ህግ በጉዳዩ የወንጀል ምርመራ እንዲካሄድ ትእዛዝ እንዲያስተላልፉ የሚጠይቁ መሆናቸውንም አስታውቀዋል። ኮሎኔል ኢዮቭ ኪዩፍ የጎላኒ ክፍለ ጦር እዝ ኃላፊ ሆነው ተሾሙ። ኢዮቭ ኪዩፍ በክፍለ ጦሩ እዝ ኃላፊ በነበሩት ኮሎኔል አዲ ግኑን ቦታ የተተኩ ሲሆን የስልጣን ርክክቡ በደቡብ ሊባኖስ በረኬሳ ቡፉር የ36ኛው ክፍለ ጦር አዛዥ ብርጋዴር ጄኔራል ይፍታህ ኖርኪን በተገኙበት ተካሂዷል። ኃላፊነታቸውን ለኢዮቭ ኪዩፍ ያስረከቡት ግኑን ትምህርታቸውን እንደሚቀጥሉ ከደረሰን ዘገባ መረዳችለናል። የሙቦኦት ሄርሞን ሸንጎ አስተዳደር ሊቀመንበር ቤኒ ቤን ሙፍኻር በደቡብ ሊባኖስ አዋሳኝ ድንበር የሚኖሩ ዜጎችን ማጠናከሪያ መንግስት 13 ቢሊዮን ሸቀል መመደቡን አመሰገኑ። ቤኒ ቤን ሙፍኻር የመንግስት ከዚህ በፊት ለአካባቢው ነዋሪዎች 7 ቢሊዮን ሸቀል መመደቡንና አሁን ተጨማሪ 13 ቢሊዮን ሸቀል እንደሚሰጥ መወሰኑን ገልጸው ይሁን እንጂ እንቁላሎቹን መቆጠር የሚጀምረው ማቅረቢያው ላይ ሲያርፉ ነው ብለዋል።
3: אנחנו מחכים, יש פה עוד תהליך של חקיקה בנושא של הטבות המס, אבל זה בהחלט בשורה, אמנם אחרי תהליכים לא פשוטים, המון שעות, המון תוכניות, המון אנרגיות, חלקן טובות, חלקן שליליות, אבל בסוף, בתוצאה הסופית, יש כאן החלטה.
1: ቤኒ ቤን ሙፍኻር በግብር ጉዳይ የተለያዩ ቅድመ ሁኔታዎችን በሚመለከት ህግ የማጽደቅ ሂደት እንዳለ ገልጸው ሂደቱ ረጅም አድካሚና ውጣውረድ የበዛበት ቢሆንም በመጨረሻ ውሳኔ ላይ ደርሰዋል። መልካም ወሬ የሚያበስርም ተቃራኒም የሆኑ የተለያዩ ውሳኔዎች ተወስነዋል ብለዋል። እስራኤልና ሊባኖስ በአሜሪካ የሚያካሂዱት ድርድር ዛሬ ሁለተኛ ቀኑን አስቆጠረ። በድርድሩ ግስጋሴ ከታየ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቪዮ በውይይቱ እንደሚሳተፉ አንድ ዋሽንግተን ባለስልጣን አልሃዳት ለተባለው ቴሌቪዥን ገልጸዋል። ሊባኖስና እስራኤል ለረጅም ጊዜ የሚቆይ ስምምነት ላይ ለመድረስ ጥረት እያደረጉ መሆኑን እኒህ ባለስልጣን ጨምረው ገልጸዋል። በርሾለጽዮን እና በሩድ ከተሞች መካከል በሚገኝ ሳዶት ዳን በተባለው የሸንጎ አስተዳደር አካባቢ መኪና ውስጥ ተረስቶ የቆየ የአራት ወር ህፃን በከባድ ሁኔታ መጎዳቱ ተገለጸ። ህፃኑ መኪና ውስጥ ተዘግቶ ለረጅም ሰዓታት የቆየ ሲሆን የማጌን ዳቪድ አዶ ማስቸኳይ የህክምና እርዳታ ሰጪ ሐኪሞች ወደ አሳፍሩፌ ሆስፒታል ለህክምና እርዳታ የወሰዱት መሆኑን ከደረሰን ዘገባ መረዳት ችለናል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ87 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ33 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ነገ ሙቀቱ መጠን ይጨምራል። አርብ ሙቀቱ እንደሚቀንስና ቅዳሜ ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ባልደረባችን ጥላሁን መልክ ይገኛል። ወደሱ ነው እናልፈው። ጥላሁን ጤና ይስጥልን እንደምን አመሸ?
1: ደህና ለወርቅነሽ ሰላም ላንቺም ለአድማጮችሽ። ቅድሚያ ሙዚቃው ይመቻል። ጥላሁን ከመወዳቸው ኢትዮጵያን አርቲስቶች አንዱ ነው። በጣም የሚመች ሙዚቃ ነው። አመሰግናለሁ
0: ጥላሁን ገሰሰ። አው ልክ ነህ። እንግዲህ
1: ዶክተር ጥላሁን
0: የክብር ዶክተር የታለው? ዶክተር ጥላሁን ገሰሰ ልክ ነህ። እውነት ነው። እንደው መቼም ከልምድም ስለምንወደው ይመስለኛል ጥላሁን ማለት ይቀልናል። አው ዶክተር ጥላሁን ገሰሰ ልክ ነው። አመሰግናለሁ አላቲኩን። እንግዲህ ጥላሁን ያንተም ስም ጥላሁን ነው አይ? ጥላሁን ከጥላሁን ወደ ጥላሁን ነው የምናልፈው። እንዴት ነው የሀገራችን ወቅታዊ ተጨባጭ ጉዳይ? እንደው በጸጥታው ጉዳይ የሰሜን እስራኤል ጉዳይ ትንሽ የተረጋጋ ይመስላል፣ ግን ደግሞ አልፎ አልፎ እንሰማለን። አሁንም ተኩስ ሙሉ በሙሉ አልተቋረጠም ያለው ሁኔታ ምን ይመስላል?
1: ይኸውልሽ ወርቅነሽ፣ አንቺና እኔ አሁን በዚህ ሰከንድ ስንወያይ አሜሪካ ውስጥ ሁለቱ የሊባኖስና የእስራኤል በአምባሳደር ደረጃ ውይይት እያደረጉ ነው። ሁለተኛ ቀንም አስቆጥረዋለኝ። የሚገርመው ለአራተኛ ጊዜ ነው እንግዲህ አሁን ግንኙነታቸው ማለት ሊባኖስ ከእስራኤል ጋር የሰላም ስምምነት መድረስ ፍላጎት እንዳላት ይነገራል። አሁን ትልቁ እንቅፋት የሆነው የህዝቡላ ድርጅት ነው። በአንድ በኩል እንዳልሽው ቶክስ አለ። የሀገራችን የሰሜን ክፍል ብትጠይቂያቸው ምን ሰላም፣ ለምን ቶክስ አቆም፣ ምን አይነት ሰላም ነው? እኛ ሌት ተቀን እንቅልፍ የለንም፣ ኑሮዎችን ተዛብቷል። በጣም ብሷቸው በከፍተኛ ሁኔታ ያሰማሉ ለመንግስት። ማለት እነሱ አካባቢ እኛ አካባቢ ጦርነቱ የተረሳ መስሎ ቢታይም እነሱ ጋር ግን ያው ጠዋት ማታ ሁል ጊዜም ፍራቻ ውስጥና ጦርነት ላይ ነው ያሉት እና ሁኔታውን መፍትሄም ለማፈላለግ እንግዲህ ብዙ ሙከራዎች ይደረጋሉ። ከእነዚህ ውስጥ አንዱ የዲፕሎማሲው መንገድ ነው። ለዚህም ሲባል አሜሪካ ሁለቱን አገራት ለማገናኘት እንግዲህ ያው የጀመረችው ጉዞ አለ። ከአንዴ ሁለቴ አራተኛ ጊዜ ተገናኝተው የአራተኛው ደግሞ ለሁለተኛ ትናንት የጀመረው ዛ ሁለተኛ ቀን ማለት ውስጥ ለውስጥ ንግግር አለ። ግን በጎን ደግሞ ጎን ለጎን ያው ጦርነት ላይ እንዳለን ነው። እንዲያውም ከሁለት ቀን በፊት ወቅነሽ የእስራኤል በቃ ባሰን የሚል ድምፅ ከዜጎች ስለመጣ በይበልጥ የሀገሪቱ የሰሜን ክፍል የመንግስትን የመከላከያ ኃይሉ በቃ ሚዛን ለዋጭ የሆነ እርምጃ መውሰድ አለብን በሚል የእስራኤል መንግስትና መከላከያ ኃይሉ በደቡብ ሊባኖስ ብቻ ሳይሆን መሀል ከተማ ወደ ቤይሩትና ዳሂ አካባቢ በአብዛኛው የሂዝቡላ ድርጅት መሪዎች አሉበት የተለያዩ የኢኮኖሚ መዋቅሮችና የተለያዩ መስሪያ ቤት ያሉበት ወይም ደግሞ የሊባኖስን ከጥቅም ጋር በመጣ እዛ ላይ ለምን እኛ ሀገራችን ሰሜን ክፍል ፍራቻ ውስጥና ጦርነት ውስጥና አልጋ ስር ሲደበቁ ለምን እነሱ ነጻ አየር መተንፈስና ለምን እንቀሰ በሚል ውሳኔ ተደርሶ የእስራኤል አየር ኃይል ዝግጁ ላይ ያለ የአሜሪካ መንግስት አይ ተሳስታችኋል በሚል ያው ከጠቅላይ ሚኒስትሩ ጋር በጣም ጠበቅ ያለ እንደው መናገር ባያስፈልግም በጣም የወረደ ከቃለ ስልክ ማለት ትራምፕ እና ጠቅላይ ሚኒስትራችን ማለት ነው የተነጋገሩበት ሁኔታ ለምን ማለት ነው። እስራኤል የምትፈልገው ጦርነቱን የህዝቡላን ድርጅት ማንበርከክና መጉዳት ነው። የአሜሪካ መንግስት ደግሞ ታገሱ፣ በዲፕሎማሲ ምናልባት ዘላቂ ሰላም ማምጣት ይቻላል የማለት ሁኔታ አለ። እንግዲህ ጎን ለጎን ያ ነው። አሁንም ቢሆን ግን የህዝቡላ ድርጅት ወደ ቦታው መሳሪያዎች ነው ማለት። እዚህ ላይ የሚገርመው ግን ወርቅነሽ፣ የሚገርመው በጣም የሊባኖስ መንግስት የሚለው ምንድን ነው? የህዝቡላን ድርጅት አይፈልገውም። ይህ ግልጽ ነው። ድርጅቱን ትጥቁን የማስፈታት አቅም የለውም። ይህም ግልጽ ነው። እርዳታ የሚጠይቀው ከአሜሪካ አሜሪካ ቃል ገባችኋል የሊባኖስን ጦር ሰራዊት እንደገና ማስታጠቅ እና ማደራጀት፣ እስራኤልም ስልጠና በመስጠት በእንደዚህ አይነት ሁኔታ ነው አሁን ስምምነቱ። እንዲሁ የህዝቡላን ድርጅት እንዲሁ በቀላሉ ማስወገድ ስለማይቻል ግን እዛ ከመደረሱ በፊት አሁን ከሁለት ቀን በፊት የነበረው የቃል ልውውጥ ማለት ነው። ማለት እስራኤል ጥቃት ከመፈጸሟ በፊት የአሜሪካ መንግስት አቁሙ በማለት ያቆመበትን አየር ኃይላችን እኮ ታጥቆ ወደ በቃ በረራ ጀምሯል ማለት ይቻላል። ልክ ከኢራን ጋር በነበረው ጦርነት የጦር አውሮፕላኖችን መንገድ ላይ እያሉ ተመለሱ እንደተባሉትኝ ተመሳሳይ እርምጃ ማለት የአሜሪካ መንግስት። አሁን ይህንን ሲያይ የህዝቡላ ድርጅት ምን አለ? ዜጎችን ለማሳመን የሊባኖስን መንግስቱ ሳይሆን እስራኤልንን ወይም አሜሪካንን ማስፈራራትና የሊባኖስን ጥቅም የሚያስጠብቀው ማለት የሂዝቡላ ድርጅት ነው። ምክንያቱም የሂዝቡላ ድርጅት ምን አለ በዛን ሰዓት ኢራንን ጨምሮ ማለት ነው እስራኤል እርምጃ መትወስድ ከሆነ ቤይሩትና ዳህያ አካባቢ ማለት አለፋ እርምጃ መትወስድ ከሆነ ሌሎች ርቀት የማል ከተሞችን እንጎዳለን ሲል ህዝብላ ዛተ ኢራንም ጣልቃ ገባለው ስትል አሜሪካ ጣልቃ ወደ ነገሩን ያረጋጋችበት ሁኔታ አሁን ምንድነው? ህዝብላ ዜጎችን አማኞችና ታማኞችን እሺ ማብረሰ ሳይሆን ሌሎች ድርጅቶችን የሚጠሉትንና የሊባኖስን ህዝብ ለማሳመን ህዝብላ ይኸውላችሁ ስላችሁ የነበረ እኔን አዳምጡኝ ማለት ሁኔታ መጥቷል ማለት ስምምነቱ አይደለም ያዋጣል። እስራኤልነነን እዷን እንድትሰበስ ማስካፈለገ መዛትና በቃ እንዴት ነው አልተጠቀም ብሎ መቁ ያኔ ነው። ስለዚህ እኛ ስለዛት ንባትና እና ጥቃትን ፍጽ ማለት ስላልን ያው ምን ማለት ፈልጌ ነው በአንድ በኩል ለህዝቡላ ምህናውን የነበረው ሁለት ቀን በእስራኤልና በአሜሪካ የነበረው እስራኤል ጥቃት ለመፈጸም ስትፈልግ አሜሪካ በዚህ አቁም ስትል ህዝቡላ የሳይኮሎጂ እንዴት ነው ዜጎችን ለማሳመን የሚያደርገው የፕሮ ተሳክቶላታል ማለት ማለት ይቻላል። ምክንያቱም የሊባኖስ መንግስት ለሰላም ድርድር ከእስራኤል ጋር የሚያደርገው ሩጫ አያዋጣም። ዋናው መፍትሄው እስራኤልን በጦርነት መጋፈጥ ነው የሚለው የህዝቡላ ድርጅት። ምክንያቱም ዛትኩኝ ወዲያውኑ እስራኤል እርምጃውን አቁም ነው ማለት አይደለም እኔ ግን ለዜጎችን ለማሳመን የሚያደርገው ሁኔታ ተሳክቶለታል ማለት ይቻላል። ለማንኛውም ተይዘን ያለ ነው ወርቅነሽ አሜሪካ ነው። እኛ አሜሪካ አድርጉ ስትለን እናደርጋለን አድርጉ ሳታል ደግሞ እሷ ከተቋመች ካልፈለገችው እናቆማለን። በእርግጥ የአሜሪካ ራሷ ጥቅም አላት ነገሮችን አጥፍታ ከመሄድ የሊባኖሱ ተጨባጭ ሁኔታ ከኢራን ጋር የተያዘ ስለሆነ እዛም አለፈው መካከለኛው ምስራቅ ስለተያዘ የአሜሪካ መንግስት የሚፈልገው ምንድነው? የተረጋጋ ቀጠናው ሰላም የሰፈነበት ሆኖ ወደ ሰላምና አገር ከአገር ጋር ስምምነት በሊባኖስ አሁን የሚሞከረው ከዛም አልፎ በመካከለኛው ምስራቅ ከሌሎች የአብርሃም ስምምነት ታስታውሻል እስካሁን በፊት ተሞክሮ የነበረው በትራምፕ መንግስት እሱን ማስቀጠል ይህን ይፈልጋል አሜሪካ። እስራኤል ደግሞ ዜጎች የሀገሪቱ የሰሜን ክፍል እየተጎሳቀሉ ቤታቸውን ለቀው ተሰደው ጭራሽ እንደውም አንመለስም ሲሉ አገር እንደ አገር እንደ ከተማ ይቅርታ እዛ ከብ ያሉት ከተሞች ዜጎች እየለቀቁ ቦታውን ሄደው የድርጅት ማለት ድርጅቶቻቸውን እየዘጉ ሰራተኞች ስራቸውን ትተው ቤተሰቦቻቸው ወደ ሌላ ቦታ ሄደዋል ጭራሽ ቦታውን ለቀዋል። ይህን ያልፈለገው ይህን ማየት ያልፈለገው የእስራኤል መንግስት ደግሞ አይ የሚያዋጣኝ ሀይል ነው ሲል በሀይል እርምጃ ህዝብን ለመቅጣት መንገድ ሲጀምር የአሜሪካ መንግስት እንቅፋት የሆነበት ሁኔታ አለ። እና በአንድ በኩል የዲፕሎማሲ ሁኔታ አለ እየተነጋገሩ ነው አሁን አንቺ ጋር እየተወያየን አሁን ውይይት ሁለተኛ ቀን አስቆጥሯል። በሌላ በኩል ደግሞ ህዝቡላ ሲፈልግ ጥቃት እየፈጸመ እየሰነዘረ ነው እስራኤልም አልፎ አልፎ ጥቃት ትፈጽማለች። ወደ የት ይሄዳል እንግዲህ ቁልፉ ያለው ከአሜሪካ መንግስት ነው ወርቅነሽ።
0: አሜሪካ ልክ ነው ቁልፉ ከአሜሪካ መንግስት ነው። አሜሪካ ደግሞ በትልቁ ሰፋ አድርጋ እያየችው ነው የሚመስለው። ኢራን የህዝቡላ ድርጅት በስምምነቱ ስር እንግዲህ ስምምነት ከተደረሰ እንዲካተት ትጠይቃለች። አሜሪካ ደግሞ ምናልባት እንግዲህ የኢራን ጥያቄ ኢራን ጋር የሚካሄደውን ድርድር ላለማበላሸት ይሆናል እስራኤል በሂዝቦላ ላይ የምትወስደውን እርምጃ እንድታቆም እንደጠየቀች ነው በይፋ እንዳልከው እንግዲህ ፕሬዚዳንት ትራምፕ የጠየቁት የተባለና ይሄ ነገር እንዴት ነው አይሰፋም ወይ? አሁን እስራኤል በሂዝቦላ ድርጅት ላይ እርምጃ ካልወሰደች ከባድ ነው የሚሆነው እና የኢራን ጥያቄ ከተጠበቀ አሜሪካ ወዴት እያደላች ነው? የእስራኤል የጸጥታና የሰላም ሁኔታስ ምን ሊሆን ይችላል ወደፊቱ?
1: ግራጋባ ጥያቄ ቅድሚያ ጥሩ ጥያቄ ነው ወርቅነሽ። አሁን እስራኤልንም እንዴት ነው ወጥመድ ማለት እንዴት ነው መስቀለኛ መንገድ ውስጥ የጣላት? ይሄ ነው እስራኤል እኮ በራሷ ጊዜ ጠላቶቿንን ለመቅጣትና ጠላቶ እርምጃ ለመውሰድ የምትፈልገውን ነገር ለማድረግ ምንም የሚያግዳት ነገር የለም። ማለት እርዳታ ከአሜሪካ ብንበቀልም ያለ አሜሪካ ብቻችን ጠላቶቻችን መጋፈጥ እንደውም እንደ ኢራን ያለውንና ሌሎችን በአንድ ህብረት ፈጥረው በእስራኤል እርምጃ ከወሰዱ ያው ግድ ይላል አሜሪካን ከጎናችን። ግን እዚህ አካባቢያችን ያሉት እንደ ህዝብላንና እንደ የሐማስ ድርጅት የመሳሰሉትን እስራኤል በራሷ ጊዜ እንዴት ነው እስከመጨረሻ የመሄዱ ኃይሉም አለ ያ ነው። ግን ትልቁ ጥያቄ አሁን ይኸውልሽ አሁን ቅድም ያልኩት ነገር አለ አሜሪካ ነገሩን ለማረጋጋት ስትል እንግዲህ የራሷ እቅዶች አሉ የራሷ ጥቅምም አለ። ከዛ አንጻር ስታይ ሁኔታውን አንዱ ያው የሊባኖስ በህዝብላ ድርጅት ያለው ሁኔታና ከኢራን ጋር የተያዘ እንደመሆኑ መጠን አንቺም እንደጠቆምሽው ኢራን የምጠይቀው ጥያቄ እኛ ጋር የተኩስ አቁም ስምምነት ስትሉ በሊባኖስ የሚወሰደውን በህዝብላ ድርጅት እስራኤል የምትወስደውን እርምጃ ማቆም አለበት የሚል አንዱ ጥያቄያቸው ነው። ገብቶሻል? ከዚህ ጋር በተያያዘ አሁን እስራኤል እንዴት ነው ምንም በቃ ማድረግ ምንም ማድረግ ቀደም እንዴት ነው በመታደርገው ነገር ግራ ተጋብታለች ማለት ይቻላል። ከዛም አልፎ በመሪዎቹ ደረጃ አንዱ ሊሆን በቃል አይደል ሲበሳጩ ዶናልድ ትራምፕ በጠቅላይ ሚኒስትራችን ላይ ማለት ነው ቁጣቸውን የመሰንዘር ሁኔታ ብዙ ነገሮች እንደ መጨረሻ ዞሮ ዞሮ ግን የአሜሪካ መንግስት የሚፈልገው ምንድነው ስለው አሁን ስንነይ እንግዲህ አሳለፍ ነው የሁለቱ ጥምር የጦር ኃይል ማለት ነው 40 ቀን የወሰደው ጦርነት በኢራን ላይ ከፍተኛ ጉዳት አድርሰው ነበር። ከዛ በኋላ የተለያዩ ምክንያቶች ኖሮት አሜሪካ ከጥቅሟ ጋር ማለት ውስጥ ተቃውሞ በመነሳት በአሜሪካ ውስጥ በዓለም የነዳጅ ዋጋ ንረትን ተያይዞ ጦርነቱም ደግሞ በብዙሃን የአውሮፓ ሀገሮችም ተቀባይነት ስለሌለው ብዙ ነገር ተጽዕኖ ሆኖባቸው ዶናልድ ትራምፕ ሁኔታውን ወደ ዲፕሎማሲ የተረጉሙበት ሁኔታ አለ። እስራኤል ደግሞ የምትፈልገው ምንድን ነው? ጦርነቱ እንደጀመረው እንዲቀጥልና ይህን የተዳከመውንን ስርዓት የመገርሰስ ያ ነው ፍላጎቱ። ይበልጥ ደግሞ እያንገብገበ ያለው ኢራን የኒውክሌር የጦር መሳሪያ ባለቤት የመሆን ፍላጎቷል። በእርግጥ የአሜሪካ መንግስት በተጋጋሚ የሚናገሩት ነገር አለ ዶናልድ ትራምፕ ኢራን አንድም ቀን የዚህ ጦር መሳሪያ ባለቤት አትሆንም የባለቱ ሁኔታ እኔ እንዳሳስበው እንደው ከጊዜ ጊዜ ከቀን ባለፈ ቁጥር ያው ሁኔታው ወደዛ ወደ ዲፕሎማሲው ነው ወደ ስምምነቱ የሚከድ ከሆነ ስልጣኑ ከቆየ ከሰነበተ ኢራን ይህንን የጦር መሳሪያ በእጁ የማስገባት የጊዜ ጉዳይ ነው ብዬ አስባለሁ። አጥርሽ ዶናልድ ትራምፕ ለብዙ ጊዜ አልመጡም። የተወሰኑ አመታት እንግዲህ ወደ በዛ ቢባል 3 አመት ነው። ከዛ በኋላ የነሱ ብስለታቸው በድርድር ኢራናውያን በጣም ብሶች ናቸው ሲደራደሩ በጣም አረቀው። ዶናልድ ትራምፕ በራሳቸው ተናግረዋል በጣም ብልህ ናቸው በማለት ምን ማለት ነው እድሜያቸውን በማስረዝም ስርዓቱ እንዳይገረሰስ እዛ ላይ ጠንክረው ከሰሩ ነገር ከነገ በኋላ ዶናልድ ትራምፕ ከስልጣን እሳቸውን መያል እስራኤል ጎን የሚቆም ሌላ መንግስት ነው እንጃ። በእርግጥ አሜሪካ ከእስራኤል ለራሷ ጥቅም ስትል እስራኤል ጠንካራነቱ ፍላጎቱ አላት፣ ግን በነበረው ጦርነት ከእስራኤል ጎን የመቆምን ሁኔታ በዜጎቻቸው ከፍተኛ ትችት እየደረሱ በመራጮቻቸው ዘንድ ከፍተኛ ትችት እየደረሰ ከእስራኤል ጎን የመቆም ሁኔታ እንደዚህ አይነት ፕሬዝዳንት ይመጣል ብዬ አላስብም። ያም ሆነ ይህ ለትሮ ትንሽ እድሉ አልፎ እንዳል ምናሉ ምክንያቱም እንደ ተጀመረው የመሄዱ ሁኔታ ያ ቢቀጥል ኑሮ ምናልባት አሁን ግን ወደ ዲፕሎማሲው ዘርፉ የመሄዱ ሁኔታ እንግዲህ ያን ዳርተው ያ ማለት ምንድነው ኢራን ሰነበተሽ ማለት ነገ ከነገ በኋላ በድብቅ እንደውም አንዳንድ መረጃዎች የሚጠቁሙት ነው አይደለም እኔ እንጃ ግን ቆይተን እናየዋለን። ኢራን በዚህ በነበረው የተወሰነ አመት ማለት ነው በራሷ ጊዜ ያው ከኦባማ ስምምነት በኋላ ትራምፕ ካፈረሱት በኋላ ያው ቁጥጥር ምንም አይነት ቁጥጥር እንዳልተደረገ ኢራን ምንንም ታደርግ ማለት የሚያቀ የለም በግልጽ አሁን ወደ 450 ኪሎ ግራም ኡራኒየም አለ እናውጣው እንውሰድ የሚባል ያ ብቻ አይደለም ከዛ በላይ ሌላ ቦታ በስውር የተቀመጠ ሌላ አላት የሚል አንዳንድ መረጃዎችም እየወጡ ምን ማለት ነው ኢራን ስልጣኑ ከቆየ ቆይታ አሁንም ቢሆን እንዲሁም የባሰ ራስ ምታት የመሆኑ ሁኔታ ይሄ ብቻ አይደለም ወርቅነሽ አካባቢው ያሉትኝ ሌሎች ከአሜሪካና ከእስራኤል ግን ጎን ቆመው እዛ አካባቢ ያሉት አሜሪዎች ማለት ነው እንደ ኳታርም ቢሆን ሳውዲ አረቢያን ቢሆን እንደ ብዙዎቹ ዛካቢ ያሉትኝ ብዛት አይነቶች አሜሪካ ጦር ሰው የሚገኙባቸውና ከኛ ጎን የቆሙት አሁን ሁኔታውን ሲያዩት የአሜሪካንን ኃይልነት ኃያልነትና አሜሪካ ከነሱ ጎን እንደማትቆምና ዞሮ ዞሮ ይህ ስልጣን ከቆየ ማለት ስርዓቱ ከቆየ በኢራን እንደሚበቀል ስለነበር ፍራቻው እስከ መግባት ወደ አሜሪካ ሳይሆን ወደ ኢራን የመገልበጥ ሁኔታ ይህ ሁሉ ይታያል። ምን ማለት ነው እንዴ ለምን ነገ ከነገ በኋላ እንደከምትበቀለን እሷን መምሰል ይችላል? ያ ማለት ምንድነው አሜሪካ ትንሽ እንዴት ነው
0: ለዘብተኛነት ካሳየች ከባድ ነው የሚሆነው።
1: እሱ ነው እስራኤል ደግሞ በከፍተኛ ሁኔታ እስራኤልን ያሳስባል ውጥረት ውስጥ ነው ያለ ነው እንደ እኔ እንጃ።
0: ዞሮ ዞሮ ኢራን እኮ አው መጀመሪያ እስራኤልን ነው መድረገጽ ስትፋያለሽ መዝተው ጦርነቱም እንደተባለው እንግዲህ የአሜሪካም ጦርነት ቢሆን ግን የሚሳኤል ውርጅብኝ የሚዘንበው ያው እንደሚታወቀው እስራኤልና በአካባቢው የሚገኙ ሀገራት ላይ ነውና የጉዳቱ የመጀመሪያ የጥቃቱ ሰለባ ያው ማን እንደሆነ ይታወቃል እንዳልከው ጥላሁን። ግን ደግሞ መቼም ሀገራት ቱ ለየራሳቸውም ህልውና ስለሚያስቡ ለወደፊትም ሆነውን እናያለን። ጦርነት ቢቀር መልካም ነበር አልሆን እያለ ነው እንጂ አጠር አድርገህ ለማጠቃለያ አንድ ደቂቃ አለን።
1: እኔ የምለው እንዴት ነው በእርግጥ እስራኤል ያው የራሷን የግል ጥቅሟን ማለት ከደህንነቷ ጋር በተያያዘ የምጠይቃቸው ጥያቄዎች አሉ። የምታስታውሽ ከሆነ ከአሁን በፊት ወርቅነሽ በሶሪያ የኒክሶር ጦር መሳሪያ ግንባታ ለማድረግ ሙከራ አድርጋ ሶሪያ ባሻር አሳድ ስልጣን መንግስት ሰሜን ኮሪያ ነበር እርዳታውን ማለት ይህን የኒክሶር ጦር ግንባታ ለማድረግ ቦታው ገብታኝ ነበር። በወቅቱ የነበረው ጠቅላይ ሚኒስትር ኤሁድ ኦልመርት ይህን ነገር መረጃው ከደረሰው በኋላ ያንን ድምጥማጡን ማለት አጥ ደምስሶታል። ከዛ በፊት ደግሞ በኢራቅ ማለት ነው የተመሳሳይ እስራኤልን ለመወጠር ሲባል እስራኤልን ለማስፈራራት እነዚህ ጎረቤት አካባቢያችን ከሃያ በላይ የሚሆኑ የአረብ ሀገራት የጦር አቅማቸው ከፈቀደ የኒውክሌር ጦር መሳሪያ ግን በገም ይሄ ነው ህልማቸው። ኢራቅ ባሰበችበት በጀመረችበት ወቅት ኢራቅን ትረዳ የነበረችው ደግሞ ፈረንሳይ ነች። ይህንን የጦር የኒውክሌር ጦር መሳሪያ በዛን ሰዓት በወቅቱ የነበሩት ነብሲ ማር ጠቅላይ ሚኒስትር ቤጊን ምን ጥያቄ ብለለው ማለት ነው የወሰዱት እርምጃ አለ። እነዚህ ነገሮች ሲሆኑ የአሜሪካ መንግስት አታድርጉ ይሉ ነበር። ኖ አታድርጉ በፍጹም ጥሩ አይደለም ቀጠነው ነው። ይሄንን የእስራኤል በጠቅላይ በወቅቱን በጠቅላይ ሚኒስትሮች ምንም አይነት ነው እስራኤልን በደህንነቷ ራሴው እኔ አራጊ ፈጣሪው እኔ እንጂ የማንንም ሐሳብ አልቀበልም በሚል ይወሰዱት ካለፈ በኋላ እነዚህ በወቅቱ ለምሳሌ ቡሽ የቡሽ መንግስት ማለት ነው ኦርመርትነን በሶሪያ ተደመሰሰውነን የኒውክሌር የጦር መሳሪያ ግንባታውነን ቡሽ ካለፈ በኋላ በወቅቱ ቢቃወምም ስልጣን ላይ የነበረው ጆርጅ ቡሽ ከዛ በኋላ ግን አድንቋል ኦልመርትን ማድረግ በጣም ጎበዝ ነው ያለ። ምን ማለት ፈልጌ ነው አንዳንድ ጊዜ ስልጣን ላይ ሲወጡ ጠቅላይ ሚኒስትሮች አይሆን ማለት ማለት እንደውም ጠቅላይ ሚኒስትሩ ካሁን በተናገረዋል ሌሎችንን ቤታችሁበት ሁኔታም ነበረ በአገር ደረጃ ሲመጣ በአገር በህልውና ሲመጣ አሜሪካ ሁሉ ጊዜ ኦኬ ወዳጃችን ናት እንወዳታለን ትረዳናለች ግን በጣም በጥቅማችን ከመጡ ነው ነው ይሄማ የማይመቸኝም ብሎ የመጠየቅ ጥያቄ ሲሉ ጠቅላይ ሚኒስትሩ ሌሎችን ተችተው የተናገሩት ይህን ቃል ለምን ራሳቸው አይተረጉሙትም ማለት ያለባቸው ጠቅላይ ሚኒስትሩ በዜጎች እየሞቱ እንዴ በዚህ በጣም በጣም በሚያሳፍር ሁኔታ ማለት ነው ይሄንን ተንሳፋፊ አናሳ የሆኑ ራፋን የምንለውን በየተወሰነ በቅናሽ ምን ቴክኖሎጂ አተሞላው እስራኤል
0: በቀላሉ የሚሰራ መሳሪያ
1: ወታደሮቻችን አው ከ10 12 ወደ 12 የሚሆኑ ወታደሮቻችን ተሰውተዋል። ይሄን ያየ መንግስት ምን ማለት አለበት የአሜሪካን መንግስት ነው እዚህ ላይማ አቁም ወዳለው ግን በአገሬ አትምጣም እንዴት ነው ይሄንን ቀይ መስመር ላይ ነው ባል መናገር ነበረባቸው ግን ምንድነው ምንድነው ጠቅላይ ሚኒስትሩ እሺ ድሮን ተደግሞ በሚያሳፍር ሁኔታ አከብሯቸውም እኮ ጠቅላይ ሚኒስትሩን ማለት ወዳጆች ናቸው ይገባኛል ግን እኔ የምለውን ይፈጽማሉ የማለቱና የጥቅም ጉዳይ ቢኖርም መጨረሻ ላይ ግን ጠቅላይ ሚኒስትሩ ቀይ መስመር ምኖር አለበት ማለት ዜጉ ስልጣን ምክንያቱም የታሪክ ተወቃሽ ምን አለመሆን በታሪክ ማህደር ሁሉም ያረገውን ታሪክ ይጻፋል። ስለዚህ እዚህ ላይ ትንሽ ጠቅላይ ሚኒስትራችን ትንሽ ቢወዷቸውም ጓደኞች ቢሆኑም የበለጠ የሚነገሩ ነገሮች የበለጡ ትልቅ ስራዎች ሊሰሩ ይችላሉ ግን ከወዲሁ አይ በማለት ነገሮችን ማቆም ያስፈልጋል ያስባሉ። ይሄ የግላ አመለካከቴ ነው
0: እንግዲህ ጥሩ በሂደት ደግሞ ቀጣዩን ሁኔታ እንመለከተዋለን። አመሰግናለሁ ጥላሁን መልካም ምሽት
1: ይሁን። አመሰግናለሁ
0: መልካም ምሽት።

0: ጤና ይስጥልን ክብራትና ክብራና አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው ሳምንታዊ ፕሮግራማችን የተለያዩ ስፖርታዊ ጥንክሮችን ከባልደረባያቸው ባየ ጋር እንመለከታለን። አይቸው እንደምን አለ?
1: ጤና ይስጥልን ሰጠኝ እንደምን ደህና ነው ወይ? ነቃብልሃል ዛሬ?
0: እኔ ደህና ነኝ። እንግዲህ ሞንዲያል እየቀረበ ስለሆነ ነው።
1: ተዘጋጅተሃል?
0: ለምን ለመመልከት ብቻ?
1: መመልከትም ቢሆን እንኳን ደግሞ በትንሽ ቴሌቪዥን ሳይሆን ትልቅ ስክሪን ቢያንስ ከ65 ኢንች በላይ ያለ ስክሪን ላይ አድርገህ ሳውንድ ሲስተም ገጥመህ ባሪፍ ልክ ስቴዲየም እንደገባ አስመስለ ለማየት ነው እንጂ እንደው ዝም ብሎ
0: ለኔ አይን የሚሆን አለ? ለኔ አይን የሚሆን ስክሪን አለ?
1: ለካ ይሄም አለ። ገባኝ።
0: ከዛ በፊት እንደው እስኪ ወደ ሞንዲያል ከመምጣታችን በፊት ባለፈው ቅዳሜ የአውሮፓ ሻምፒዮን በፓሪስ ሳን ጀርመን አሸናፊነት ተጠናቋልና እንዴት አየኸው?
1: በጣም ቆንጆ ጥሩ ጨዋታ ነበር። ልብን የሚሰርቅ ነበር። 90 ደቂቃ ብቻ ሳይሆን 120 ደቂቃ የተጫወቱበት የፍጻሜ ነበር። እንደዚህ አይነት ፍጻሜዎች በጣም የሚያጓጉ ነበር። በሚገርም ሁኔታ አርሰናል ከ20 ምናምን ዓመት በኋላ ወደዚህ ጨዋታ በሚመጣበት ሰዓት ዋንጫ ያነሳል ተብሎ ተጠብቆ ነበር። ሆኖም ግን ያ ሳይሳካ ቀርቷል። ጨዋታውን ግን ጠቅለል ባለ ሁኔታ ስናየው ግን ልብ የሚሰርቅ በእውነት ትኩረት በደንብ እየሳበ ጨዋታ ነበር። አንዳንዴ እንደኔ ምልከታ እንዳየሁት መጨረሻ ላይ ልምድ የሚባል ነገር አለ። አርሰናል እንግዲህ እንዳልኩ ቀደም ሲል ብዙ ዓመት ቆይቷል። ወደ ኋላ ነው ቆይቶ የመጡበት ቡድን ነው። በተለይ ፓሪስ ሳን ጀርመን ስንመለከት ደግሞ ከዓመታት በኋላ ምንም እንኳ ዋንጫውን ዛሬ ለሁለተኛ ጊዜ በተከታታይ ቢያነሳ ግን ወደዚህ ለፍጻሜ ካሁን በፊት ለሬባ ግማር ወይም ሮብ ፍጻሜ በመድረስ የተቸነፈበት ሁኔታ ነው። ጥሩ አቋም ያለው ነው። ልምድ ስላለው ጠንካራም ስለሆነ ያው በመጨረሻ ላይ በሪጎሪ አቸንፎ ዋንጫውን ለማንሳት በጠቅላላ ድምር ስትመለከተው በዛ ይመጣል። እና በጣም በሚገርም ሁኔታ ግን ከዛ በኋላ የሆነው ነው ፓሪስ ውስጥ የነበረው ሁከት ምናምን ሁሉ አይተዋል። እና የሚገርመው ነገር ግን ሰው ደስታውን በእንደዚህ አይነት ሁኔታ ነው የሚገልጸው።
0: የፓሪስ ወይም የሌላው ከተማ ነዋሪዎች ምክንያት ነበራቸው። አንዳንድ ጊዜ ይረብሻሉ፣ ችግር ሊፈጥሩ ይችላሉ በሚል የጸጥታ ጥበቃ አባላት ቁጥጥር ማድረጋቸው ወጣቶችን አናደደ መሰለኝ። ይህንም ትንሽ ተጨማምሮ ጥሩ አይደለም በስፖርታዊ እንቅስቃሴ። ስፖርት እንግዲህ ለአንድነት፣ ለፍቅር፣ ለሰላም ካልክ በኋላ ስፖርትን ደግሞ በእንደዚህ አይነት ሁኔታ መጠቀም የለብህም። በፈረንሳይ አንዳንድ ከተሞች የታየው ነገር መወገዝ ያለበት ነው። የፈረንሳይ መንግስት እና የጸጥታ ጥበቃ አካላት ብዙ መስራት ያለባቸው ነገር እንዳለ የሚያመለክት ነው። ለማንኛውም የፈረንሳዩ ፓሪስ ሳን ጀርመን ለሁለተኛ ጊዜ በተከታታይ ማለት ነው ያሸነፈበት፣ አርሴናል ደግሞ ከበርካታ ዓመታት በኋላ ለፍጻሜ ቀርቦ እንዲያውም ለመጀመሪያ ጊዜ ዋንጫውን ያነሳል ተብሎ ነበር፣ ያም እድል አጥቷል። ሁለቱም ቡድኖች
1: አንተ ያልከኝ ነገር አለ። ነገር ግን አስቀድሞ በስድስተኛው ደቂቃ አርሰናል ጎል ባያስቆጥር ኑሮ ዋንጫውን ያነሳ ነበር ያልከኝ ሁኔታ
0: ያነሳ ይችል? ይሄ ግምቴን ለምን መሰለ፣ አንዳንድ ጊዜ ጎል ስታስገባ የአሸናፊነት አሸናፊ ነኝ ብለህ ምንድን ነው በእንግሊዝኛው የሚሉት ኦቨር ኮንፊደንስ ሲኖርህ
1: በጣም
0: የመተማመን ሁኔታ መታበይ ያመጣል። አንዳንድ ጊዜ አንዳንድ ሰዎች ታውቃለህ እንደዚህ እኔ አደርገዋለሁ እችለዋለሁ ሲሉ አሁን እነሱ መከላከል ብቻ በዙ ማጥቃት እንትተው፣ እነዛኞች ደግሞ አንተ የሚያልከው ነገር አለ ልምድም ስላላቸው የበለጠ ያሸነፉበት። እንግዲህ ኳስ ድንቡልቡል ናት ነው የሚባለው። ለፓሪስ ነው ዋንጫው የሄደ። በሚቀጥለው ዓመት ሁለቱም ቡድኖች እድል አላቸው፣ ምክንያቱም በአውሮፓ ሻምፒዮን የሚካፈሉ ስለሆነ በመጪው ዓመት ተጠናክረው እንደገና ደግሞ ዋንጫውን ለመውሰድ ይመጣሉ ብለን እናስባለን። ወደ ዓለም ዋንጫ እንለፍና እንግዲህ የዓለም ዋንጫ በጉጉት የሚጠበቀው በሶስት የሰሜን አሜሪካ ሀገራት ነው የሚዘጋጀው እና በመጪው ሳምንት ይጀምራል። ሐሙስ ጁን ወይም ሰኔ 11 ቀን 2026 ዓ.ም እንዴት ነው ምልከታ እይታ እንዴት ነው? አንትራ ታጋባኛለህ አንተ። ለምንድ መሰለ ግራም ታጋባኝ? ከስፖርት አለ ከሙዚቃ አለ ከቲያትሮ አለ እኛም የኛን ስራ ደግሞ ጋዜጠኝነቱ አለ። የት
1: እንግዲህ ግራ ያጋባም እኮ ይሄ ይሁንልህ። በእርግጥ ትንሽ ዛም ማለቱ ሁለገብነት ያለ ይመስለኛል። ግን ሁሉም አለኝ አለንም ግን ካልክድ ጊዜ ስትል በጣም ማመሰግን።
0: መጀመሪያ ወደ ትንተነው ከመሄዳችን በፊት አንድ ቃል ግባልን። አንድ ጓደኛችን አንተንም እኔንም የሚያፈቅር በጋራ አንድ ጨዋታ እንድናይ ብሎናል።
1: ከአንድ ሳይሆን ሶስት ቢሆንም ደስ ይለኛል እኔ።
0: ጥሩ። አሁን ይሄ ዓለም ዋንጫ
1: 48 ሀገራት የሚሳተፉበት ለመጀመሪያ ጊዜ ነው። እንግዲህ ተስተውሳለህ ባለፈው አራት አመት በመጨረሻ ጊዜ ነበረው ይህ እንዲሻሻል ተደርጎ ወደ 48 ሀገራት የሚሳተፉበት ከ100 በላይ ጨዋታ ይመስለኛል 104 ጨዋታ የሚሰራጭበት ነውና በአይነቱም አዲስ የሆነ ይፋ የሆነና ጥሩ ጨዋታ በተለይ ለኛ ለተመልካቾች በደንብ የምናይበት የምንደሰትበት በእያንዳንዱ ጨዋታ በእያንዳንዱ ምድብ ማን ከማን ጋር ምጫት በእውነት በጣም ልብን ሊሰርቅ የሚችል ጨዋታ የሚት በተለይ ምድብ አንድ በምትመለከትበት ሰዓት ሜክሲኮ ደቡብ አፍሪካ ደቡብ ኮሪያ ከዛም እንደገና ቼኪያን ይጥሎ ማለፍ ውድድር ያሸናፊዎች ሀገር በጣም የሚያጓጓና እንደው ይመስለኛል እንደውም እዚህ አንተ ባለቤት እንዴት ነው ኳስ ተወዳለች
0: የለችበት
1: አዎ እንግዲህ ባለች ሴቶችም ትንሽ የመጣረር ሁኔታ አለ ግን በዚህ በሞንዲያል ላይ ግን በአሁኑ ላይ ግን በእውነት ብዛት ያላቸው ሴቶች ወይም ጥንድ ጥንድ ሁሉ ነው ባልና ሚስቶች ጨዋታውን እንደሚያዩ አብረው እንደውም ሽልማት እንደሚሰጣጡ ለሰማውበትኛ አጋጣሚ አለ
0: አዎ እንግዲህ ልክነ መደገፍ ባንድ ላይ ማለቱ ጥሩ ነው ግን አንተ ማለህ ሌሎችም ጓደኞች አሉኝ እንደዚህ በተቃራኒም በተመሳሳይ የሚሆነና ጥሩ ነው ለመደገፉ ለማለቱ ለመቃወሙ አንዳንድ ጊዜ እንደውም ሁለት ጓደኛሞች የተለያዩ ቡድኖችን ሲደግፉ ጥሩ ስሜት ያመጣል አንተ ያኛውን አብረታ ያለ ግን መበሻሸቁም የኳስ ጥሩነቱ እንደዛ ነውና መልካም ነው እንግዲህ
1: እንደ ጨዋታው እንዴት እንትመለከተው በተለይ ደግሞ አሁን ይህ ጨዋታ ሰሜን አሜሪካ እንዲሁን አሜሪካ የምትሳተፍበትኝ ለሜክሲኮ የምትሳተፍበት እንደዚህ አይነት ድርጊት ሲደረግ ለመጀመሪያ ጊዜ አይደለም በሀገራት አከፋፍሎ መመስጠት
0: አዎ ይሄ ለመጀመሪያ ጊዜ ነው በነገራችን ላይ በሶስት ሀገራት የዓለም ዋንጫ ተዘጋጅቶ አውቅም ይሄ ደስ የሚለው ባንዳ ሀገር ውስጥ ያሉ ሰሜን አሜሪካ ውስጥ ያሉ ሶስት ሀገራት ናቸው በዛ ሶስቱም ማዘጋጀታቸው ነው እንግዲህ ለዚህ ጨዋታ አሜሪካ ወደ 11 ትልልቅ ስታዲየሞችን አዘጋጅታለች ሜክሲኮ 3 ካናዳ ደግሞ 2 አዘጋጅቷል በአጠቃላይ እንግዲህ ጨዋታው ጥሩ ይሆናል ብለን እናስባለን እና እንዲያው አሁን ማን ለግማሽ ፍጻሜ ለሩብ ፍጻሜ ለፍጻሜ ይደርሳል ሚለው
1: እስቲ ኦይቱ ብናየው ይሄን መልካም ነውና እንደው ከዛ በፊት ከሚላችሁ ግን የፊታችን ሐሙስ 10 ሰዓት ላይ እንግዲህ የመጀመሪያው በምድብ 1 የሚጫወቱት ሜክሲኮና ደቡብ አፍሪካ ጫወታሉ እንዴት ታየዋል
0: በነገራችን ላይ ሜክሲኮዎች ጠንካራ ናቸው ደቡብ አፍሪካዎችም በጣም ጥሩ ቡድን ያላቸው ናቸው በአፍሪካ ሀገርና ጥሩ ጨዋታ
1: ችግሩ ወደ እንደዛ አይነት በሚደርሱበት ሰዓት አቋማቸው ምናልባት ከልምድ አንጻር ይሁን ወይስ ስብ የበለጠ ስሜታዊ ከመሆን እንደሆን ብዙ ከመጀመሪያው ዙር ሲያልፉም የሚታዩ አይደለም
0: አዎ ግን አሁን በአሁኑ ወቅት በዚህ ዘመን ጨዋታዎችን አንዳንድ ጊዜ አስቀድመህ መተንበይ ያስቸግራል ምክንያቱም አሁን ቡድኖች እየተለወጡ ነው የሚመጡ አንዳንዴ ትዝ ይልህ እንደሆነ ባለፈው በካታር በነበረው የዓለም ዋንጫ ኢራንን አይተሃል የነበራት ሁኔታ አሜሪካ ነገራችን ላይ ጠንካራ ብሔራዊ ቡድን ነው ያላት አሜሪካ
1: ጠንካራ ቡድን አላት
0: ፉትቦል አሜሪካ የሚባለው አለ አይደለም ፉትቦል የአሜሪካ ፉትቦል የሚባለው የሚገፋፉበት ያ ለምን እንደሚጫወት ባላውቅም ያነበረ እነሱ ሀገር አሁን እግር ኳስ የበለጠ እየሰረጸ የገባበት እንደውም
1: የቅርጫት ኳስ እንኳን የተካነው
0: የአርሴናልም እኮ ባለቤቱ እኮ
1: አሜሪካዊ ነው
0: እና ጥሩ ነው ምድብ አንድ ተመልክተሃል ሜክሲኮ ደቡብ አፍሪካ ደቡብ ኮሪያ እና ቼክ ያሉ በምድብ ሁለት ካናዳ ቦስኒያ ሄርዞጎቪና ካታር እና ስዊዘርላንድ ተመድበዋል በምድብ 3 ደግሞ ብራዚል ሞሮኮ ሃይቲ እና ስኮትላንድ እስኪ እንደው እኔ ምድቦችን ልግለጽ እንደው የተሻለ ምትላቸው እስኪ አንተ ተመልክት በምድብ አንድ ካሉት ሜክሲኮ ደቡብ አፍሪካ ደቡብ ኮሪያ እና ቼክ ያ የተሻሉ ማን ናቸው
1: እንግዲህ ሜክሲኮ ይመስሉኛል ቼኪያዎችም ቢሆን ደቡብ ኮሪያዎችም ቢሆን ኮሁን የጠነከሩ የመጡበትኝ ሁኔታ ነው ደቡብ ኮሪያ ተጫዋቾችና እኔ እንግዲህ ወደዛ ያልፋሉ በእኔ ግምት ማያቸው እነሱ ነው እንግዲህ ዞሮ ዞሮ ግን ያው ይሄ ግምታዊ አባባልስ ከሆነ ድረስ ግምታችን እንዴት እንደሆነ ባላውቅም እና ያው
0: ከምድባንድ የተሻሉ ብዬ መሰጣቸው ሜክሲኮና ደቡብ ኮሪያ የቼክ ሪፐብሊክም ቀላል አይደለችም ግን ሁለቱ የተሻለ በምድብ ሁለት ደግሞ ካናዳ ቦስኒያ ሄርዞጎቪና ካታርና ስዊዘርላንድ አሉ
1: ካናዳዎች እንዴት እንደሆነ ብዙም ማላቃቸው እኔ በጨዋታው
0: ስዊዘርላንድ የተሻሉ ናቸው
1: ስዊዘርላንዶች የተሻሉ ናቸው እነሱ ካሁን በፊትም ከኛ ብሔራዊ ቡድን ጋርም የተጫወቱበት ድልም ነበር አስታውሳለሁ እስኪ እንግዲህ ሁለቱ ባይነኝ ነው በበኩሌ
0: ጥሩ በመድብ 3 ደግሞ ባለም እንግዲህ 5 ጊዜ ያሸነፈችው ብራዚል፣ ሞሮኮ፣ ሃይቲ እና ስኮትላንድ አሉ።
1: ብራዚል ከነስሟም በቅድሚያነት ብትጠቀስም ግን በነኚህ በ3 በ4 የዓለም ዋንጫው ዙሪያ ግን እጅግ በጣም ውጤት አልባ የተሄዱበት ሁኔታ ነው። በርግጥ ጥሩ ተጫዋቾች አሏት፣ በአለም ደረጃ የተሰራጩ አሏት። ዞሮ ዞሮ ግን ብራዚል ሲባል ሞንዲያል፣ ሞንዲያል ሲባል ብራዚል።
0: ብራዚልና ሞሮኮ ለኔ ተሻሉ ደረጃዎችን ያመጣሉ ብዬ አስባለሁ። በምድብ አራት አሜሪካ፣ ፓራጓይ፣ አውስትራሊያና ቱርክ።
1: አሜሪካና ፓራጓይ፣ አሜሪካኖች ጥሩ አቋም እያሳዩ የመጡበት ሁኔታ አለ። ፓራጓይም እንደዚሁ። ሁለቱም አስባለሁ እንግዲህ እንደኔ።
0: ምድብ 5 ጀርመን፣ ኩራሶ፣ አይቮሪ ኮስት እና ኢኳዶር።
1: ኢኳዶርም ደህና ናቸው፣ በጀርመን ላይ ትንሽ
0: ከፍ ይላል። ምድብ 6 ሆላንድ፣ ጃፓን፣ ስዊድን እና ቱኒዚያ።
1: ጃፓኖች ባለፈው ያሳዩትን አቋም አይተሃል፣ እጅግ በጣም አሪፍ ነው። ጃፓኖች ያልፋሉ ብዬ አስባለሁ በበኩል።
0: ስዊድንም ጠንካራ ብሔራዊ ቡድን ያላት። በምድብ 7 ቤልጅየም፣ ግብጽ፣ ኢራን እና ኒውዚላንድ።
1: ኒውዚላንድ፣ ሆላንዶች በጣም ጥሩ አቋም ያላቸውን በእነሱ ሄዳለሁኝ። ያው ሌሎችን ካብዙም
0: ቤልጅየምም ግብጽም ቢትሆን በአፍሪካ የተሻለ ቡድን ያላት ኢራንም እንደዚሁ። ጥሩ። ምድብ 7 ላይ ደግሞ እንግዲህ ያው ኢራን አለች እናየዋለን። በምድብ 8 ስፔን፣ ኬፕ ቨርዴ፣ ሳውዲ አረቢያ እና ኡራጓይ።
1: ስፔን እና ኡራጓይ አቋም ያላቸው ናቸው፣ ጥሩ ልምድም ያላቸው ናቸው። እዚህ ላይ አቋምነት ብቻ ሳይሆንም ልምድም የሚያስጠይቅ ሁኔታ ነው እዚህ።
0: ልክ ነው። ምድብ 9 ፈረንሳይ፣ ሴኔጋል፣ ኖርዌይ እና ኢራቅ።
1: ፈረንሳይ እና ሴኔጋል።
0: ምድብ 10 አርጀንቲና፣ አልጄሪያ፣ ኦስትሪያ እና ዮርዳኖስ።
1: አርጀንቲና ሁለተኛው ላንተ ልስጥ።
0: አርጀንቲና እንግዲህ አልጄሪያ። ምድብ 11 ፖርቱጋል፣ ኡዝቤኪስታን፣ ኮሎምቢያ እና ኮንጎ።
1: ኮሎምቢያ
0: ፖርቱጋልም ሮናልዶ ሀገር አትርሳ እንጂ ለነገሩ ሪያል ማድሪድ ናት ስለማደግፍ
1: ለዛ ነው።
0: ምድብ 12 እንግሊዝ፣ ጋና፣ ክሮሺያ እና ፓናማ።
1: እንግሊዝ እና ክሮሺያ።
0: ጋናም ጠንካራ ቡድን ያለው ነው። እንግዲህ ተመልክተናል፣ ይህን ይመስላል ያለው። እንደው ካሁን በፊት በዓለም ዋንጫ ታሪክ ማነው ከፍተኛ አሸናፊ ሆነ የሚለውን ከተመለከተ
1: ብራዚል ነች።
0: ብራዚል 5 ጊዜ ወስዳለች። ጀርመንና ጣሊያን 4-4 ጊዜ፣ አርጀንቲና 3 ጊዜ፣ ፈረንሳይና ኡራጓይ 2-2 ጊዜ፣ እንግሊዝና ስፔን አንዳንድ ጊዜ ዋንጫን ስተዋል። ደግሞ አሁን በዚህ ዓመት ማን ያነሳል የሚለውን ሐምሌ 19 ነው የምናየው እና እስኪ ያንተን ግምት ግለጽ።
1: በአሁኑ ሰዓት እንዲህ ነው ብለህ ለመገመቱ ትንሽ ይከብዳል። ምክንያቱም እያንዳንዱ ክለብ በአሁኑ ሰዓት ማለት የሀገራት በተለያዩ ክለብ በተለይ ብራዚልን ሁሉም የምትጠበቅ ነች። አርጀንቲናም ቢሆን እነኚህ ትላልቅ ሀገራት ወይም የራሳቸው ልምድ ያላቸው ጥሩ ተጫዋቾቻቸው በአውሮፓ ሲጫወቱ የቆዩ ናቸው። እነኚህ በአንድ ላይ ተገናኝተው በአንድ ላይ ጥምረት ፈርጠው ተናበው የሚጫወቱ ጨዋታ ሊወስኑ የሚችለው እና ብራዚል ቅድም እንደነገርኩ ብራዚል ሁሌ ትጠበቃለች። ሆኖም ግን መጨረሻ ላይ ለፍጻሜ እንኳን ማትደርስበት እየተሰናበተች ትገኛለች እና ያልታሰቡ ሀገራት የሚፈልቁበት ነው። ባለፈው አሁን ጃፓን ስንተኛ ደረጃ እንደወጣች ታስታውሳለህ? ጨዋታቸውን አይተሃለኝ እና በጣም በሚገርም ሁኔታ ነው። ስለዚህ አሁን እንደተለመደው ያው እነኚሁ የቆዩ ሀገራት እነ ፖርቱጋልም፣ ፓራጓይም፣ አርጀንቲናም፣ ጀርመንም ራሱ አሁን ያላቸው አቋም እየተጠናከረ እየመጣ ነው እና ወደዚህ ያልፋሉ ብዬ አስባለሁ። ነገር ግን እንግሊዝ ግን ሩቅ ይሄዳሉ ብዬ አላስብም።
0: እኔ ደግሞ በተቃራኒው እንግሊዞች ግምትም እየተሰጣቸው ነው። እንደገናም ጥሩ የብሔራዊ ቡድን መስርተዋል፣ ወጣቶች ናቸው። እንግዲህ የምናየው ይሆናል።
1: ወጣት እንዲያውም አንዳንድ ወጣት ስለሆኑ እነዚህ ወጣቶችም ከልምድ አንጻርም ከሚፈጠርባቸው ተጽዕኖ የጨዋታ ተጽዕኖ ላይ እንዲያውም የመቋቋም አቅማቸው ነው ያሉ። ግን ለወደፊቱ አዎ ወጣቶቹ እንደዚህ እየተለማመዱና እርስ በራሳቸው ተጫዋቾችም እየተናበቡ ሲመጡ እየተዋወቁ ሲመጡ የበለጠ ጥሩ ውጤት ሊያሳዩናል። እንግዲህ በኋላ
0: እናየዋለን። ይሆናል። የማን ብሔራዊ ቡድን ደጋፊ ነህ?
1: ያው ዞሮ ዞሮ ፔሌን መቼም የመጀመሪያውን የምትረሳው አይደለህም እና ይበልጥ ብራዚልን
0: ብራዚል ደግፋለሁ። ጥሩ ነው። ሮናልዶም የሚረሱ አይደሉም፣ ፔሌ ብቻ ሳይሆን ጥሩ ነው።
1: በእኛ ጊዜ እኛ ፔሌን ነው የምናውቀው፣
0: እኛ ደግሞ ሮናልዶን ነው። እንግዲህ
1: ልጅ ነኝ እያልክ ነው?
0: አይ እኔ የማውቀውን ነው የበለጠ እና ልጅ ነኝ አላልኩም። በተረፈ በወቅቱ በየቀኑ የምንዘግበው ይሆናል። አይቸው
1: አመሰግናለሁ። መልካም እድል እንግዲህ ለሁሉ፣
0: መልካም እድል ለሁሉ።
1: ጥሩ የተጫወተ ዋንጫ አንሳ ባይ ነኝ።
0: አዎ ጥሩ። እንግዲህ አድማጮቻችንም ሳምንታዊ የስፖርት ፕሮግራማችን ይህን ይመስላል። በሚቀጥለው ሳምንት ደግሞ ሌላ ፕሮግራም ይዘን እንቀርባለን። በሰላም ቆዩልን እንላለን።
1: ደህና ነው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ አታላይ ባዩህ ጋር እንወያያለን። አቶ አታላይ ጤና ይስጥልን፣ እንደምናመሽ።
1: ጤና ይስጥልኝ። ጤና ይስጥልኝ ወርቅነሽ። ሁላችሁ ለዚህ በዚህ ላላችሁ በሁሉ ሁላችሁም ገዛጋቢዎች እንዴት አላችሁ?
0: ሰላም ነን። ክብሩ ይስፋ፣ እናመሰግናለን። የት ከተማ ነዋሪ ነዎት አቶ አታላይ?
1: ሀይፋ።
0: ሀይፋ። እንዴት ነው?
1: ቴራታ ካርሜል
0: ሰላም ነው? አካባቢያችሁ እንዴት ነው?
1: መስገነው ደህና ነን። መስገነው ናት።
0: አዎ፣ አንድ ደስ የሚል ዜና ነግረውናል። ለዛ ነው ወደ እርስዎ እንግዲህ ወደኛ የደወሉ እርስዎነት የደወሉ። እንኳን ደስ አላችሁ። በመጀመሪያ ልጆት እንደጠፋች ተናግረው ነበር በዚህ ሬዲዮ።
1: አዎ፣ ከዛሬ 6 ዓመት በፊት ጠፍታ ማለት ነው። በዚህ በሬዲዮን አውታር እንደዚሁ ጋሽ ሻየው ተቀብሎኝ እንደዚሁ አሰራጮች እዛ ያው በፌስቡክ በዩቱብ ተለቁ ያው ምንም ወሬ ጠፋ። ከዚያ በኋላ ደግሞ እንደገና ኢትዮጵያ ህዝብ ደግሞ ያው አፋልጉኝ እንትን አስተላለፍኩኝ። ከዚያን ጊዜ እስካሁን ድረስ ምንም ወሬ ምንም በዚህ ያለች የሚባል ነገር የለም። እንደው አዛ ገበያ ብላ ወጣ እንደሄደች ነው በዚያው የቀረችው የ10 ዓመት ልጅ ትታ። አሁን
0: ስንት ዓመቷ ነው? የ10 ዓመት ልጅ ካላት ትልቅ ናት።
1: አሁን 32 ዓመቷ ነው። 32 ዓመቷ ነው። እና አሁን እኔም እንዲያው ቅጡ ጠፍቶኛል አልኩሽ። በቃ እንዲያው ማድረገው ቅጡ ጠፋኝ። እንዲያው በየት ተብሎ ይፈለጋል? እንዲያው የአጅባታዋ ጠፍቶ ሲቀር እንዲያው ዛሬ የምታየው ነው። ሰው ወጦ በማይመለስበት ጊዜ እንኳንስ የጠፋ ሰው ሊገኝ በቀን ሂዶ ራሱ ብሎ መግባት እንትን ያለበት ጊዜ ነው። ኢትዮጵያ በጣም አሳሳቢ ነው።
0: አቶ አታላይ ስልኮት አንዳንዴ ይቆራረጣል። ምናልባት ያሉበት ቦታ ወይ እየተንቀሳቀሱ እንደሆን የሚያወሩን አንድ ቦታ ቆመው ያወሩን።
1: እሺ፣ አሁን ሳይሰማ
0: ይሰማል፣ ግን አንዳንድ ጊዜ ድምፁ ትንሽ ይቆራረጣል። አዎ፣ ክሊታ ላይ ያለው ብሎ እንትን የሚሉበት ቦታ ካለ ጥሩ ክሊታ እዛ ላይም ቢሆኑ ጥሩ ነው። ምናልባት አንዳንድ ጊዜ ቤታችን ውስጥንም ክሊታ የሌለበት ክፍል ይኖራል።
1: አረ ኢንተርኔት አለው እንግዲህ።
0: እሺ እሺ። ከዛስ እንግዲህ ፈለጓት ምን ሆነ መጨረሻ ላይ?
1: አስፈለኩኝ እኔም በቃ እያልኩኝ ደጋግሜ እያስፈለኩ ልጆችም አሉ፣ ሌላ 2 ልጆች ወንዶች አሉ ሌላ፣ እነሱም እንደዚሁ በዚያው ፈለጉ ያገኛት አልቻልኩም። አሁን በሆነ ፌስቡክ ነገር ስሟን ምናሉ አታላይ ባዩ ተብሎ
0: አሁን ደግሞ ባሰው ስልኩ አሁን አይሰማም። ያው የተሻለ ቦታ ካለ ወደ ተሻለ ቦታ ሄደው ያናግሩን። እንግዲህ ካልሆነ በዚህ ሁኔታ አይሰማም። ክሊታ የሚያስቸግርበት ቦታ
1: አሁን
0: እስኪ ቀጥሉ
1: እና ያው የሆነ በፌስቡክ ማለት ነው ስሟን እና ምናሉ አታላይ ነው ስሟ፣ ምናሉ አታላይ ላይ ባዩ ብላ ጽፋል ተጽፎ ስሟ የሆነ በፌስቡክ እንትን አያን ስታገኝ ያው ልጅቱ አየች እና ለእኔው ልጅም እዚያ በዚህ ትፈልግና ታገኘኛለህ ብላ ትሰድለታለች። አሁን ያ ልጅ ሌላ ትሙና ገብቶ ሲያይ አንድ ብቻ ትሙና ነው፣ ሌላ የለም። አሁን ሲያይ የለም ሌላ ትሙና፣ እኔም እንደዚህ ላኩልኝ ይማይ ይህ ትሙና የእሷ ነው አይደለም እያልኩ ስል ያው መሽካፋይ ምናምን የፀሐይ መነጽር ገብ ለብሳለች እሷ አይደለች ምናምን እያልኩ ስል በኋላ ስንውል ስናድር ልጅም ያው እንደዚሁ ደውሎ አዎ ይህ እንዲሁ ከዛሬ 6 ዓመት በፊት የጠፋች እህት ነበረች እና እንዲሁ ስሟ ነው በስም አጋጣሚ ነው ወይስ የእሷ ነው እንዲ ምናልባት ላይ ባዩ ተብሎ ተጽፎ ስሟን አይቼ ነው ምናምን ብሎ ይለዋል ያንን ልጅ። አዎ እሷ ናት ምናሉ አታላይ ባዩ ናት እና የወንድሜ ምሽት ናት ወንድሜ ጋር ነው ያለች ብሎ ወንድምየው ነው እንትን ብለው አለ። አሁን የልጅ አገኛት ያው ከዚህም ደግሞ ቤተሰቦች አሉ። ለዚሁ ቤተሰቦቿም ደግሞ እንደዚሁ ደውለው እርግጠኛ መሆኑን ሄደን ሳታይ በአይኗ ሳተ በአይኗ ታላየናት አይነ ሄደህ ማየት አለብህ ብለው ወንድሞ እህቶች አሉ ከዚህ ከዛ የቀረ ወንድም አላቸው። የአንድም ህዶ አግኝቷታል። እሷ መሆኗን በእርግጥ ተረጋገጠ በኋላ ለእኔ ደወሉና ደስታውን አበሰሩልኝ።
0: እንኳን ደስ አላችሁ፣ በጣም ትልቅ ይመስላችሁ።
1: እኔም ወዲያው ስን ደሞ ልጅ ደሞ እንደዚህ ደሞ ኢትዮጵያ ያለው ደሞ ደወለና አረ ምናሉም ማከገንታለች እንደዚህ አለኝ። ይገርምሻል እንደውም ለደግማ ልጅ ወልዳ ነው የአራት አመት ልጅ አድርሳ የተገናኘ ያገኘዋል።
0: ይገርም ነው። ምን ሆኜ ነው አለሽ ግን እንዴት ጠፋች እንዴት እንደወጣሽ ቀረች?
1: እንደው ጎንደር ጎንደር የነበረች በቃ ያው እናቲቱ ስብጫን እሷን ብቻዋን ነጥሎ ስለተዋት ማለት ነው ልጃለሽ ብለው ነጥሎ ስለተዋት በቃ እዛ ግራው ጠፋትና የሚታረገው ቁጦ ጠፋት። በቃ ልጅቱን ጥላ ገበያ ብላ በዚያው እንደሄደች ወጣ ቀረች።
0: ልጅቱ ማን ያዛት?
1: ልጅቱ ነዚያው ጎረቤት ጎረቤት ጥል እንደጣለሽ ዝም ብላ።
0: አሁን ልጅቱ እንዴት ናት? ጎረቤት አሳደጋት?
1: አሁን ልጅቱ አደገች ወደ አዲስ አበባ።

0: ቀጠፍ እንዳይሆንብኝ እንደው በርግጥ ሁለት ወንድሞቿም አሉ ፋይላቸው ባንድ ነው በእውነት ሁሉ ግዜ ያው መታየው ነው የኛ
1: በጠፋችበት ግዜ አሁን ከመሰረዳ ፕሪም ተደውሎ ስለሷ ተጠይቀው ነበር አዲስ ነገር አለ ወይስ መጀመሪያ ከናቷ ተልይታ ቀርታለች ብለውኛል
0: አዎ
1: አዎ መሰረዳ ፕሪም ደውሎላችኋል እዛ በኋላ
0: እዛው ሪ አንደወሉልኝ ነው ያው ያለውሉልኝ
1: እንግዲህ ሁኔታው ነው
0: ያው መንገዱ ሁላ ተዘጋጋ ያው ይሄን 3 አመት ምንም የለም እስካሁን ያው የሚመጣ የለም ያው ሆካሽ ወድ ሚሎት ያማላ ያካል ሆነ ስተጠር እስካሁን የመጣ የለም ታየው ነው እንደምታውቁ ነው የለም ይመጣም የለም እንግዲህ በእግዚአብሔር ዳታ እንኳን መገኘቷን ነው እንጂ እግዚአብሔር በማምላክ ባለው ደግሞ እንግዲህ ይታገላለው እሱ ይርዳ ደግሞ ወደች ሀገር መጣ እንድገባልኝ ነው መመኘው ሁሉችም መጣው እንደው ተሐሳብ ነፃ እንደሆነ ነው መመኘው ሆነ
1: እንግዲህ የብዙ ችግር ነው በጣም አው ምናልባት አዲስ ነገር ቢኖር ደውለው ምስራዳፕኒም ስለሷ ጠይቀውት ቢሆን ይሄው አሁን ተገኘች ብሎ ያው ማሳወቂያ ነበር ለማንኛውም ግን መቼም አድራሻው ዞሮ ዞሮ እዛው ነው ምስራዳፕኒም ማሳወቀው አሁን ጥሩ ነው መገኘቷ ትልቅ ነገር ነው እንኳን ደስ አላችሁ እንደው የጠፋ ሰው ቁርጡ ያልታወቀ ነው ከባድ ነው ለቤተሰብ
0: በጣም
1: ወይ ሞታል ተብሎ ቁርጥ ተልቅሶር ማልወጣ ወይ መኖር ባይታወቅ ከባድ ነው መገኘቱ ትልቅ ረፍት ነው አሁን
0: መገኘቱ እኮ ነው በጣም ሐሳብ ወደኛ ነበር እሱ ነበርና እግዚአብሔር ክብር ይስፋ በእውነት በጣም ትልቅ ደስታ ነው ተሰማኝ እና ይሄንን ደግሞ ያው ደስታውን ማብሰር አለብኝ እንዳስተላለፈኝ ደስታውን ማብሰር አለብኝ ብዬ ነው ወደ እናንተ ፕሮግራም እንድልያቻልኩት
1: እንኳን ያው ጥሩ ነው አንዳንድ ሰው በችግሩ ግዜ ችግሩን አዋይቶ ከባድ ነው ችግሩን የሚሰማ ሰውም እኮ ይጨነቃል ያው ያ ችግር ሲያልፍ ደግሞ ጥሩን ማያሳውቁ ይኖራሉ እርሶ ማሳወቁት ትልቅ ነገር ነው በጣም ነው እናመሰግኖት ይሄን ስላደረጉ ትዳር ይዛ ነው ያገኙት አሁን ነው እንዲሁ ልጅ ወልዳለች ብለው
0: ልጅ ወልዳለች አዎ በጓደኛ በጓደኝነት ነው ወልዳለች አብረው ነው ያሉ አሁንም
1: ጥሩ ነው አንድ ላይ ከሆኑ ኑሯቸው እንዴት ነው
0: አይደለም እንግዲህ መጣው ምናለው ብለሽ
1: አዲስ አበባ ነው
0: ያለው አዲስ አበባ ነው ያለው
1: የሚገርም ነው ከጎንደር ወደ አዲስ አበባ መጣ ነው የጠፋችው
0: ከጎንደር ወደ አዲስ አበባ መጣው ጎንደር ወደ አዲስ አበባ መጣ
1: አሁን ልጅቱ እንዴት ሆነ ትልቂቱ ልጅ ወደ እሷ መጣች ወይስ መጨረሻ አሁን እንዴት
0: ልጅቱ ያው ለብቻዋ ነው ከራታ ያለ
1: ስንት አመቷ ነው ልጅቱ
0: አሁን 16 አመቷ ነው
1: ብቻዋን ነው የምትኖር በ16 አመቷ
0: አዎ ጓደኛ እንደዚያው አብራ ተከራየቻታለችና ተማሪ ተማሪነትና በዚያ ነው አብረን ትግራይ
1: ኢትዮጵያ በርግጥ 16 አመት አው ምን ትልቁ ነው የሚባለው እንደዛ እንዳስተዳደጉ ነው የሚገርም ነው ግን ምን አለች እናቷ አስተገኝላታው
0: እንዴ ወነችን ነው በጣም ነው እንጂ እንዴ በጣም በእውነት እንደው ከሰማይ እንደው በእውነት ሰማይ ወረደች ነው መሰለኝ ራሱ ደውለው ሲነግሩኝ እዚህ ያሉ ህቶች ቢነግሩኝ እነሱም አልመሰለኝም ነው ምንሽ እነሱም አልመሰለኝ
1: ያው እንደ ግዜ ሶሻል ሚዲያ ጥሩ ስራ ይሰራል በእንደዚህ እንደዚህ አይነት ነገር ይሄ ፌስቡክ ሌላም ሌላም ለበጎ ነገር የተጠቀመበት ሰው ጥሩ ነው እንደዚህ አይነት ጥሩ ነገር ይሰራል ጥሩ አቶ አታላይ ባዩህ በጣም ነው እናመሰግኖት እንግዲህ ደስታውንም ስላሳተፉን የሚያስተላልፉት መልእክት ካለ በመጨረሻ
0: ያው ምን ማስተላልፈው እንደው በእውነት ብዙዎቻችን እየተጨነቀ ልጅ ተወላጁ ጋር ወላጅ ተልጁ ጋር ተለያይቶ ስንት አመት እንዲሆን እንትን ይላል እንደዚህ አይነት አደጋ ሲደርስ ደግሞ እናት አባት ሐሳብ በቃ ባንዱ ልቅሎ ሲሄዱ እንደዚህ ሲጠፉ ጣጣቱ በቃ እንትን ይላልና መንግስት እንደው ይሄን ታሳቢ በማድረግ እንደው ቢያመጡልን በቃ ይሉ እንደው ቢያመጡልን ነው ምንለው የምለው ጥሬ ማቀርበው ነው ለመንግስት ነው
1: ጥሩ እንግዲህ አድራሻው እንዳልነው ምስራዳፕኒም ነው ማሳወቅ አዲስ ውሳኔ ሲኖር ካለ እንግዲህ የብዙ ሰው ችግር ነው እንዳልነው ይሄ ችግር መፍቴ ካለ አጠቃላይ ለብዙ ችግር መፍቴ ይኖራል እንግዲህ ደግሞ እናንተን የግል አጋጣሚ ሁኔታውን ለሚመለከተው መስሪያ ቤት ማሳወቁ መልካም
0: አዎ እና በጣም አመሰግናለሁ ለዚህ ፕሮግራሙን ስለቀረብሽኝ በጣም አመሰግናለሁ ሁላችሁ
1: በጣም አመሰግናለሁ እሺ እናመሰግናለን መልካም ምሽት ሰላም

የተከበራችሁ አድማጮቻችን ስርጭታችን እየተጠናቀቀ ነው። ባሉን 2 ደቂቃዎች አዳዲስ የወጡ መረጃዎች ወደ እናንተ እናደርሳለን። ሞዲን ኤሊት አካባቢ ክፍት ቦታ ላይ በደረሰ ፍንዳታ እንግዲህ ክፍት ቦታ ላይ ነው የሚለው ግን ደግሞ በ27 ዓመት የእድሜ ክልል የሚገኝ የውጭ ሀገር ዜጋ ለስራ የመጣ የውጭ ሀገር ዜጋ በከባድ ሁኔታ መቁሰሉ ተገልጿል። በዚህ ፍንዳታ በለህክምና እርዳታ ወደ ቴላሾመር ሆስፒታል የተወሰደ መሆኑ ተገልጿል። በከባድ ሁኔታ ነው የቆሰለው። እንግዲህ ሌላው ሁለተኛውም መረጃ ያው ከአደጋ ጋር የተያያዘ ነው። በኢላት ከተማ በደረሰ የመኪና አደጋ የአራት ዓመት ታዳጊ ልጅ በአውቶቡስ ነው እንግዲህ በአውቶቡስ ተገጭቶ እንደዚህ እሱም መቁሰሉ ተገልጿል። በከባድ ሁኔታ ነው የቆሰለው። በከተማ ወደሚገኘው ዮሴፍታል ሆስፒታል ለህክምና እርዳታ መወሰዱን አሁን የደረሰን ዘገባ ይመለከታል። አዳዲስ መረጃዎች አሉ። ሌላው አወዛጋቢ ሆኖ እንደቀጠለ ያለው ርዕሰ ጉዳይ በሀገራችን ዛሬ እንግዲህ በክነሴቱ በተካሄዶ ሚስጥራዊ የድምፅ አሰጣጥ ሂደት የመንግስት ቀጣይ መንግስት ተቆጣጣሪ የመንግስት መስሪያ ቤቶች ተቆጣጣሪ ተመርጧል። የምርጫው ሂደት ፍትሃዊ አይደለም፣ እንደገና ምርጫው እንዲካሄድ ወይ ደግሞ ወደ ከፍተኛው ፍርድ ቤት ቀርቦ ሂደቱ ምን ያህል ህጋዊ እንደነበር ምርመራ ይካሄድበት የሚለው አቤቱታ እየቀረበ መሆኑን በመንግስት ተቃዋሚ ፓርቲዎች ነው ጥያቄ እየቀረበ ያለው። ይሄ ነው አሁንም እንደቀጠለ ነው። እንግዲህ ነገ ጧት 6 ሰዓት ላይ በሚጀምረው ስርጭታችን እንደገና እንገናኛለን። አድማጮቻችን፣ ለስርጭቱ መሳካት ለተባበረን የቴክኒክ ባለሙያ ለዛፈር ሳባህ ምስጋና ይድረሰው። ወርቅነሽ እሸቴ ነኝ። እንዲሁም ለባልደረባችን ለጥላሁን መልኬና በስርጭታችን ለተሳተፉትም አቶ አታላይ ባዩ ምስጋና ይድረሳቸው። መልካም ምሽት ይሁንላችሁ። ነገ ጧት 6 ሰዓት ላይ እንገናኛለን። ወርቅነሽ እሸቴ ነኝ። መልካም ሌሊት።